0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሺሺ ዩድ አሊፍ በታሙዝ ተፍሽን ፔባፍ ሲሆን እንደ አውሮፓ ዘመን አቆጣጠር ጁን 26 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኔ 19 ቀን 2018 ዓመተ ምህረት ነው። የጧት ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ዮራይ ፒከር ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ ተማቸው ላምባባን ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ከአድማጮች ጋርም የስልክ ውይይት እናደርጋለን። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና፣ እስራኤልና ሊባኖስ በዋሽንግተን የሚያካሄዱት ውይይት ዛሬም እንደሚቀጥል ተገለጸ። በቬንዙዌላ ትናንት ሌሊት ሁለት ጊዜ በደረሰ የመሬት መንቀጥቀጥ አደጋ የሞቱ ሰዎች ቁጥር 235 ያክል መድረሱን የሀገሪቱ የጤና ጥበቃ ሚኒስትር አስታወቀ። በአሜሪካ እየተካሄደ ያለው የ2026 ዓመተ ምህረት የዓለም እግር ኳስ ጨዋታ እንደቀጠለ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ መተላለፊያ መስመር ተከፍቷል፣ የነዳጅ ዋጋም እየቀነሰ ነው ማለታቸው ተገለጸ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። እስራኤልና ሊባኖስ በዋሽንግተን የሚያካሄዱት ውይይት ዛሬም እንደሚቀጥል ተገለጸ። በዋሽንግተን እየተደራደሩ ያሉት የእስራኤልና የሊባኖስ ተወካዮች ትናንት ለ11 ሰዓታት ያክል የተወያዩ ሲሆን በመካከላቸው የመጨረሻ የጋራ ስምምነት እንዳልተደረሰ ናታን ጉትማን ከላከው ዘገባ መረዳት ችለናል። ይህ በዚህ እንዳለ በሊባኖስ ቢንት ጃብል በተባለችው ሰፈር ሰሜናዊ ክፍል የእስራኤል የአየር ኃይል ጥቃት ማድረሱን የሀገሪቱ መገናኛ አውታሮች ዘግበዋል። ትናንት በእስራኤል ኃይል ላይ ጥቃት ለማድረስ የተዘጋጁ 6 የሂዝቦላ አሸባሪዎች ላይ እርምጃ የተወሰደባቸው መሆኑን መከላከያ ሰራዊቱ አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ መከፈቱንና የነዳጅ ዋጋም እየቀነሰ መሆኑን ገለጹ። ትራምፕ በዋይት ሀውስ ቤተ መንግስት ቅጥር ግቢ ላይ ትናንት ምሽት በተካሄደ የራት ግብዣ ላይ ባደረጉት ንግግር በሌሎች እቃዎች ላይም የዋጋ መቀነስ እንደሚኖር አስታውቀዋል። ትራምፕ ምንም እንኳን የነዳጅ ዋጋ ሊቀንስ እንደሚችል ቢያስታውቁም ትናንት በሆርሙዝ የባህር ወሽመጥ አንዲት መርከብ በኢራን ያለ ሰው በሚበር አውሮፕላን አማካኝነት ጥቃት የደረሰባት መሆኑን ሲኤንኤን ዘግቧል። ሆርሙዝን የሚቆጣጠረው የኢራን ባለስልጣን ቢሮ በተፈቀደው መስመር ብቻ ለማያልፉ መርከቦች ኃላፊነት እንደማይወስድ ለባህር ሰላጤው ሀገራት ማስጠንቀቂያ ማስተላለፉ ተገልጿል። በቬንዙዌላ ትናንት ሌሊት ሁለት ጊዜ በደረሰ የመሬት መንቀጥቀጥ አደጋ የሞቱ ሰዎች ቁጥር 235 ያክል መድረሱን የሀገሪቱ የጤና ጥበቃ ሚኒስትር አስታወቀ። በአደጋው በፈራረሱ ህንፃዎች ስር የተዳፈኑ በሺዎች የሚቆጠሩ ሰዎች እንዳሉና ለህይወታቸው ከፍተኛ ስጋት እንዳለ ተገልጿል። ቬንዙዌላ ይህን አደጋ መቋቋም የሚችል የአደጋ ጊዜ ሰራተኛ ኃይል እንደሌላት ዓለም አቀፉ የእርዳታ ሰጪ ድርጅት አስታውቋል። ስታርሊንክ የተባለው የኢሎን ማስክ የሳተላይት አገልግሎት ካምፓኒ ለአንድ ወር ያክል ለቬንዙዌላ ነዋሪዎች በነጻ ኢንተርኔት አገልግሎት እንደሚሰጥ አስታውቋል። በአሜሪካ እየተካሄደ ያለው የ2026 ዓመተ ምህረት የዓለም እግር ኳስ ጨዋታ እንደቀጠለ ነው። ሆላንድ ቱኒዚያን 3-1 በሆነ ውጤት በማሸነፍ ወደሚቀጥለው ዙር ያለፈች ሲሆን ጃፓንና ስዊድን 1-1 በሆነ አቻ ውጤት ተለያይተዋል። ቀደም ሲል በተካሄደ ጨዋታ የኤኳዶር ቡድን የጀርመናቸውን 2-1 በሆነ ውጤት ያሸነፈ ሲሆን አይቬሪ ኮስት ክሮአሲያውን 2-0 በሆነ ውጤት ማሸነፏ ታውቋል። የዓለም ዋንጫ ጨዋታ በ11ኛው ቴሌቪዥን ጣቢያና በካን መተግበሪያዎች በቀጥታ ስርጭት ይተላለፋል። በመጨረሻም የአየር ንብረት ትንበያ፣ የየሩት አባይ ዛሬ የሙቀቱ መጠን ከስከነገ ቅዳሜ ድረስ ተመሳሳይ ሆኖ የሚቀጥል ሲሆን እሁድና ሰኞ ሙቀቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩት ዘገባ መረዳት ይችላል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በሃይፋ ተመሳሳይ በመሆን 28 ዲግሪ ሴንቲግሬድ በቴል አቪቭ 29 በቤርሸባ 32 በኢላትና አካባቢዋ 38 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደ ሚቀጥለው ዝግጅት ለማለፍ አጭር የሙዚቃ ረፍት እናድርግ።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ ተማችሁ ለአንባቢያን ያቀረባችሁን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ኢዲዮት አህሮኖት፣ ሐሪስ እስራኤላዮም፣ ማሪቭ አራቱም እለታዊ ጋዜጦች ደርሰውናል። ኢዲዮት አህሮኖትን ስንመለከት በመጀመሪያ ገጹ ላይ ትኩረት ከሰጠባቸው ርዕሰ ጉዳዮች መካከል የአሜሪካ የጦር መኮንኖች ይላል። የአሜሪካ የጦር መኮንኖች የኢራንን አቤታዊ ዘብ አባላት ያገኟቸዋል። እንግዲህ ከኢራን አቤታዊ ዘብ አባላት ጋር ይገናኛሉ ይላል። የአሜሪካው ምክትል ፕሬዚዳንት በኳታር ውይይት እንዲካሄድ ወስነዋል ወይም ፈቅደዋል የሚል ርዕሰ ጉዳይ አስቀድሟል ኢዲዮት አህሮኖት ዛሬ በመጀመሪያ ገጹ ላይ። ሌላው እስራኤል በጦርነት ማሸነፍ ታውቃለች፣ ትችልበታለች፣ በጦርነት ማሸነፍ ታውቃለች፣ ነገር ግን ውሳኔ ያው የመጨረሻ ውሳኔ አትሰጥም የላትም የሚል ርዕሰ ጉዳይ ያቀርባል። እንግዲህ በጋዜጣው የውስጥ ገጽ በሰፊው ተዘግቧል። ሌላው ይሄ ርዕሰ ጉዳይ ሌሎች ጋዜጦች ላይም ተጽፏል፣ ለአንባቢያን ቀርቧል። የኢንተቤ ዘመቻ ወይም ዘመቻ ዮናታን ናታንያው ኢንተቤ ዘመቻ በመባል ይታወቃል። ይህ ዘመቻ 50ኛ ዓመቱን ምክንያት በማድረግ ዘገባ ቀርቧል ጋዜጦች። የኢዲዮት አህሮኖት የሚብጻ ዮናታን እና ለትኪፋ በኢራን ይላል። እንግዲህ በኢራን ላይ የተካሄደውን ጥቃት እና ዮናታን ዘመቻ በኢንተቤ የተካሄደውን ዮናታን ዘመቻ በማነጻጸር በውስጥ ገጹ እንግዲህ የኢንተቤን ዘመቻ 50ኛ ዓመት ምክንያት በማድረግ ለአንባቢያን ሰፊ ዘገባ አቅርቧል። ገጽ 3 ላይ በውስጥ ገጹ እንደቀረበ በመጀመሪያ ገጹ ላይ ቅድሚያ ሰጠው በርዕሰ ጉዳይ አቅርቦታል። ይህን ርዕሰ ጉዳይ ሌላው ትናንት እንግዲህ ቬንዙዌላ ያስተናገደችው ከባድ የተፈጥሮ አደጋ ርዕደ መሬት ወይም የመሬት መንቀጥቀጥ አደጋ፣ በዚህ አደጋ በርካቶች ህይወታቸውን እንዳለፈና ግን አሁንም ድረስ በህንፃ ፍርስራሾች በጣም በርካታ ዜጎች ተዳፍነው እንዳሉ፣ የተዳፈኑ ዜጎች ያው በህይወት እንዳሉና ድምፅም እያሰሙ እንደሆነ ከህንፃ ፍርስራሾች ስር ሆነው አለን አውጡን በማለት እየጮሁ እንደሆነ ዘገባ ያው በጋዜጦችም ተመልክተን በዜናም ተመልክተነዋል። ጋዜጦች ትኩረት የሰጡበት አንዱ ርዕሰ ጉዳይ ይሄ ነው። በጣም የዓለማችን ዋና ርዕሰ ጉዳይ ነው ይሄ የመሬት መንቀጥቀጥ አደጋ ትናንት በቬንዙዌላ የደረሰው። እስካሁን ድረስ እንግዲህ በመቶዎች የሚቆጠሩ መሞታቸውን የሀገሪቱ የጤና ጥበቃ ሚኒስትር ቢያረጋግጥም ግን በህንፃ ፍርስራሾች ተዳፍነው ያሉ ዜጎችም ለህይወታቸው አስጊ እንደሆነና ከፍተኛ ስጋት እንዳለ ተገልጿል። ትናንት እንግዲህ ቬንዙዌላ ትናንት ሌሊት ላይ ነው ሁለት ጊዜ ይህን ከባድ የተፈጥሮ አደጋ ያስተናገደችው። በቬንዙዌላ የደረሰው የመሬት መንቀጥቀጥ አደጋ እጅግ አሰቃቂና ከባድ ነው፣ ዘግናኝ ነው። ለእርዳታ ድረሱልን እያሉ ነው ቬንዙዌላ የተለያዩ ሀገራት ለእርዳታ እንዲደርሱላቸው ጥሪ አቅርበዋል። እንግዲህ ጥሪ በአጠቃላይ ጥሪ የቀረበው ለዓለም ሀገራት ነው። ለእርዳታ ለመሄድ ዝግጁ መሆናቸውን እና ያው ዝግጁንን እንመጣለን ብለው ፈቃዳቸውን ከሰጡ ሀገራት መካከል ፈቃደኛ መሆናቸውን ካስታወቁ ሀገራት መካከል እስራኤል አንዷ ናት። እስራኤል ያው እርዳታ ማድረግ እንደምትችል እና መሄድ እንደምትችል ጠይቃለች ይላል። ያው ሁሉም ጋዜጦች ተመልክተውታል። ሌላው ትናንት በትናንት ሌሊት ነው በሊባኖስ የህይወት መስዋዕትነት የከፈለው ተጠባባቂ ወታደር ሻምበል ባሻ ባሳል ሰቢድ፣ እሱን እንግዲህ ስለ እሱ የህይወት መስዋዕትነት ስለከፈለበት ሁኔታም ተጠባባቂ ወታደር ነው። እንግዲህ በዚህ በተጠባባቂነት ብዙ ጊዜ አገልግሏል። በጦርነቱ ሂደት እንግዲህ ሶስት ዓመት በላይ በዘለቀው የጦርነት ሂደት ብዙ ጊዜ አገልግሏል። በሚሉይም በተጠባባቂነት ትናንት የህይወት መስዋዕትነት ከፈለ ይላል። ሌሎች ጋዜጦች ላይም ቀርቧል ይሄ ዘገባ። ሌላው እንግዲህ የፖለቲካው ነው። ፖለቲካውን በሚመለከት እንደሚታወቀው እንግዲህ የፊታችን ጥቅምት ነው ምርጫ ይካሄዳል ተብሎ የሚጠበቀው ብሔራዊ ምርጫ።
ጋዲ አይዘንኩት እየመሩት ያለው ያሻር የተባለው ፓርቲ በርካታ እንግዲህ ድጋፍ ያገኘ ፓርቲ ወይም ሳቸው ሊመረጡ እንደሚችሉ የተለያዩ ጋዜጦችም ሆነ ተቋማት በሚያካሄዱት ከህዝብ ላይ በሚያካሄዱት ቅድመ ጥናት ይህ ፓርቲ በርካታ ድጋፍ እንደሚገኝና የሊኩድን ፓርቲ አሁን የጥምር መንግስቱን ፓርቲ እየተፎካከረ እንደሆነ አሁን ባለው ግምታዊ ጥናት ህዝብ ላይ በሚወሰደው ጥናት እየተፎካከረ እንደሆነ እንግዲህ መንግስትን ማቋቋም የሚችል ፓርቲ እንደሆነ እየተገለጸ ነው። በጋዲ አይዘንኩት ፎቶግራፍ ተደግፎ የቀረበ ሰፊ ዘገባ አለ። እንግዲህ አንፈራም ጋዲ አይዘንኩት አንፈራም የጥለ መንግስትን ማቋቋም የሚችል የተለያዩ ፓርቲዎች ሊቀላቀሉበት የሚችሉ ያው አንድ ላይ መንግስትን ማቋቋም የሚችሉበት ፓርቲ አቋቁም ያለው ሰፊ ድጋፍ እያገኘ ነው ይላሉ። እንግዲህ በፓርቲያቸውም በሀገሪቱ ደህንነት ዙሪያ በሐማስ አሸባሪ ድርጅቶችን ትጥቅ በማስፈታትና እንዲጠፉ በማድረግ ዙሪያ የሚሰራ መሆኑን የሚገልጽ ዘገባ አቅርቧል። ሂድዮት አህሮኖት ወደሚቀጥለው ጋዜጣ ስናልፍ እስራኤል አየሁም ነው። እስራኤል አየሁም መጀመሪያ ገጹ ላይ እንግዲህ ትኩረት የሰጠበት ርዕሰ ጉዳይ ጠቅላይ ሚኒስትር ቢንያሚን ናታንያሁ ከሐረዲ ማህበረሰብ ጋር ያው ስምምነት ለማድረግ እነሱ የሚጠይቁትን ጥያቄ የሐረዲ ማህበረሰብን የሚወክሉ የፓርቲ አባላት የሚጠይቋቸውን ጥያቄዎች ለመመለስ ከእነሱ ጋር ሊስማሙ ናቸው። ይህን ስምምነት ግን አብዛኛው የፖለቲካ ተወካዮች ፖለቲከኞች አይደግፉትም። ጠቅላይ ሚኒስትሩ ከሐረዲ ፓርቲዎች ጋር የሚያደርጉትን ስምምነት በአብዛኛው ይቃወሙታል፣ አይደግፉትም ይላል። ከዚህ ጋር ተያይዞ እስራኤል አየሁም እና ካንታር የተባለው ተቋም ሁለቱ ባካሄዱት ቅድመ ግምገማ ጥናት እንግዲህ ያው በምርጫው ዙሪያ ማለት ነው 23 የሚሆኑ የሊኩድ ፓርቲዎች ለሐረዲ ማህበረሰብ የሚደረገውን በስምምነት እንግዲህ ለነሱ የሚሰጠውን ያው ምርጫው ምክንያት በማድረግ ብዙም ያው በተምታታ ሐሳብ ላይ መሆናቸውን ይገልጻል። አይዘንኩት ደግሞ አይዘንኩት ፓርቲ ያው ሰፊ ድጋፍ ያገኘና እንግዲህ በክነሴቱ በርካታ መቀመጫዎችን ሊያገኝ እንደሚችል ይገለጻል እየታየ ነው ይላል። ሌላው 41% የሚሆኑት የተቃዋሚ ፓርቲዎችን የሚደግፉ በእነሱም እንደዚሁ የተምታታ ሐሳብ አላቸው ይላል። ወጥ የሆነ ውሳኔ የላቸውም እስካሁን። መንግስት ከራም ፓርቲ ጋር እንግዲህ መንግስት ከማቋቋም ይልቅ የሐረዲ ማህበረሰብን የሚወክሉ ፓርቲዎችን እንደሚመርጥና እንደገና ወደ ምርጫ ከመሄድና ከራም ፓርቲ ጋር ራም እንግዲህ ማህበረሰብን የሚወክል ፓርቲ ነው መንግስት ከማቋቋም ይልቅ የሐረዲ ማህበረሰብ የሚወክሉ ፓርቲዎችን ይመርጣል የሚል ዘገባ አቅርቧል። በጋዜጣው የውስጥ ገጽ በሰፊው ቀርቧል ይህ ዘገባ። ሌላው ኢታማጆር ሹሙ ለማንኛውም ተዋጊ ለሴት ምን ወንድም ተዋጊዎች መከላከያ ሰራዊቱ ይፈልጋል ሴት ወንድም ተዋጊዎችን፣ ሌላ ወታደር ወይም ሌላ መከላከያ ሰራዊት የለንም በማለት በመከላከያ ሰራዊት ውስጥ ያለውን የሰው ኃይል እጥረት በመግለጽ ተዋጊዎችን እንደሚፈልግ ተገልጿል። እንግዲህ በፖለቲካው ዙሪያ በጣም ያው ሰፊ ዘገባ አቅርበዋል ጋዜጦች። ቤኒ ጋንጽም እንደዚሁ ከሌሎች ፖለቲካ አዳዲስ ፓርቲ ካቋቋሙ ፖለቲከኞች ጋር በተለይ ሊቀላቀሉ ያው እነሱ ጋር ይጣመራሉ ተብሎ እንደሚጠበቅ እስራኤል አየሁም ዛሬ በዘገባው አስነብቧል ወይም ዘግቧል አቅርቧል። ወደ ማሪብ ስናልፍ ማሪብም በመጀመሪያ ገጹ ላይ ትኩረት የሰጠበት እንዲሁ የፖለቲካውን ነው። ፖለቲከኞች እንግዲህ የፓርቲ ኃላፊዎች ሊያገኙ ይችላሉ ተብሎ የሚጠበቀውን ድምፅ ማሪብም እንግዲህ እሱ ባካሄደው ጥናት መሰረት የሊኩድ ፓርቲ ጠቅላይ ሚኒስትር ቢንያሚን ናታንያሁ የሚመሩት የሊኩድ ፓርቲ 22 መቀመጫዎችን ያገኛል ይላል። እንግዲህ አሁን ምርጫ ቢካሄድ ነው በዚህ ሰዓት
ጋዲ አይዘንጉት 21 መቀመጫዎችን ያገኛሉ፣ ቤኔት 18 መቀመጫዎችን ያገኛሉ ተብሎ እንደሚጠበቅ፣ አቪግዶር ሊቨርማን የእስራኤል ቤቴኑ ፓርቲ ሊቀመንበር 11 መቀመጫዎችን፣ ያኢር ጎላን የዲሞክራቲክ ፓርቲ ኃላፊው 10 መቀመጫዎችን፣ ታማር በንግብር 9፣ አሬ ደሪ 8፣ የአህዱታ ቶራ ፓርቲ መሪ 7፣ አይማን ኦዴ 6 እያለ ይሄዳል። በጸሬል ስሞትሪች 4 መቀመጫዎችን ሊያገኙ ይችላሉ። አሁን በዚህ ሰዓት ምርጫ ቢካሄድ ይላል። ሌላው ትናንት የሁት መስዋዕትነት የከፈለው ተጠባባቂ ወታደር ባሳል ሰቪድን፣ እሱንም እንደዚሁ ፎቶግራፉን በማስደገፍ ስለ እሱም የቀረበ ዘገባ አለው። በሊባኖስ የሁት መስዋዕትነት የከፈለው ሌላው ስለ ቤንዚዮላ ያው ማሪቭም ዘግቧል። የደረሰው የመሬት መንቀጥቀጥ አደጋ በጣም እንግዲህ ቤንዚዮላ እንደ ማሪቭ ደግሞ ባቀረበው ዘገባ ስለ ቤንዚዮላ በሺዎች የሚቆጠሩ ሞቱ ይላል። በዚህ የመሬት መንቀጥቀጥ አደጋ በሺዎች የሚቆጠሩ ነው የሚለው። እንግዲህ የተለያየ ቦታ ላይ የተለያየ ቁጥር አለ። በዚህ ዘገባ በመቶዎች እንደሆነ ነው ቀደም ሲል ያየ ነው፣ እዚህ በሺዎች ይላል። በርካታ ህንፃዎች ፈራረሱ፣ ተደረማመሱ ይላል። አሁንም በህንፃ ፍርስራሾች ስር የተዳፈኑ ሰዎች ድረሱልኝ እያሉ ጥሪ እያሰሙ ነው። በህይወት አሉ ተዳፍነው ህንፃ ስር ፍርስራሾች ስር ይላል። እስራኤል ያው እርዳታ ለማድረግ ጠይቃለች ወደ አካባቢው ለመሄድ። እንግዲህ ሁሉም ጋዜጦች የተመለከቱት ዘገባ ነው። ሌላው የጠቅላይ ሚኒስትር ቢንያሚን ናታንያሁ በዙሪያቸው ያሉ ቅርብ ሰዎቻቸው ይላል ጠቅላይ ሚኒስትሩ ከፖለቲካ ዓለም ይገለሉ በማለት እየጠየቁ ናቸው። ከሊኩድን ያው እንግዲህ ፖለቲካ ፓርቲያቸውን ይልቀቁ እያሉ ናቸው። በፕራይመሪስ በቅድመ ምርጫ ናታንያሁም ስጋት አለ፣ ምናልባት በምርጫው በቂ ድምፅ ላያገኝ የድጋፍ ድምፅ ላያገኙ ይችላሉ የሚል ስጋት አለ። እሳቸው ያው ስጋት አለባቸው። ምርጫው የሚካሄድ በምስጢራዊ መንገድ ነው። በዚህ ምስጢራዊ ምርጫ ሂደት በቂ ድጋፍ ላያገኙ ይችላሉ የሚል ስጋት አለ ይላል። ሌላው የዓለማችን የእግር ኳስ ኮከብ ክርስቲያኖ ሮናልዶ በ41 ዓመቱ አሁንም ታዋቂ ኮከብ ነው። እንግዲህ ሀገሩን ቡድን በመወከል በዚህ አሁን እየተካሄደ ባለው በዓለም ዋንጫ ጨዋታ፣ በተለይ ከትናንት ወዲያ በነበረው ጨዋታ በጣም እንግዲህ በርካታ ጎሎችን በማስገባት አሁንም ኮከብ መሆኑ ታውቋል። የፖርቹጋል የሀገሩን ብሔራዊ ቡድን ያኮራ ነው።

ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? በዚህ ዝግጅት ስለ ኢትዮጵያ ቤተ እስራኤላውያን ባህላዊ እሴትና የእስራኤል ታሪክ እናቀርባለን። በዛሬው ዝግጅታችን የእስራኤልን ታሪክ እንመለከታለን። ቀደምቷና የዛሬዋ እስራኤል። በዘመናችን ስለ ዛሬዋ እስራኤል በብዛት ሲወራ እንሰማለን። ስለአሁኗ እስራኤል ሲወራ ደግሞ እንደገና ከተቋቋመችበት ወይም ነጻነቷን ካወጀችበት ከ1948 ዓመተ ምህረት ጀምሮ ነው በስፋት የሚነገረው። እኛም በቀጣይ ዝግጅቶቻችን ስለ ዛሬዋ እስራኤል የተለያዩ ፕሮግራሞችን እናዘጋጃለን። ዛሬ ግን ስለ ቀደምቷ እስራኤል ባጭሩ እንመለከታለን። አብራችሁን ቆዩ። ወርቅነሽ እሸቴ ነኝ። የእስራኤል ምድርና ሕዝብ ታሪክ ብዙ ሺህ ዓመታትን ያስቆጠረ ነው። ከ1948 ዓመተ ምህረት በፊት ይህች ምድር በተለያዩ የውጭ ሀገራት መንግስታት ተገዝታለች። ምድሯ ከታሪክ እንደምንረዳው በጥንት ዘመን የከነዓን ምድር ተብላ ትጠራ ነበር። በከነዓን ምድር የሚኖረው ሕዝብም በርሻና በንግድ ይስተዳደር እንደነበር ታሪክ ያስረዳል። ከዛም በታላቁ መጽሐፍ ቅዱስ እንደምናየው የእስራኤል ሕዝብ በሊቀ ነቢያት ሙሴ መሪነት ከግብጽ ሲወጣ ወደ ቀደመችው የተስፋ ምድር ለዕብራውያን ለአባቶቻችሁ ቃል የተገባች ወደ ተባለችው የከነዓን ምድር ትገባላችሁ በተባለው መሰረት ሕዝበ እስራኤል ከአድካሚ ጉዞና ውጊያ በኋላ በእምነትና በጽናት በመንገድ ላይ በርካታ ዓመታትን አስቆጥረው ወደ ቅድስት ምድር መመለሳቸውን ከታላቁ መጽሐፍ ቅዱስ እንረዳለን። ታዲያ በዚያ ጊዜ ሕዝበ እስራኤል በነቢያት ይመራ እንደነበር ከታሪክ እንማራለን። ሕዝበ እስራኤል ከግብጽ ባርነት ነጻ ወጥቶ ለአባቶቻቸው ወደ ተማለላቸው ምድር ከነዓን እስራኤል ከገቡ በኋላ የሚመራው በነቢያት ነበር። ነቢዩ ሳሙኤል እስራኤልን ሲመራ በነበረበት ጊዜም ሕዝቡ ንጉሥ እንዲኖረው ጠየቀ። ነቢዩም የሕዝበ እስራኤልን ጥያቄ ተቀብሎ ካወጣና ካወረደ ከጸለየ በኋላ ንጉሥ ሳኦልን ቀብቶ ሕዝቡን የሚመራ ንጉሥ አድርጎ እንዳነገሰው ታላቁ መጽሐፍ ቅዱስ

0: ግራናል ንጉስ ሳኦል የእስራኤል ህዝብ የመጀመሪያው ንጉስ ሆኖ ተቀብቶ ነገሰ። የመጀመሪያው የእስራኤል ንጉስ ሳኦል ታሪክ ባስቀመጠው ተቀራራቢ ግምት ከ1050 እስከ 1010 ዓመተ ዓለም እንደነገሰና እስራኤልን እንዳስተዳደረ ይነገራል። በመጽሐፍ ቅዱስ ታሪክ መሰረት ሳኦል ቀዳሚው የእስራኤል ንጉስ የእስራኤልን መንግስት በግምት ከ1050 እስከ 1010 ዓመተ ዓለም ድረስ አስተዳደረ። ስለዚህም የንግስናው ዘመን 40 ዓመታት እንደነበር ይታመናል። ንጉስ ሳኦል እስራኤልን አንዳርጎ ያስተዳደረ፣ ጦር አደራጅቶ የህዝብ እስራኤልን ጠላቶች በተለይም ፍልስጤማውያንንና አማሊቃውያንን ተዋግቶ በተደጋጋሚ ያሸነፈና ህዝቡን የጠበቀ ንጉስ እንደሆነ በታሪክ ተመዝግቧል። አማሊቃውያን እስራኤላውያን ከግብጽ በወጡ ጊዜ አጥቅተዋቸው ስለነበር ንጉስ ሳኦል ጦር አደራጅቶ እንደተዋጋቸውና እንዳሸነፈ ይታወቃል። መረጃው በታሪክና በመጽሐፍ ቅዱስ ጥናቶች ላይ መሰረት ያደረገ ሲሆን አንደኛ ሳሙኤል ከ19 እስከ 31 እና አንደኛ ሳሙኤል ምዕራፍ 15 ታሪኩን እናገኘዋለን። የመጀመሪያው የእስራኤል ንጉስ ሳኦል በጦርነት ከሞተ በኋላ የእስራኤል ሁለተኛው ንጉስ ዳዊት ተቀብቶ ነገሰ። የንጉስ ዳዊትን ቅድመ ታሪክ ባጭሩ እንመልከት። የተከበራችሁ አድማጮቻችን፣ በንጉስ ዳዊት ታሪክ ላይ በአሽቀሎን ከተማ የጸሎት ቤት ኃላፊ ከሆኑት ከራብ ሩቬን መለሰ ጋር ያደረግነውን ውይይትም በታሪኩ ሂደት ላይ እናስገባለን። ራብ ሩቬን መለሰን ስለሰጡን ታሪካዊ ጥልቅ ማብራሪያ በፕሮግራሙ ስም ከልብ እናመሰግናለን። ጤና ይስጥልን ራብ ሩቬን በዛብህ መለሰ፣ እንደምን አሉ?
1: ጤና ይስጥልን አብሮ ይስጥልን፣ እንደምን አላችሁልኝ?
0: እናመሰግናለን። እንግዲህ ለፕሮግራማችን ማብራሪያ ለመስጠት ፈቃደኛ ስለሆኑ እናመሰግናለን።
1: በቅድሚያ እኔም አመሰግናለሁ ለእናንተም ለራዲዮ አስተላላፊዎች፣ እንዲሁም ወይዘሮ ወርቅነሽ ስለ ንጉሰ ዳዊት አስረዳን ለህዝቡም ስላሉ አመሰግናለሁ። ለአዳማጮችም
0: እናመሰግናለን። የነገስታቱን ታሪክ ለማየት ጥልቅ ነው፣ ሰፊ ነው። እኛ ባጭሩ ነው የምንመለከተው። ንጉስ ዳዊት ወይም ሜሌህ ዳዊት ባጭሩ እስኪ ስለ ውልደቱ ስለ እድገቱ ይንገሩን።
1: ንጉሰ ዳዊት ትልቅ ባህር በጥቂቱ ሲሉ በዚች ንግግር 10-15 ፕሮግራም እናደርገ ያልቅም ታሪኩ።
0: እውነት
1: ከሞላ ጎደል በጥቂቱ እንግዲህ መቼም ጥሩ ነው። እናመሰግናለን። ንጉሰ ዳዊት በጣም ብዙ ስቅይት በልጅነቱ ከማህፀን እያለ ያየ ያለፈበት ሰው ነው። ግን አምላክ ሚአሽፖት ያርሚው ቢሆን ከዝቅተኛ ቦታ እሱን አንስቶ ንጉስ እንዲሆን እስከሚያደርገው ድረስ ብዙ ስቅይት ያለፈ ሰው ነው ንጉስ ዳዊት።
0: የንጉስ ዳዊት የዘር ሐረግ በመጽሐፍ ቅዱስ ውስጥ የሩት ታሪክ ወይም መጽሐፈ ሩት ላይ እንደተጻፈው ታዋቂ ከሆነችው ከሩት ዘር ይመዘዛል። በመጽሐፍ ቅዱስ እንደተጻፈው በይሁዳ ምድር በቤተልሔም ኤሊሜሌህና ባለቤቱ ኖሚ ወይም በአማርኛው አጠራር ኖሃሚን ይኖሩ ነበር። በአካባቢውም ረሃብ በሆነ ጊዜ ኤሊሜሌህና ኖሚ ከሁለቱ ወንድ ልጆቻቸው ጋር ወደ ሞአብ ተሰደዱ። ሁለቱ ወንድ ልጆቻቸውም ሞአባውያን ሴቶችን አገቡ። ግን ለኖሃሚን ከባድ ሐዘን ገጠማት። ባሏና ሁለቱ ልጆቿ ሞቱ። በሐዘን የተጎዳችው ኖሚ ብቻዋን ከሞአብ ወደ ሀገሯ ቤተልሔም ለመመለስ ስትወስን አንዷ ምራቷ ሩት ብቻሽን አልሰድሽም፣ ሀገርሽ ሀገሬ፣ ህዝብሽም ህዝቤ ይሆናል በማለት ባሏ ቢሞትም ከአማቷ ጋር ወደ ቤተልሔም መጣች። ሁለተኛዋ ምራቷ ኦርፓ ግን አልተከተለቻትም። ሩት የቤተልሔም ነዋሪ ከሆነው ከቦአዝ አዝመራ ቃርሚያ ትሰበስብ ነበር። አማቷ ኖሚም እንድታገባው መከረቻትና ተጋብተው ኢዮቤድ የተባለ ወንድ ልጅ ወለዱ። ኢዮቤድም ይሻይን ወይም በአማርኛው አጠራር እሴይን ወለደ። የሩትና የቦአዝ የልጅ ልጅ የሆነው ይሻይ ወይም እሴይ በቤተልሔም የእስራኤልን ሁለተኛ ንጉሥ ዳዊትን ወለደ። በዚህ የዘር ሐረግ መሠረት ሞአባዊቷ ሴት ሩት የዳዊት ቅድመ አያት ናት። ዳዊት በቤተልሔም የተወለደ በቤተሰቡ ውስጥ ታናሽ ልጅ ነበር። ታላላቅ ወንድሞቹ የሚያምሩና ግርማ ሞገሳቸው ተፈሪ እንደነበር ይነገራል። የዳዊት አወላለድ ታሪክ ለየት ያለና እናቱ ከሌሎች ወንድሞቹ በተለየ ሁኔታ እንደወለደችው ከታሪክ እንማራለን። ሙሉ ታሪኩን ራብ ሩቤን መለሰ እንዲህ ሲሉ ያስረዱናል።
1: በቅድሚያ ስላወላለዱ ሁኔታ እና ንጉሥ ዳዊት አወላለዱ በጣም የሚያስገርም ነው። ስለሱ አወላለድ በጥር ባለው ስንነገር ከፍለን ከሚቶቹ ስንጀምር ያው ሚታው ወይ ማያቱ ሩት ሐማቢያናት
2: የኖኦሚ እና ኤሊመለህ የተባሉ እስራኤል አገር ድርቅ ስለነበረ ወደ ሞአብ የሚባል አገር ሄደዋ ነኝ። እንዲያውም ህዝቡን እዚህ ጥተው ነው ሄዱ የነበሩ። በጣም ሀፍታሞች ነበሩ ይባላል ሲለቁ አገሯን። ሊመለህም የኖኦሚ ባለቤት ሞተ። ሁለቱ ልጆቻቸውም ሞአብዮት የተባሉ አግብተው ሩትና ኦርፓ የተባሉ ማህሎንና ክሊዮን የተባሉ የኖኦሚ ልጆች ሞቱ። ከዚያ ያው አገሯ እጭ ቅድስት አገራችን እንደገና መለሳ ፍሬ ስታ ፈራ ማለት ነው። ኖኦሚ ተመለሰሽ ማለት ነው። ኖኦሚ ስትመለስ ያው ብቻዋን ለመለስ አስባ ነበረሽ። ግን እቺ ሩት የተባለሽ ቃል ኪዳን በመግባት እግዚአብሔርሽ እግዚአብሔሬ፣ ህዝብሽ ህዝቤ በማለት አብራ መጣሽ ማለት ነው። ሲመጡ ወደዚህ አረ ኖኦሚማ መጣሽ ተብሎ በማየት ደህይታ ነው የተመለሰሽ። ባሏን አጥታ ሁለቱ ልጆቿን ሙተው ነው የተመለሰሽ። በጣም ሀፍታም የነበርኩ ሂጄ ዳሃና መራር ሁኜ ተመለስኩ በማለት ያው ማን ያያቸዋ ነይ ኖኦሚ ያው ምራቷ ጋር ሁና ቦአዝ የተባለ ትልቅ ሰው እዚህ ያያቸዋን። እንግዲህ በኦሪቱ ምን ይላን አንዲት ሴት አግብታ ባሏ ከሞተ ሳይወልድ ማለት ነው ከእሷ ሳይወልድ ከሞተ የባልየው ወንድም ይችን ሰው ዋርሳውን ማለት ነው እንግዲህ አግብቶ ይውለድ ለዚያኛው ለሞተው ምትክ። እንግዲህ ቦአዝ በኦሪቱ ተጽፏን ይሄ የኦሪቱ የተጻፈ ነው። እንግዲህ ኦሪቱ አሁን የምናነበውም ሁካት ይባላል ፓራሻው ህገ እስራኤል ነው። እንግዲህ የሚገርም ነው ይቺ ዋርሳው አንድ ልጅ ከወለደሽ እንደ እህቱ ናት የምትቆጠር። በጣም የተከለከለ ነው እሷን ማግባት። ያን ወንድምየው ግን ሳይወልድ ከሞተ ግን ኦሪቱ ምን ይላል አግባት። ለምንድን ነው ብለህ ስጠይቅ ህግ ነው የኦሪት ህግ አይጠየቅም። ስለዚህ ይህ ቦአዝ እችን ልጅ ሲያይ ሩትን ሲያያት ያው አገባት ይላሉ። ማለትም እንግዲህ ጎኤል ይባላል። ጎኤል ማለት ያን ማህሎን አግብቷት ኑሮ ስለሞተ ሳይወልድ እኔ እሷን አግብቼ ዘመድ ነው። እንግዲህ ይህ ቦአዝ የማህሎን የሩት ልጅ ዘመድ ነው፣ የኤሊመሌክ ዘመድ ነው ማለት ነው። የኢሻይ የእሴ እነዚህ ሁሉ በጣም ክብር ያላቸው ቤተሰቦች ናቸው። የንጉሠ ዳዊት አባት ሚታ አያቱ በጣም የተከበሩ ናቸው። እና ቦአዝ የተባለ እሷን አግብቶ ያው አንድ ቀን እንዳደረ ሞተ በነገታው ይባላል።
1: ታግቦ የተባለውን አግብቶ ሞአቤት አግብቶ ያው ሞተ በመባል ያው እሷ ጠነሰሽ በአንድ ቀን ሁኔታ ጠንሳ ያው ማን ይወለዳል? ይሻይ ይወለዳል። ይሻይ እንግዲህ የዳዊት የንጉሠ ዳዊት አባት ነው። በሱ ጊዜም ደግሞ እንዴት ነው እኔ ሞአቤ ነኝ አይደለሁም? እንግዲህ ይሻይ የተባለ ሰው ትልቅ ሰው ነው። በጣም ሰንድርን የሚባል ፍርድ ቤት የኦሪት ፍርድ ቤት ፈራጅ እሱ ሲገባ 600,000 ህዝብ የሚሸኘው ወደ ፍርድ ቤት ሲገባ ሲወጣ እንደዚያ። ለዚህ ሰው የምን ተጽፋን በመጽሐፍ ቅዱስ ይህ ሰው የባቡ ኃጢአት ባይኖር ኖሮ አይሞትም ነበር፣ ብዙ ዓመት መኖር ይቻላል። እና በጣም ንጹህ የሆነ ሀበሻ የሌለው ሰው ነበር ይሄ ይሻይ የተባለ የዳዊት አባት ማለት ነው። አሁን እንግዲህ እኔ ሞአቢ ነኝ፣ እንግዲህ ሚታዬ ሩት ናት። አሁን ባለቤቱን ምን አላት? እንግዲህ ተድሮ ብዙ ውስብስብ አለ በንግስተ እስራኤል በሙሉ። ሞአቢ ነኝ አሁን ንጽቤት ትባላለች ባለቤቱ ንጽቤት ባታዴል የተባለች እንግዲህ አንቺ በቃ መለየት አለብሽ፣ የኛው ፍርዱ እስከሚለይ ድረስ እኛ ወይስ ሞአቢ። እዛ ፍርድ እስከሚሆን ድረስ ሞአቢ ወንዶች ነው እንጂ ተዋጊዎች አትለፉ ያለችው ሴቶች አይደሉም፣ ሴቶች መጋባት ይችላሉ በሚባል ፍርድ ግልጽ እስከሚሆን ድረስ የራሱ ሁኔታ እንግዲህ ራሱን በራሱ ፍርድ እየፈረደ ነው።
0: የራሱን ፍርድ በራሱ ፍርድ ላይ ነው እንደ ዳኛ የተቀመጠው።
1: አዎ እንደ ዳኛ ሆኖ አንቺ እስራኤላዊ ነሽ ይሁዲ ነሽ ምንም እኮ ሰባት ወልዳለታለሽ አሁን ፍርድ እስከሚለይ ድረስ ቆይ ብሎ ተለያዩ ይላሉ። ይሄ ምድራሽ ነው ተስፋ ያለ ወርታ አይደለም ምድራሽ። አሁን ተለያዩ የው 3 አመት ኖሩ እንግዲህ በፍርድ እስከሚፈረድ ድረስ ማለት ነው። ከዚህ መካከል ውስጥ ይህ ሰውዬ እንግዲህ እኔን ንጹህ ለማድረግ በኦሪቱ እንግዲህ ክናአኒ ሆነሽ ሽፍኻ ሽፍኻ ማለት ገረድ ማለት ገረድ ከሷ ተድሬ እሷ የተዳረሰው እሱ ከናነ ሆኖ የሚወለደው ህፃን ንጹህ ይሆናል ይባላል። አሁን ምን ይላታኔ ሰራተኛይቱን በይዛሬ ተዘጋጅ ነህ ተነጸህ ወደ እኔ ነው ምታድሪ ይላታል። እቺ ገረድ በጣም ፈራሽና ደነገጠሽና እንዴ ብላ ለሜቴቱ ሂዳ አረ ባለቤቱማ ተዘጋጅ ብሎኝ እንዴት ነው ምክ እንደዚህ ብላ ገነገር በይ አይዞሽ ተዘጋጅ ተለባበሽ ተራተቢ አሁን ምን አለሽ ተዘጋጅ ግን በመጨረሻ እኔ ነው ማታ መብራት ሲገባ እኔ ነው የምገባው አለሽ ምሽቱም ሆነ ማን ይገባል እንግዲህ በሷ በገረዲቱ ምትክ ምሽቱ ገባሽ ምሽቱ የልጆቹ እናት ማለት ነው። እዛ አድራ ስትወጣ ማልዳ ነው እንደዚህ መጣየት የለም በቀድሞው ጊዜ በኢትዮጵያ ያለው ያውቃል።
0: ቀድሞው ነው የሚወጡት።
1: አዎ ወጥተው አሁን በቃ ተለባበሱ። እሱ እንግዲህ የሐሳቦች እንቅላት ሁሉ ያ ለገረዲቱ ነው።
0: አላወቀም ባለቤቱ መሆኗን።
1: አላወቀም።
0: እንግዲህ ሁለቱ ምስጢር ነው ማለት ነው።
1: መድራሽ በመጽሐፍ ቅዱስ እንደተጻፈው መድራሽ አላወቀም። አሁን በሶስት ወሩ አላ የሻይ ባለቤትማ ጠንሳ ዘሙታ እንግዲህ ጥንስ መደበቅ አይቻለም። የንጉስ ቤት ነው ብያለሁ። ልጆቿ የሱ አሉ የተከበሩ መስሪያ ቤት የሚሰሩ በጣም ጨነቃቸው። እንግዲህ እፍረት ሊሆን ነው በዚህ ቤት እፍረት ሊሆን ነው።
0: ዘሙት የተባለ ለምን እንደሆነ እዚህ ላይ
1: አሁን እንግዲህ እሷ እንግዲህ ከህባሏ በላይ አልፈታትም። የተለያዩ እንግዲህ 3 አመት ተለያይተዋል። የተለያዩ ፍርዱ እኔ ራሱ በራሱ የኔነት ሁኔታ እስራኤል ይሁዲ ከሆንኩኝ እንጋባለን መልሰን ይሁዲ ካልሆንኩ ግን ያው መለያየት አለብን እኔ ብሎ ነው የለያት። ግርዳ ይባላል ተለያዩ እንጂ ቆይ ነው ያላት እንጂ
0: አልተፋቱም።
1: ግን አሁን ሳይ አንዲት ሴት ሳትፈታ የበለው እንጂ ከሌላ ከገባሽ ልጅ ይሁዲ ካላል
0: አዎ በይሁዳውያን እምነት
1: አዎ አሁን እንግዲህ ከባሏ በላይ ነው። አሁን እንግዲህ ይህ ልጅ የተረገዘ እሱ ራሱ አለው ከራሱ ነው ነገሩ ከራሱ ነው።
0: አዎ ግልጥ ያው እንደ ተለያይቶ እንደሚቆዩ ተግባብተዋል።
1: ለመፋታት ሳይሆን ማአዋቤነት እሱ ሙአቢ የሚባል ህዝቦች አሉ የነሱ ዘር ነይ ወይስ እስራኤል ነይ ብሎ እስከሚያረጋግጥ ድረስ ቆይ ነው ያላት እንጂ ለመፋታት
0: ተለያዩም። አዎ ግን ይሄ ችግር አለበት። እሺ
1: እና የዛን ጊዜ ያው እሷማ በቃ እንግዲህ ህፃኑ እንዲቃላ ነው እሷም ያው ሌላ ዘምታለች ሲባል በሉ እንዳይሰማ ህፃኑ ይወለድ። እንግዲህ ህፃኑ ማን ነው? ንጉሰ ዳዊት ነው።
0: የስሙ ትርጓሜ ምንድነው? ዳዊት ወይም ዳቪድ ማለት ትርጉሙ ምንድነው? በዚህ ሁኔታ ከተወለደ እንግዲህ ንጉስ ዳዊት ትርጉም አለው ምናልባት የስሙ
1: ሊኖረው ይችላል። እንደዚያ በመባል መጭም እንግዲህ ባጭሩ ያው ተወለደ ይሻይ እንግዲህ ጻድቅ ሰው ነው ብለናል። እሷም ትኑር አልፈታትም። ስደዱት ወደ ህፃን ይያለ አደገ እንግዲህ በችግር አደገ በጣም እየተጠላ እንግዲህ እናቴቱ ለምን ነው እንግዲህ ኋላ ቆይታ እኔ ነኝ የገባሁይ እኔ ነኝ ያንተ የነበርኩ ያደርኩት እንደዚህ እንዳትል አፈረሽ ገረዲቱን ታፍራለሽ እሱን ማላሳፍረውም በማለት ነው እንግዲህ ደብቃ ይዛዝም ያለሽ እቺን ጸበት እናቴቱ።
0: እሺ
1: ግን ባላደረኩት ይሄን ነገር ባላደረኩ ያለሽ አባትየውን በጣም ሳኑይ ግን ሪድ ሳኑይ ነበር
0: ያው ተቀባይነት አልነበረውም። አዎ
1: በሉ እንግዲህ ከፍትረኛ ይስደዱታይ ከዚያ እንግዲህ ዛን ጊዜ ጫካ ነው ብዙ ጫካ አለ ብዙ አራውቶች አሉ።
0: ዳዊት ያባቱን በጎች የሚጠብቅ ረኛ ጠንካራ ደፋር እምነት ያለውና መዝሙር የሚወድ በበገናና በማሲንቆ አምላኩን የሚያመሰግን ነበር።
1: ንጉሰ ዳዊት በበረሃ ፍየሎቹን በመጠበቅ የሻይን የሱ ወንድሞች እንግዲያ በመስሪያ ቤት በደንብ በተከበረ በፍርድ ቤት በዚያ ነው የሚሰሩ። እሱ በጣም በቃ ተሰደደ። እንግዲህ የኔ ልጅ ልጁ አልመሰለውም ጭራሽ
0: አላወቀም።
1: አዎ ይሴ 28 አመት
0: የተከበራችሁ አድማጮቻችን ራብ ሩቤን መለሰን ከልብ እናመሰግናለን። ንጉስ ዳዊት ወደ ንግስና የመጣበት ሂደት ቀጣይ ታሪክ በሚቀጥለው ፕሮግራማችን እናቀርባለን። ለራብ ሩቤን በዛብህ መለሰ ምስጋና እናቀርባለን። እስከ ሳምንት ቸርን ሰንብት። ወርቅነሽ እሸቴ ነኝ።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ቀደም ሲል ሀሬጽ ጋዜጣ ላይ የነውም ነበር፣ እሱን እንመለከታለን። ሀሬጽ በመጀመሪያ ገጹ ላይ ለአንባቢያን ያቀረባቸው ርዕሰ ጉዳዮች መካከል ፖለቲካው ላይ ትኩረት አድርጓል። በተከታታይ በሁለት ርዕሰ ጉዳዮች ላይ ጠቅላይ ሚኒስትር ቢንያሚን ናታንያሁ በሚቀጥለው ምርጫ ለመወዳደር ያው እንግዲህ እየተዘጋጁ ነው። ግን በምርጫው ሂደት ሲዘጋጁ የፖለቲካ ፓርቲዎችን እንግዲህ ለሕዝቡ እንደ መስዋዕት በማቅረብ ነው ጥምር መንግስት ሊያቋቁሙ የሚችሉት እና ይህን ሀሳባቸው ደግሞ በአብዛኛው ሌሎች ጋዜጦችም ቀደም ሲል ተመልክተናል። ይህን ጉዳይ ድጋፍ እንደማይሰጡት ለውሳኔያቸው አሁን በተለይ ከሀረሪ ፓርቲ አባላት ጋር እያደረጉ ያሉትን የስምምነት ሂደት ብዙም ተቀባይነት እንደሌለው ያው ድጋፉ አነስተኛ እንደሆነ እንደ ምሳሌም የተጠቀሰው ሀሬጽ ላይ የሀረሪ ፓርቲዎች እንግዲህ የተለያዩ ህጎች እንዲጸድቁላቸው ጥያቄዎችን አቅርበዋል። ምናልባት ጠቅላይ ሚኒስትሩ እንግዲህ ተቀብለው እነዚህን ጥያቄዎች ህጉ እንዲጸድቅ ያደርጋሉ የሚል ተብሎ ይጠበቃል። ምንድን ነው አንዱ ያው የቶራ ወይም የኦሪት ትምህርት መሰረታዊ ህግ ሆኖ እንዲጸድቅና የኦሪትን ትምህርት የሚማሩ ተማሪዎች የሽባ ተማሪዎች ወደ መከላከያ ሰራዊቱ እንዲዘምቱ የቀረበላቸውን ጥያቄ ቢቃወሙም ያው እንግዲህ በፖሊስ በቁጥጥር ስር እንዳያውላቸው ተማሪዎች ስለሆኑ እንግዲህ የሽባ ተማሪዎችን ማሳደድ አያስፈልግም እያሳደዷቸው ነው የቀረበው ጥያቄ በሀረሪ ማህበረሰብ በኩልና ይህ እንዳይሆን ነው እንግዲህ ያው ተማሪዎች ህግ ከጸደቀ የኦሪት ትምህርትን የሚማሩ ተማሪዎች ወደ መከላከያ ሰራዊቱ አልዘመቱም ተብሎ በቁጥጥር ስር እንዲውሉ አይደረግም፣ ፖሊስ አይፈልጋቸውም። ይሄ ህግ ነው እንግዲህ ይጸድቃል ተብሎ የሚጠበቀው እና ይሄ ነው አሁን እንግዲህ ተቃውሞ እየፈጠረ ያለውና ድጋፍ ያሳጣቸዋል ተብሎ የሚጠበቀው። እንግዲህ ያው የሀረሪ ማህበረሰብ በመከላከያ ሰራዊት ውስጥ ላለመዝመት እየተደረጉ ያሉትን ተቃውሞ ይታወቃል። ምናልባት ይሄ ተቃውሟቸው ህጋዊ እንዲሆን የተለያዩ ህጎች እንዲጸድቁ እየጠየቁ ናቸው። ያን ህግም ጠቅላይ ሚኒስትሩ እንዲጸድቅ ሊያደርጉ ይችላሉ ተብሎ ይጠበቃል። ይህም ስጋት ነው፣ ያው ድጋፋቸውን ይቀንሰዋል የሚል ዘገባ አቅርቧል ሀሬጽ። ሌላው አይዘንኩት ጋዲ አይዘንኩት፣ እሳቸው ደግሞ ያው ፖለቲካ ፓርቲያቸው እየተጠናከረ መሆኑንና በክነሴቱ አብዛኛ የድጋፍ ድምጽ ያገኛል። አብዛኛ ሲባል እንግዲህ አሁን ባለው የተለያዩ ተቋማትና ጋዜጦች መገናኛ አውታሮች ባካሄዱት ቅድመ ጥናት ግምገማ ላይ በሁለተኛ ደረጃ ነው ከሊኩድ ፓርቲ ቀጥሎ ያለው እየተጠናከረ እንደሆነ ይገልጻል ሀሬጽም። ሌላው በአረቡ ማህበረሰብ ውስጥ እየተፈጠረ ያለውን ግጭት እና የእርስ በርስ ግድያ የሚመለከት ዘገባ አቅርቧል ሀሬጽ። እንግዲህ በሚያሳዝን ሁኔታ አንዲት የ19 ዓመት ወጣትና አንድ የ17 ዓመት ወጣት ሁለት ወጣቶች ከትናንት ሌሊት በጥይት ተኩስ መገደላቸውን ሀሬጽ በሰፊው አቅርቦታል። የ19 ዓመት ወጣት ሴት በራምሌ ከተማ ነው የተገደለችው። ራምሌን እንግዲህ ያደገች የኖረችበት ከተማ ነው። ነገር ግን በህይወቷ ላይ በተደጋጋሚ ዛቻ ስለደረሰባት ለህይወቷ በመስጋት ወደ ሌላ ቦታ ሄዳ ለመኖር አስባ ቦታውን ለቃ ነበር። ከተማውን ግን ነይ ተብላ ተጠርታ እንደሄደችና ያው ስጋት እንደነበራት በጓደኞቿ በተለያዩ የሶሻል ሚዲያ በማህበራዊ መገናኛ አውታሮች ፈራለሁ ለህይወቴ እየሰጋሁ ነው እያለች እስከ ሞተችበት ጊዜ ድረስ ሀሳቧን ታካፍል እንደነበረ ይገልጻሉ መገናኛ አውታሮች። በዚህ ሁኔታ በተከፈተባት የጥይት ተኩስ ትናንት ተገድላለች በራምሌ ከተማ። ሌላው በ17 ዓመት የእድሜ ክልል የሚገመት ወጣትም በያፎ ነው። እሱ ደግሞ በያፎ የሚሰራበት ቦታ ላይ በቀን በተተኮሰበት ጥይት ህይወቱ አልፏል። እና በአረቡ ማህበረሰብ ውስጥ የሚካሄደው የእርስ በርስ ግድያ በጣም መስመሩን አልፏል ይላል። እንግዲህ ይሄ አመት አዲሱ አመት 2026 ዓመተ ምህረት ከጀመረ ጥር ላይ ማለት ነው እንግዲህ ከጥር ጀምሮ እስካሁን ድረስ በስድስት ወራት ባልሞላ ጊዜ ውስጥ በአረቡ ማህበረሰብ ውስጥ 161 ሰዎች እንደተገደሉ ከነዚህ መካከል ደግሞ
133 የሚሆኑ በአጠቃላይ እንግዲህ በእስራኤሉ ማህበረሰብ ነው 161 የተገደሉት። እነዚህ መካከል 133ቱ የአረብ ማህበረሰብ አባላት መሆናቸውና 18ቱ ደግሞ ሴቶች መሆናቸውን ይገልጻል ሐሪጽ በዘገባው። በጣም የሚያሳዝን ነው እንግዲህ በርስ በርስ ግድያ ነው ይሄ ነገር የሆነ ያለውና ያሳዝናል። ሌላው ሐሪጽ ስለ ሌሎች ጋዜጦች የሚያቀርቡት ነው የአንተቤ ወይም በኡጋንዳ የተካሄደው ሚብጻ ዮናታን ወይም አንተቤ ወቦለት ስም ነው የሚጠራው የዘመቻ ይህን ዘመቻ በሚመለከት ሐሪጽ ምላምባቢያን አቅርቧል። በዚህ ዘመቻ ጊዜ እንግዲህ የተጠለፉ ይሁዳውያንን ለማስለቀቅ ነው ይህ ዘመቻ የተካሄደው። እንደሚታወቀው የተጠለፉ ይሁዳውያን ላይ ጉዳት እንዳይደርስ የነበረውን ከፍተኛ የሆነ ስጋትና ዘመቻውን ለማካሄድ የነበረውን የተምታታ ሀሳብ የሚገልጽ እንግዲህ ፕሮቶኮሉ ነው ግልጽ የሆነው አሁን ከሀምሳ ዓመት በኋላ የዘመቻው ሂደት የነበረውን ሁኔታ በመገናኛው ታሪፍ አሁኗል። ጋዜጦችም በዛሬ እትማቸው በተለይ በሰፊው ተመልክተውታል። ሐሪጽሜን ዘገባ አቅርቦታል። ይሄ ዘገባ ሌሎች ጋዜጦች ላይ እንግዲህ ሀምሳኛ ዓመቱን ምክንያት በማድረግ ነው የነበረው የዘመቻው ሂደት ይፋ የሆነውና በዚህ ዘመቻ እንደሚታወቀው ዘመቻ ዮናታን ወይም ሚብጻ ዮናታን ተብሎ የሚጠራው የጠቅላይ ሚኒስትር ቢንያሚን ናታንያሁ ወንድማቸው ራብ አሉፍ ኮሎኔል መሰለኝ በአማርኛ እንግዲህ በኮሎኔልነት ማዕረግ በጊዜው የነበሩ ዮናታን ናታንያሁ የህይወት መስዋዕትነት ከፍለዋል። ዘመቻውን የመሩት የሳየሪት ማትካል የተባለው እንግዲህ ክፍለ ጦር አባል ናቸው። ዘመቻውን የመሩት እሳቸው ነበሩ። እሳቸው የህይወት መስዋዕትነት ስለከፈሉ በዚህ ዘመቻ ሂደት ዘመቻ ዮናታን ወይም ሚብጻ ዮናታን ተብሎ ይጠራል፣ ወይም ደግሞ አንተቤ ተብሎ በቦታው ስም ይጠራል። እና ዘመቻው እንግዲህ እሳቸው የህይወት መስዋዕትነት ከፍለዋል። ግን የተሳካ እንደነበር በጊዜው በጣም ይሄ ዘመቻ እስራኤል ካካሄደቻቸው የተለያዩ ዘመቻዎች መካከል የሚጠራና ታዋቂ የተሳካ ዘመቻ ነበር። ይሄ ጋዜጣ የዲዮት አህሮኖት መሰለኝ በዲዮት አህሮኖት በቀረበው ዘገባ ነው የምንመለከተው። ስለዚህ ዘመቻ በዘመቻው የተሳተፉ ተጠባባቂ ታታሉፍ ናቸው። እሳቸው ተጠይቀዋል እንግዲህ ስለነበረው ሁኔታ እና እሳቸው ከዮናታን ጎን ነው ተቀምጬ ነበር ይላሉ ያኔና እሳቸውና አሁን ደግሞ እነሱ የበረሩበትን የመከላከያ ሰራዊቱ የበረራ ክፍል እንግዲህ የተለያዩ የበረራ ክፍሎች አሉ። ይህን የበረራ ክፍል ደግሞ ይህን የጦር አውሮፕላን በማብረር በቅርቡ በኢራን ላይ በተካሄደው ሻአጋ ታሬ ወይም አንበሳው አገሳ በአማርኛው ሲተረጎም የሚለውን ዘመቻ እንግዲህ የጦር አብራሪ የነበረው ሁለቱ ናቸው። እንግዲህ አይን ተብሎ ይጠራል ስጋን አሉፍ ነው የኢራኑን ዘመቻ እንግዲህ ያካሄደው አብራሪ አውሮፕላን፣ የጦር አውሮፕላን አብራሪ። እሱ ፊቱ አይታይም፣ አይን ተብሎ ነው የሚጠራው፣ ከጀርባው ነው የሚታየው። በኢንተቤ ዘመቻ ግን ከዮናታን ናታንያሁ ጎን ተቀምጠው የነበሩት እሳቸው ገጻቸው ይታያል። በእድሜም ገፋ ያሉ ናቸው። ሁለቱን ቃለ መጠየቅ በማድረግ ነው እንግዲህ ሁለቱን ዘመቻ በማነጣጠር ተመሳሳይ የሆነ የአውሮፕላን የበረራ ወታደራዊ የበረራ ክፍሉን ያኔ እሳቸው ነበር ያበረሩት። የዋሻው ይባላሉ ስማቸው፣ የሻው ወይም ሺኪ ባጭሩ ሲጠራ። አሁን ደግሞ የኢራኑ ላይ ኢራን ላይ የተካሄደውን ዘመቻ አይን በሚል ፊደል ነው እንግዲህ ስማቸው ሙሉ አይጠራም፣ ፊታቸውም አይታይም። አብራሪ ሁለቱንም በመጠየቅ ነው ኢዲዮት አህሮኖት ያቀረበውና በማነጻጸር ታሪክ እንዲህ ነው እንግዲህ ታሪክ ብቻ አይደለም፣ ያኔ ታሪክ ነው ከሀምሳ ዓመት በኋላ። አሁን ደግሞ በኢራን ላይ የተወሰደው ወታደራዊ ዘመቻ የቅርብ ጊዜ ትዝታችን፣ አሁንም እንግዲህ ጦርነቱን ተጠናቀቀ ለማለት በሚከብድ ሁኔታ ነው ያለው። በማነጻጸር አቅርቦታል የዲዮት አህሮኖት። ሌሎች ጋዜጦችም በጣም ሰፊ በስፋት አቅርበውታል ለአንባቢያን ይሄን ርዕሰ ጉዳይ። ይህን ይመስላል እንግዲህ አድማጮቻችን። ሌላው እስራኤልና ሊባኖስ አሁንም በዋሽንግተን በአሜሪካ ተገናኝተው ድርድር እያካሄዱ ናቸው ሁለቱም ተወካዮቻቸው። በተለይ አሜሪካ የሚያገለግሉት የእስራኤል አምባሳደርና የሊባኖስ አምባሳደር ሁለቱ ናቸው ይህን ድርድር እያካሄዱ የሚገኙት። በአሜሪካ አማካኝነት ነው እንግዲህ የሰላም ስምምነት ላይ ለመድረስ ነው ሀሳቡ። የሂዝቦላን ድርጅት ትጥቅ ማስፈታትና ከዛ በኋላ ሁለቱ ሀገራት በሰላም የሚቀጥሉበትን ሁኔታ ለማመቻቸት በተለያየ ጊዜያት ተገናኝተው ተወያይተዋል። አሁን የሚገናኙት ለአምስተኛ ጊዜ ነው ተገናኝተው እየተወያዩ ያለ። ውይይቱ እንደቀጠለ ነው፣ ዛሬም እንደሚቀጥል ተገልጿል። እንግዲህ የሁለቱ ሀገራት ተወካዮች ውይይቱን የጀመሩት ከትናንት ወዲያ መሰለኝ፣ ዛሬም ይቀጥላል። ግን እስካሁን ድረስ
ሁለቱም አካላት የመጨረሻ ስምምነት ጋራ ስምምነት ላይ አልደረሱም። እንግዲህ ለዚህም ነው እንደቀጠለ ነው ዛሬም ይቀጥላል ይላል። እንግዲህ የኢራንና የአሜሪካ ጉዳይም እንደቀጠለ ነው። ቀደም ሲል በዜና እንደተመለከት ነው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ መስመር ተከፍቷል፣ የነዳጅ ዋጋም ሊቀንስ ነው፣ በሌሎች ሸቀጦች ላይም ዋጋ መቀነስ ይታያል እንግዲህ በቅርቡ ብለዋል። እዚህ ጋር ተያይዞ ደግሞ ትናንት አንዲት መርከብ እንግዲህ በኢራን ያለ ሰው በሚበራ አውሮፕላን ተመታለች። በዛ አካባቢ በሆርሙዝ አካባቢ ያለው ሁኔታ እንግዲህ ውጥረቱ ፍጭጫው ብዙ ባይወራለትም አለ። ግን ደግሞ ፕሬዚዳንት ትራምፕ ስለ ስምምነት ስለ ጥሩ ነገር እያወሩ ነው። በቀኑ ስርጭታችን እንደገና እንገናኛለን። አድማጮቻችን፣ ለቴክኒክ ባለሙያው ለዮራይ ፒከር ምስጋና ይድረሰው። ወርቅነሽ እሸቴ ነኝ። ቀን 1 ሰዓት ላይ እንደገና እንገናኛለን። ሰላም አሉ።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተላልፈውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? የዕለት አርብ የከሰዓት ባለው ፕሮግራማችን እንሆ ጀመረ። ከሁሉ አስቀድሞ መልካም ጊዜ እንመኛለን። ዛሬ ዕለቱ እንደ ዕብራን ዘመን አቆጣጠር ዮም ሺሺ ዩዳሌፍ በታሙዝ ታፍሽን ፔቫቭ ሲሆን ዶርፓን ዘመን አቆጣጠር ደግሞ ጁን 26 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ሰኔ 19 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ራሚ ፌሊክስ ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴና ሰጠኝ ዘመንነን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜናና ቅርብና ወቅታዊ ዘገባ ሳምንታዊ የባህል ሴቶችና የእስራኤል ታሪክ ፕሮግራምና ሳምንታዊ የኦሪት ክፍል ትምህርትን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ ሸቴ ይቀርባል።
0: አመሰግናለሁ ሰጠኝ። አርዕስተ ዜና። ከ50 አመታት በፊት በኢንተቤ የተጠለፉ እስራኤላውያን ለማስለቀቅ የተካሄደው ዘመቻ ዮናታን ዘመቻ በመባል የሚታወቀው ወታደራዊ ዘመቻ ምስጢራዊ ሰነድ ዛሬ ይፋ ሆነ። በቬንዙዌላ ትናንት ሌሊት ሁለት ጊዜ በደረሰ የመሬት መንቀጥቀጥ አደጋ የሞቱ ሰዎች ቁጥር 235 መድረሱ ተገለጸ። የቤልጂየም ፖሊስ ከሶስት ወራት በፊት በሊአጂ በተባለው አካባቢ በአንድ ጸሎት ቤት ላይ ጥቃት ያደረሱ ተጠርጣሪዎችን ማወቁን አስታወቀም። በአሜሪካ እየተካሄደ ያለው የ2026 ዓመተ ምህረት የዓለም የእግር ኳስ ዋንጫ ጨዋታ እንደቀጠለ ነው የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ከ50 አመታት በፊት በኢንተቤ የተጠለፉ እስራኤላውያን ለማስለቀቅ የተካሄደው ዘመቻ ዮናታን በመባል የሚታወቀው ወታደራዊ ዘመቻ ምስጢራዊ ሰነድ ዛሬ ይፋ ሆነ። በ1976 ዓ ም ሰኔ የመጨረሻው ሳምንት ላይ በፈረንሳይ አየር መንገድ ወደ ኡጋንዳ ተጠልፎ የተወሰዱ እስራኤላውያን ለማስለቀቅ በጊዜው ጠቅላይ ሚኒስትር የነበሩት ይስሐቅ ራቢን የመጀመሪያ ምርጫቸው ሰጥቶ በመቀበል የተጠለፉ ዜጎችን በድርድር ለመመለስ እንደነበረና ወታደራዊ ዘመቻ ማካሄድ ሁለተኛው አማራጭ እንደነበር ዛሬ ይፋ በሆነው የፕሮቶኮል መዝገብ ይፋ ሆኗል። ዘመቻው ከመካሄዱ ከሁለት ቀናት በፊት በጊዜው የታማጆር ሹም የነበሩት ሞቲ ጉር መከላከያ ሰራዊቱ ገና ዝግጁ እንዳልነበር አስታውቀዋል ተብሏል። እስራኤል በሊባኖስ ወታደራዊ እንቅስቃሴዋን እንዳትቀጥል ኢራን አስጠነቀቀች ተባለ። በጎረቤት ሀገራት ሰማይ ላይ የሚያንዣብቡት የጽዮናውያን አገዛዝ አይሮፕላኖች ለኢራን ደህንነት ስጋት የሚፈጥሩ ናቸው ሲል የኢራን የደህንነት ማዕከል ባወጣው መልእክት አስታውቋል። በተጨማሪም አሜሪካ እስራኤል እንቅስቃሴዋን እንድታቆም ካላደረገ ኢራን ምላሽ የመስጠት መብቷን በመጠቀም በጎረቤት ሀገር ለሚደረገው እንቅስቃሴ ምላሽ ትሰጣለች ብሏል። እስራኤልና ሊባኖስ በዋሽንግተን የሚያካሄዱት ውይይት ዛሬም እንደቀጠለ ነው ተባለ። በዋሽንግተን እየተደራደሩ ያሉት የእስራኤልና የሊባኖስ ተወካዮች ትናንት ለ11 ሰዓታት ያክል ከተወያዩ በኋላ በመካከላቸው የመጨረሻ የጋራ ስምምነት እንዳልተደረሰ ናታን ጉትማን ከላከው ዘገባ መረዳት ችለናል። ይህ በዚህ እንዳለ በሊባኖስ ቢንት ጃብል በተባለው ሰፈር ሰሜናዊ ክፍል የእስራኤል ወታደራዊ ኃይል ጥቃት ማድረሱን የሀገሪቱ መገናኛ አውታሮች ቀደም ሲል ዘግበዋል። ትናንት በእስራኤል ኃይል ላይ ጥቃት ለማድረስ በተዘጋጁ 6 የሂዝቦላ አሸባሪዎች ላይ መከላከያ ሰራዊት እርምጃ መውሰዱን አስታውቋል። በሂዝቦላ ድርጅትና በእስራኤል መከላከያ ሰራዊት አማካኝነት የሚካሄደው የተኩስና የጥቃት እርምጃ ልውውጥ ዛሬም እንደቀጠለ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ መከፈቱንና የነዳጅ ዋጋም እየወረደ መሆኑን አስታወቁ። ትራምፕ በዋይት ሀውስ ቤተ መንግስት ቅጥር ግቢ ምሽት ላይ በተካሄደ የራት ግብዣ ባሰሙት ንግግር በሌሎች እቃዎች ላይም የዋጋ መቀነስ እንደሚኖር ገልጸዋል። ትራምፕ ምንም እንኳን የነዳጅ ዋጋ ሊቀንስ እንደሚችል ቢያስታውቁም ትናንት በሆርሙዝ የባህር ወሽመጥ አንዲት መርከብ በኢራን ያለ ሰው የሚበራ አይሮፕላን ጥቃት የደረሰባት መሆኑን ሲኤንኤን ዘግቧል። ሆርሙዙን የሚቆጣጠረው የኢራን ባለስልጣን ቢሮ ባልተፈቀደው መስመር ለሚያልፉ መርከቦች ኃላፊነት እንደማይወስድ የባህር ሰላጤውን ሀገራት ማስጠንቀቁ ታውቋል። የቤልጅየም ፖሊስ ከሶስት ወራት በፊት ብሊያጅ በተባለው አካባቢ ባንድ ጸሎት ቤት ላይ ጥቃት ያደረሱ ተጠርጣሪዎችን ማወቁን ገለጸ። በቤልጅየም ብሊያጅ በተባለው አካባቢ በሚገኝ ጸሎት ቤት ወይም ቤት ክነሴት ባለፈው ሚያዝያ ወር ንጋቱ ላይ በደረሰ ፍንዳታ መስኮቶች ላይ ጸሎት ቤቱ ጉዳት የደረሰበት ሲሆን በሰው ላይ ጉዳት አለመድረሱ ይታወሳል። በቬንዙዌላ ትናንት ሌሊት ሁለት ጊዜ በደረሰ የመሬት መንቀጥቀጥ አደጋ የሞቱ ሰዎች ቁጥር 235 ያክል መድረሱን የሀገሪቱ የጤና ጥበቃ ሚኒስትር አስታወቀ። በአደጋው የቆሰሉ ሰዎች ቁጥር እስካሁን ባለው ቁጥር መሰረት 4300 የደረሰ ሲሆን በፈራረሱ ህንጻዎች ስር የተዳፈኑ በሺዎች የሚቆጠሩ ሰዎች እንዳሉና ለህይወታቸውም ከፍተኛ ስጋት ስላለ የሟቾች ቁጥር ይጨምራል ተብሎ እንደሚጠበቅ ተገልጿል። የሀገሪቱ የአደጋ ጊዜ ሰራተኞች ያለረፍት እየሰሩ መሆናቸው የታወቀ ሲሆን ቬንዙዌላ ይህን አደጋ መቋቋም የሚችል የአደጋ ጊዜ ሰራተኛ ኃይል እንደሌላት ዓለም አቀፉ የእርዳታ ድርጅት አስታውቋል። ስታርሊንክ የተባለው የኢሎን ማስክ የሳተላይት አገልግሎት ካምፓኒ ለአንድ ወር ያክል ለቬንዙዌላ ነዋሪዎች የኢንተርኔት አገልግሎት በነጻ እንደሚሰጥ አስታውቋል። አልሳልቫዶር እና ስዊዘርላንድ ወደ ቬንዙዌላ የአደጋ ጊዜ ሰራተኞችንና አስቸኳይ እርዳታዎችን መላካቸውንም ከደረሰን ዘገባ መረዳት ችለናል። በአሜሪካ እየተካሄደ ያለው የ2026 ዓመተ ምህረት የዓለም ዋንጫ ጨዋታ እንደቀጠለ ነው። ቱርክ ከአሜሪካ ጋር ባካሄዱት ጨዋታ 3-2 የተለያዩ ሲሆን ፓራጓይና አውስትራሊያ ባካሄዱት ጨዋታ በአቻ ውጤት ተለያይተዋል። ሌሊት ላይ በተካሄዱ ጨዋታዎች ሆላንድ ቱኒዚያን 3-1 በማሸነፍ ወደሚቀጥለው ዙር ያለፈች ሲሆን ጃፓንና ስዊድን 1-1 በሆናቸው ውጤት መለያየታቸው ተገልጿል። ሌሊት ቀደም ሲል በተካሄዱ ጨዋታዎች የኤኳዶር ቡድን የጀርመናቸውን 2-1 በሆነ ውጤት ያሸነፈ ሲሆን አይቨሪ ኮስት የኩራሶን ቡድን 2-0 ማሸነፏ ታውቋል። የዓለም ዋንጫ ጨዋታ በ11ኛው ቴሌቪዥን ጣቢያና በካን መተግበሪያዎች በቀጥታ ስርጭት ይተላለፋል። በመጨረሻም የአየር ንብረት ትንበያ። የሙቀቱ መጠን ዛሬ ጀምሮ እስከ ነገ ድረስ ተመሳሳይ ሆኖ እንደሚቀጥል፣ እሁድና ሰኞ ሙቀቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በሃይፋ 28፣ በቴላቪቭ 29፣ በቤርሸባ 32፣ በኢላትና አካባቢዋ 38 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ።
2: ወርቅነሽ ለዜናው እናመሰግናለን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ወቅታዊ ዘገባ እናቀርባለን። አሁን ደግሞ ሰጠኝ እንደምን አረፈድክ?
1: ደህና ነኝ። እንዴት ነሽ?
0: አለን ክብሩ ይስፋ። ከ50 አመታት በኋላ ዘመቻ ዮናታን ወይም የኢንተርቪው ዘመቻ በመባል ይታወቃል። በዘመቻው ሂደት እንግዲህ መሪዎች የተወያዩበትን ምስጢራዊ ተብሎ በጊዜ የተያዘውን ሰነድ አጠቃላይ የዘመቻውን ሂደት ዛሬ የሀገሪቱ የጠቅላይ ሚኒስትሩ ጽህፈት ቤት መዝገብ ቤት ይፋ እንዳደረገው ታውቋል። እንዴት ነው? እንዴት ነበር? ያኔ መቼ ምስጢራዊ የነበረ ነገር ምስጢር ነው። አሁን በቀላሉ ይፋ ሲሆን ከ50 ዓመት በኋላ እንዴት ነው ይህ ሂደት? ሰጠኝ።
1: እስራኤል ከምትደነቅበት ነገር አንዱ እንደው አሁን መገናኛው ታሮች በለጠ ሚስጥርን ስለሚፈልጉ ነው እንጂ ከዛ በፊት በነበሩት አመታትና ጊዜያት እስራኤል ከምትታወቅባቸው አንድ ነገር ምንድነው ያደረገችውን ዘመቻ በሚስጥር ጠብቃ ታቆያለችና እንዴት እንዳደረጉ እንዴት እንደፈጸሙ በሚስጥራዊ የነበሩ መረጃዎችን ከ50 አመት በኋላ ይፋ ማድረጋቸው በጣም የሚደነቅ ነገር ነው። አሁን ይሄ ዮናታን ዘመቻው የሚንተቤ ዘመቻ ደግሞም በዛ በመከላከያ ሰራዊቱ ካዱራሪ የሚሉታል ይህን የዘመቻ ስም ማለት ነው። ሶስት አይነት የዘመቻ ስም እንዳለው ነው የተገለጸው። እና ያው ዘመቻው የተካሄደበት ቀን ሐምሌ 4 ቀን 1976 ዓመተ ምህረት ነው። አሁን እንግዲህ በመጪው ሳምንት የሚሞላ ስለሆነ ለዛ ነው ይፋ ማድረግ የፈለጉትና አስቀድሞ ማለት ነው 50ኛ ዓመት የሚሞላው ሆነ። ግን መቼ ነው የተጠለፈ አውሮፕላኑ ብንል በ27/06/1976 ዓመተ ምህረት ነው። ኤርቡስ A300 የተሰኘው የኤር ፍራንስ የፈረንሳይ አየር መንገድ ባለቤትነት በሚያስተዳድረው አውሮፕላን ነው የተጠለፈው። የበረራ ቁጥር 139 ነበረ። ከቤንጎሪዮን አየር ማረፊያ ወደ ፓሪስ ነበረ የሚበረው። እዛ በኋላ ግሪክ ላይ እንዲያርፍ ወደ ቱና ተደረገ። 248 መንገደኞች ነበሩበት። 2 ፍልስጤማውያን አሸባሪዎች ነበሩ። 12 የበረራ አስተናጋጆች አብራሪዎችን ጨምሮ ነበሩ። ከዛ በኋላ ከግሪክ አቱና ወደ ባንጋዚ ሊቪያ ነው እንዲሄድ የተደረገውና እዛ ደግሞ አሸባሪዎችን ጨመሩ። አሸባሪዎችን ከጨመሩ በኋላ ሌሎች 3 አሸባሪዎችን ጨምረው ወደ ኡጋንዳ እንዲበር ያደረጉበት ሁኔታ አለ። 3800 ኪሎ ሜትር ርቀት እንዳላት ነው እንግዲህ ኡጋንዳ ከእስራኤል የተገለጸው። እና ከዛ የእስራኤል መንግስት ሲደራደር ቆየ ያለውን ነገር በሰላም ለመፍታት ማለት ነው። ድርድሩ ቀጠለ። አሸባሪዎቹ ምንድን አሉ? ቶሎ ካለቀቃችሁ እኛ ምንለውን ነገር ካላደረጋችሁ በየቀኑ በየሰዓቱ 2 ተጠላፊዎችን እንገድላለን ያሉበት ሁኔታ አለ። የአሸባሪዎች ጥያቄ ምንድን ነው? 53 አሸባሪዎች እዚህ እንዲለቀቁላቸው በእስራኤልና በአካባቢ ሀገራት በኬንያ በጀርመን ታስረው የነበሩ አክራሪ ፍልስጤማውያን በእስራኤል ላይ የሽብር ጥቃት የፈጸሙትን እንዲለቀቁላቸው ነው የጠየቁ። ይህ ካልተደረገ እኛ የጠለፍናቸውን እንገድላቸዋለን አሉ። ከዛ ድርድር ሲደረግ በድርድሩ እያራ ዘሙ እዛ ሰኔ 3-4 አጥቢያ ማለት ነው የእስራኤል አየር ኃይል የእስራኤል መከላከያ ሰራዊት 100 ወታደሮችን 4 አውሮፕላኖችን በመያዝ ወደ ኡጋንዳ ከበረረ በኋላ ዘመቻውን እንዳካሄደ ያው የዘመቻው በወቅቱ መሪ የነበረውም የኒ ናታን የሆነው ኮሎኔል ነው የነበረ በወቅቱ። እሱ እንግዲህ በስሙም የተሰየመ እሱ የተሰዋበት ሁኔታ፣ ሌሎች ወታደሮች ወደ 5 ቆስለዋል፣ 3 ታጋቾች ተገድለዋል። ግን በአስደናቂ ሁኔታ እስራኤል ዜጎቿን ያስመለሰችበት እኒ አሸባሪዎች እንግዲህ ከአውሮፕላኑ የነበሩትን ይሁዳውያንና እስራኤላውያንንም ለይተዋል በዚህ በ3 ሀገራት ባደረጉት ጥረት እና በጣም የሚደነቅ ነው። ብዙ የተነገረለት ነው። እንደ 6 ቀኑ ጦርነት የእስራኤልን ታሪክ ከፍ ያደረገ ነው እና ከ50 ዓመት በኋላ ይህን የነበረውን ሁኔታ ለመግለጽ ያደረጉት ሁኔታ ደስ የሚል ነው። በአንድ በኩል እንደምትጨምር ካለ
0: እኔ እንግዲህ እንዳልከው የምጨምረው ብዙም የለም። በሰፊው የተመለከትከው ዜና ላይ ማይተነዋል። የሚገርም ነው እንግዲህ እስራኤል ከምትጠራባቸው የእስራኤል ጀግንነት የእስራኤል መከላከያ ሰራዊት ሲነሳ እንዳልከው ይሄ ዘመቻ አንዱ ነው፣ አብሮ ይነሳል። በአማርኛም ተጽፎለታል ስለ ዘመቻው። አዎ። እና በጣም አስደናቂ ዘመቻ ነው። እንግዲህ በዘመቻ ዮናታን የሚባለው ያው ዮናታን እንዳልከው የጠቅላይ ሚኒስትር ቢንያሚን ናታንያሁ ወንድም ናቸው። ኮሎኔል ነባዊ ኮሎኔልነት ማድረግ ነበራቸው በሳየር የቴማቲካል ክፍለ ጦር። እሳቸው ነበሩ እንግዲህ በኃላፊነት የሚመሩት ዘመቻውን። እሳቸው የህይወት መስዋዕትነት ከፍለው ዘመቻው በድል ተጠናቋል። በእሳቸው ስም ነው የሚጠራው ዘመቻውም ለዛ ነው። ያው በጣም የሚገርም ዘመቻ ነው። እንግዲህ ሚስጥሩ ሁሉ ይፋ ሆኗል። እስራኤል እንዴት አረጋለች ከስንት አመታት በኋላ አንዳንድ ፕሮቶኮል መዝገቦችን ተለቃለች መከላከያ ሰራዊቱ ጋር ተያዘውን። ምናልባት እንግዲህ ከዛ ዘመቻ ሂደት መከላከያ ሰራዊቱ የሚማረው አዲስ ነገር የለም ማለት ነው። ሌላ ብዙ ዘመናዊና አዳዲስ ነገሮች ኖራሉ። ያ ይፋ ሆኗል እንግዲህ ከ50 አመት በኋላ። አዎ እንግዲህ ሌላው ደግሞ ሊባኖስ
1: እዛ በፊት እንደው እዚህ ጋር የተያዙ ነገሮች ስላሉ ነው እንስንመለከት። ኢትዮጵያና ኬንያ ጉዳይ አለ። እንደውም ኤርክሎስ የተሰኙት አውሮፕላኖች የበረሩት በኢትዮጵያ ክልል ነው የሚሉም አሉ። ኬንያ ግን እንዳረፉና ኬንያ ውስጥ ነዳጅ እንደቀዱ ሁሉ የተነገረበት እነሱም ታሪክ እንግዲህ ለወደፊት ምናልባት ያለውን ዘገባ እውነት ነው የሚለውን አጣርተን እንድናል። ግን እንደዚህ አይነት ዘገባዎች ሁሉ አሉ። ብዙ ተባብረዋል። እስራኤል ያሳየችው ጀግንነት በጣም የሚደነቅ ነው። እና አሁን ወደ ጀመር ስንለፍና የእስራኤልና ሊባኖስ ሂዝቦላ ጉዳይ መቼ ይሆን ማብቂያው? በዚህ ጦርነት አለ፣ በዚህ ድርድር አለ። ምንድን ነው ድርድሩ የሚያግዘው ጦርነት ካለ?
0: ድርድሩ እንግዲህ ከሊባኖስ ጋር ሊባኖስ አሁን ዞሮ ዞሮ እንደ መንግስት እንደ ሀገር ሊባኖስ የኢራንን እንቅስቃሴ ሂዝቦላን እየተቃወመች ያለችበት ሁኔታ ነው ያለ። ሂዝቦላን መቼም ለፍራት ይሆናልና ስለምትፈራና ሂዝቦላን የሚደግፍ ዜጋም ጥቂት አይባልም ሊባኖስ ውስጥ እንደዛ ስለሆነ እንጂ እንደሚታወቀው ሂዝቦላ ድርጅት ሊባኖስን የሚጎዳ እንጂ የሚጠቅም ድርጅት አይደለም። ስለዚህ አሁን የእስራኤል የሊባኖስ መከላከያ ሰራዊት ቢጠናከር ያለው የመንግስት አቋም ጥሩ ነው። አሁን ደግሞ ከኢራን ጋር የተደረሰው ስምምነቱን ሁሉ እንደ እስራኤል እየተቃወሙ ናቸው ሊባኖሳውያን። ሁለቱ ከተስማሙ የሂዝቦላ ድርጅትን ማጥቃት ከተቻለ በሁለቱ ስምምነት መሰረት ጥሩ ነው ሊሆን የሚችለው ለሁለቱም ሀገራት። ዞሮ ዞሮ አሁን ሂዝቦላ ትርፍ ነው ሊባኖስ ውስጥ ያለ ሊባኖስ ውስጥ የሚደግፉት ዜጎች ያሉ ቢሆንም ለሊባኖስ ሀገርና መንግስት እንደ ሶስተኛ አካል ነው ያለው። ግን እንደ ሶስተኛ አካል ቢሆንም ደግሞ እስራኤልን ብቻ አይደለም መካከለኛው ምስራቅ ላይ ተጽዕኖ ፈጣሪ አሸባሪ ድርጅት እንደነበረ ለበርካታ ዓመታት እናውቃለን። ሶሪያ ውስጥ የነበረውን እንቅስቃሴ፣ ኢራቅ ለኢራን ጭራሽ ቀኝ እጅ ነው። እንግዲህ ሂዝቦላን ማሸነፍ ከተቻለ የሁለቱ ሀገር ስምምነት ወሳኝ ነው፣ የሊባኖስና የእስራኤል ስምምነት። ለዛ ይመስለኛል አሁን አሜሪካ ተጽዕኖ የምታደርገው ሁለቱ ሀገራት የሂዝቦላን ጉዳይ ወደ ጎን አድርጎ ቢስማሙ ሂዝቦላን ማጥቃት እንችላለን ነው። ግን ደግሞ ለኢራን ጋር የተደረሰው ስምምነት ከፍተኛ ስጋት እየፈጠረ ነው፣ እውን ሊሆን ይችላል ይህ ነገር? እንደዛ ነው እንግዲህ ሲታይ ጠቅለል ብሎ። አንተ የምትጨምረው ነገር ሰጠኝ።
1: እኔ እዚህ ስምምነት ወይም ድርድር ብዙም ውጤት ያመጣል ለእስራኤል ይጠቅማል ብዬ አላስብም። እንዲያውም እስራኤል ይጎዳል ነው የሚል እምነት ያለኝ። ለምን ብትይ አሁን ለምሳሌ ሂዝበላን ባገለልን ቁጥር ሂዝበላ ወደ ኢራንና ሌሎች ጸረ እስራኤል እንቅስቃሴ ወዳላቸው አካላት የሚጠጋበት ሁኔታ የበለጠ እየጨመረ ይሄዳል እና ኢራንም ድጋፋ ለሱ የምትሰጥ ነው። በድርድሩ እንኳን በዋናነት ሊባኖስ ጉዳይ ነው ያስገባችና ወይ ካደራደሩ አደራዳሪ አካላት ይጠቅማል ካሉ እስራኤልንም ሊባኖስንም ሂዝበላንም ጨምረው ኢራንን እንደዚሁ አራቱን አካላት ቢያደራድሩና ቁጭ አድርገው ስምምነት ቢያመጡ ደስ የሚል ነው። ምናልባት እኮ ሂዝበላም እኮ ቢያመጡ ድርድር የሚፈልግ ቢሆን እርግጥ አይፈልግም ይባላል። ከኢራን ጋር ሆኖ የሚመጣ ከሆነና ተደራድሮ ሰላም የሚገዛ ከሆነ እኮ ጥሩ ነው። በሶስተኛ ወገንም እኮ ተብሎ ሀማስ ጋርም እኮ ድርድር የተካሄደበት ሁኔታ አለና ባገለልሻቸው ቁጥር ያገለልሽው ሰው ሊጎዳ እንደሚችል ማሰብ ያስፈልጋልና አንዳንድ ጊዜ ሂዝቦላን አግልሎ ድርድር የሚደረገው እስካሁን አላመጣም። ትላንት ምሽትም ይኸው አራት ወታደሮች ቆስለዋል። በየጊዜው መቁሰል መገደል ከሆነ ምንድን ነው የሚያመጣልን ነው? ያ የሚታሰብ ጥሩ ነው ላለው
0: ጥሩ ነው። እንግዲህ ምልህ ሂዝቦላን አሁን ማቀፍና ቤተሰብ ማድረግ ተደራድሮ ጓደኛ ማድረግ ቢቻል ኖሮ እንዳልከው አሁን አንተ የምትለው ነገር ያስማማ ነበር። ግን ሂዝቦላ እኮ እንደዛ የምታደርገው ድርጅት አይደለም። በአሸባሪነት የተፈረጀ ነው እንግዲህ በበርካታ ሀገራት አማካኝነት ከኢራን ውጭ ምናልባት አሁን በእስራኤል ህልውና ማያምን ድርጅት እንዴት ነው ለመደራደር ና ችግር የለም እንግባባ፣ እንቀመጥ፣ እንስማማ ብለህ የምትጎትተው? እንግዲህ ህልውናዋን ካላመነ ኢራንና ሂዝቦላ እኮ እስራኤል እንድጠፋ ነው የሚፈልጉ።
1: ልክ ነሽ። ግን ልጠይቅሽና ሐማስ በእስራኤል ህልውና ምን ሆኖ የተደራደሩ?
0: አላመነም። ሐማስም አያምንም። እስራኤልና ሐማስ በቀጥታ አይደለም የተደራደሩት
1: እኮ።
0: ከሐማስ ጋር የሚደራደሩ ሀገራት አሉ።
1: በእጃችን በቀጥታ በላነ ወይ በማንኪያ በላነ ሳይደለም ዋናው ትልቁ ነገር ሰላም መከበር ሰላም እንዲከበር ነው ለምን በአምስተኛው ወገን ድርድር አይመጣም
0: ለምን መሰለ አሁን ጋዛ ሰርጥ ውስጥ አደራዳሪ ሀገራቱ ከሐማስ ጋር ካልተደራደሩ ከማን ጋር ይደራደራሉ ሐማስ ብቻ ነው ያለው እዛ ሊባኖስ ግን የሊባኖስ መንግስት አለ ራሱን የቻለ ሀገር ያወቀው ሊባኖስ በተባበሩት መንግስታት ድርጅት የታወቀች ታሪክ ያላት ቀደምት ሀገር መንግስት ያላት ሀገር ናት። አዛ ግን በሐማስ አሸባሪ ድርጅት ነው የምትመራው። ምንም እንዳልከው አሸባሪም ቢሆን እስራኤል ሊሉና ባያምንም ከማንም ጋር አትደራደርም ሐማስ ብቻ ነው ያለው አዛ ውስጥ። ስለዚህ የዜጎች ጋር መቼም አንድ ባንድ በደፍሶ ከፍ መደራደር አይቻል ከፍልስጤማውያን ጋር ከአዛ ፍልስጤማውያን ጋር ሐማስን እንግዲህ ተወካይ ነኝ ብለውን ድርጅት ካላነጋገርክ በስተቀርና ልዩነት አለው በጣም ከፍተኛ ልዩነት አለው እኔ እንደዛ ነው ብዬ ነው ማምነው።
1: ጥሩ እንግዲህ ሚሆን ከሆነ ደስ ይለናል ተደራድረው ውጤቱን ምን ነው ይሆናል እንሰንብት።
0: ያው እንደሱ ነው የሚሻለው። ጥሩ እንግዲህ ያው ሌላው በቤንዚኦላ በጣም አሳዘኝ ሁኔታ ተከስቷል። ይሄ ተፈጥሮ አደጋ ከባድ ነው። ቤንዚኦላ በብዙ ነገር ስማ ሲጠራ ነበር። መሪዋም እንግዲህ በይፋ በቀን በጠራራ ፀሐይ ጀነግራቸውን ታስረው አሜሪካ በቁጥጥር ስር ስታውላቸው አይተናል ከወራት በፊት። ይሄ ሁሉ የፖለቲካ ፍጥጫ ነው አለመግባባት ነው በመሪዎች መካከል የሚፈጠር በሌላም በየሀገራቱ የግል ጥቅም። የተፈጠረው አደጋ ግን በጣም ከባድ ነው። ማንም ሊያስቆመው የማይችልና እንግዲህ ቤንዚኦላ ትናንት ሌሊት ያስተናገደችው የመሬት መንቀጥቀጥ አደጋ የብዙዎችን ህይወት ቀጥፏል። አሁንም አደጋው ከባድ ነው። ህንጻ ፍርስራሽ ስር የተዳፈኑ በርካታ ዜጎች እንዳሉ ነው የሚታወቀው። ሰጠኝ ቤንዚኦላ የጮሽ ነው ለርዳታ ዓለም አቀፉ ማህበረሰብ ይድረስልኝ ይላለች።
1: ዓለም አቀፉ ማህበረሰብ ማገዝ አለበት። ከ200 በላይ ሰዎች የሞቱበት ሁኔታ ብዙ ህንጻዎች ፈርሰዋል። እንደምናየው በቪዲዮ በጣም ያሳዝን ነገር ነው። የመሬት መንቀጥቀጥ ማንም ሊቆጣጠረው የሚችል አይደለም። እንደ ጃፓን እንኳን ተራቀናል ያሉትን ምን አይነት አደጋ እንዳደረሰባቸው ያየን ነውና ዓለም አቀፉ ማህበረሰብ በዚህ ጊዜ ተባብሮ መድረስ አለበት። እንግዲህ ቤንዚኦላ እርግጥ በነዳጅ ምርት ባለም የታደለች ናት ለተቋቋመው ትችላለች ግን ለጊዜው እርዳታ የሚያስፈልጋት ነው። እንግዲህ ፍርስራሹ የማውጣቱ ሁኔታ ያደጉ ሀገራት እና አሜሪካን ቢሆን ሊያግዙበት የሚኖር ሁኔታ ይኖራል። እንግዲህ ያሳዝናል።
0: አዎ እስራኤልም እንደምትሄድ አስተውቃለች። ሄዳለሁ ያው እንግዲህ እነሱ ፈቃዱን ከተቀበሉ እንድትመጣ ትናንት ነው እስራኤል ያው እንግዲህ ራሳቸው ምርጫ ነው ግን እስራኤል
1: ቤንዚኦላ መሪ በጸረ እስራኤል ቋም ነበረው ከመጣት በፊት
0: እንደዛ ነው። እንግዲህ ግን ይሄ የተፈጥሮ አደጋ ነው። የእስራኤል ሕክምና ቡድን ጥሩ ነው ያደጋ ጊዜ ሰራተኛ ፈጥኖ በመድረስ ይታወቃል። ባለማችን ላይ እንደዚህ አይነት ችግር ሲፈጠር አሁንም እንደጠየቁ ነው ለመሄድ የተነገረው ያየ ነው። ስፖርት እንዴት ነው 2016 ዓመተ ምህረት የእግር ኳስ ጨዋታ እንዴት እየሄደ ነው?
1: ስፖርት አሁን ወደ ሶስተኛው ዙር ስለአለፈ ወሳኙ ጨዋታ ነው። አሁን ባለፉት ቀናትም ዛሬም ዛምባላ እየተመለከት ነው ያለን። በተለይ ያልተጠበቁ ውጤቶች የተመዘገቡበትን ሁኔታ አይተናል። ኢኳዶር ጀርመንን ታሸንፋለች ብሎ ብዙ አልጠበቀም። 2-1 አሸንፈዋል ኢኳዶሮች። ግን መንኳ ጀርመኖች አስቀድመው ቢያልፉ በአንደኝነት ማለፋቸው ትንሽ ቀነስ ያለ ቡድን አቅሙ ቀነስ ያለውን የሚያገኙበት ሁኔታ አለ። ግን ያው ጀርመኖች አልፈዋል ጥሩ ነው ደረጃቸው። ግን በኢኳዶር ይሸነፋሉ ብሎ ያሰበ አልነበረም። በጣም በጥሩ ጨዋታ ነው ያሸነፉና ይሄ እንደውም ጀርመናውያንን እንግዲህ ቀጣዩ ዙር በጥሎ ማለፉ እንዴት ልንሆን ነው የሚሉ ጥያቄ አስነስቶባቸዋል። ሌላው አይቮሪ ኮስት እንደተጠበቀው ክራሷን ያሸነፈችበት ሁኔታ አለ። ሆላንድ ቱኒዚያን 3-1 አሸንፋለች። ጃፓንና ስዊድን 1-1 ተለያይተዋል። ፓራጓይ ከአውስትራሊያ ጋር 0-0 ተለያይተዋል። ደግሞ ሌላው ደግሞ የሚያስገርመው ወርቅነሽ ቱርክ አሜሪካን 3-2 አሸንፋለች እና ያልተጠበቀ አንዳንዴ ቱርክ ምንም እንኳን ከውድድር ውጭ ብትሆን አሜሪካ ያለፈች ቢሆንም ግን እንዴት ልታሸንፍ ቻለች ቢለው
0: ምን መጀመሪያ ቢሆን ኖሮ ቆንጆ ነበር። በመጀመሪያው ዙር
1: ነበርና
0: ግን ቱርክ ጊዜውን አላወቀችም። ትክክለኛ የጊዜ አጠቃቀማችን መሰለኝ።
1: አዎ ጨዋታው ይቀጥላል። አሁን ወሳኝ ነው። እንግዲህ ዛሬ ማታ ደግሞ 10 ሰዓት ጀምሮ ፈረንሳይ ከኖርዌይ በጣም ኃይለኛ ጨዋታ ነው። ሴኔጋል ከኢራቅ ጋር ይጫወታሉ። ለሊት 3 ሰዓት ስፔን ከኡራጓይ፣ ዛምብ ኬፕ ቨርዴ ከሳውዲ አረቢያ ጋር ይጫወታሉ። 3 ሰዓት ላይ ሁለት ጨዋታዎች ነው ያሉ። ሶስተኛ ዙር ነው ሁሉም። እዛም 6 ሰዓት ላይ ንጋት ላይ ግብጽ ከኢራን፣ ቤልጅየም ከኒውዚላንድ ጋር ይጫወታሉ። እዛ ያለፉ ሀገራት እንደ ሜክሲኮ፣ ደቡብ አፍሪካ፣ ስዊዘርላንድ፣ ካናዳ አንዳንድ ጊዜ ካናዳና አሁን ቦስኒያ 4-4 ነጥብ ነው ያላቸው። ቦስኒያ ወደ ወድቃ ካናዳ ያለፈችው ብዙ ጎል ስላስገቡ ነው ጎል ክፍያ የሚባለው በዚህ ያለፈው ወደቁ ሀገራት አሉ ያሳዝናል ኩል ነጥብ ኖሮሽ እዚህ ሁኔታ ስትወድቂ
0: ሂሳብ
1: አዎ ሂሳብ
0: ማበላለጫ መንገድ መቼም አዎ ያስፈልጋል
1: አይ ነው እንግዲህ ይቀጥላል ካለን ጊዜ
0: ጥሩ አሁን እናመሰግናለን
1: እሺ ጥሩ ወደ ሳምንታዊ ፕሮግራም እናልፋለን

ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? ፕሮግራማችን እነሆ ጀመረ። በዚህ ዝግጅት ባህላዊ እሴቶችንና የእስራኤልን ታሪክ እናቀርባለን። ባለፈው ሳምንት የመጀመሪያውን የእስራኤል ንጉስ የንጉስ ሳኦልን ታሪክ ተመልክተናል። በከፊልም ሁለተኛውን የእስራኤል ንጉስ የንጉስ ዳዊትን ታሪክ ማቅረባችን ይታወሳል። በዛሬው ፕሮግራማችን ሙሉ የንጉስ ዳዊትን ታሪክ እናቀርባለን። ወርቅነሽ እሸቴ ነኝ፣ አብራችሁን ቆዩ። ንጉስ ዳዊት ከሞአባዊቷ ሴት ከሩት ዘሩ ይመዘዛል። በመጽሐፍ ቅዱስ ታሪክ እንደሚታወቀው በቤተልሔም ኤሊሜሌህና ኖአሚ የተባሉ ባልና ሚስቶች ይኖሩ ነበር። በአካባቢውም ድርቅ በሆነ ጊዜ ሁለት ወንድ ልጆቻቸውን ይዘው ወደ ሞአብ ተሰደዱ። በሞአብም የኤሊሜሌህና የኖአሚ ወይም በአማርኛው አጠራር የኖሃሚን ሁለቱ ወንድ ልጆቻቸው ሞአባውያን ሴቶችን አገቡ። ነገር ግን ኤሊሜሌህና ሁለቱ ወንድ ልጆች በዛው በሞአብ ሞቱ። ኖአሚም ከባድ ሐዘን ገጠማት። ወደ ሀገሯ ወደ ቤተልሔም ለመመለስ በወሰነች ጊዜም ከሁለቱ ምራቶቿ አንዷ ሩት አብራት ወደ ቤተልሔም ለመምጣት ወሰነች። አምላክሽ አምላኬ፣ ሕዝብሽም ሕዝቤ ይሆናል፣ አብሬሽም እሄዳለሁ በማለት ወደ ቤተልሔም አብረው ተመለሱ። ኦርፓ የተባለችው አንደኛዋ ምራቷ ግን በዛው በሀገሯ ቀረች። ከኖሚ ጋርም አልተከተለችም። ኖሚና ሩት በቤተልሔም ቦአዝ የተባለ ደግ ሰው ተዋወቁ። ሩትም ከቦአዝ አዝመራ የሄደች ቃርሚያ ትለቅም ነበር። ኖአሚም ይህ ሰው ደግ ነው ብታገቢው ይሻላል ብላ መከረቻትና ሩት ቦአዝን እንዳገባች ይነገራል። ሩትም ከቦአዝ ኢዮቬድ ወይም ኦቬድ የተባለ ልጅ ወለደች። ኢዮቬድም ይሻይን ወይም እሴይን ወለደ። እሴይ የዳዊት አባት ነው። ይህ ሁሉ የሆነው በቤተልሔም ነው። ንጉሥ ዳዊት ወደ ንግሥና ከመምጣቱ በፊት ብዙ ውጣ ውረድ እንዳሳለፈ ይታወቃል። የአባቱን በጎች የሚጠብቅ እረኛ፣ ከበጎቹ ጋር በጫካ የሚኖር ነበር። የንጉሥ ዳዊት አወላለድ ከሌሎች ወንድሞቹ ለየት ያለና እናቱ ለዘመናት ይዛው የኖረችው ሚስጥር እንደነበር ከታሪኩ እንረዳለን። የተከበራችሁ አድማጮቻችን፣ ስለ ንጉሥ ዳዊት ታሪክ በአሽቀሎን ከተማ የጸሎት ቤት ኃላፊ ከሆኑት

0: ባል ፍርድ ቤት የኦዲት ፍርድ ቤት ፈራጅ ንጹህ የሆነ አበሻ የሌለው ሰው ነበር ይሄ ይሻይ የተባለ ዳዊት አባት ማለት ነው። አሁን እንግዲህ እኔ ሞአቢ ነኝ እንግዲህ ሚታኤ ሩት ናት። እንግዲህ ተድሮ ብዙ ውስብስብ ባለ በመንግስተ እስራኤል በሙሉ ባለቤቱ ንጽሕት ባታዲያ የተባለሽ እንግዲህ አንቺ በቃ መለየት አለብሽ። ፍርድ ሰሚ ግልጽ እስከሚሆን ድረስ አንቺ እስራኤላዊ ነሽ፣ ይሁዲ ነሽ። ምንም እኮ ሰባት ትወልዳለታለሽ። አሁን ፍርድ እስከሚለይ ድረስ ቆይ ብሎ ተለያዩ ይላሉ። ይህ ምድራሽ ነው ተስፋ ያለ ወርት አይደለም ምድራሽ። አሁን ተለያዩ ፍርድ እስከሚፈረድ ድረስ ማለት ነው። ከዚህ መካከል ውስጥ አሁን ምን ይላታ ነው ሰራተኛይቱን በይ ዛሬ ተዘጋጅ እንተነጸህ ወደ እኔ ነው ምታድሪ ይላታ። እቺ ገረድ በጣም ፈራሽነት ለመቤቷ ሂዳ አረ ባለቤቶማ ተዘጋጅ ብሎኝ እንዴት ነው ማለክ እንደዚህ በላ ስትነግር በይ አይዞሽ ተዘጋጅ ግን በመጨረሻ እኔ ነው ማታ ማብራት ሲገባ እኔ ነው የምገባው አለ። ማን ይገባል እንግዲህ በሷ በገረዲቱ ምሽቱ ገባሽ ምሽቱ የልጆቹ እናት ማለት ነው። እዛ አድራ ትወጣ ማልዳ ነው እንደዚህ መጣየት የለም። እሱ እንግዲህ የሐሳቦች እንቅላት ሁሉ ያለ ገረዲቱ ነው።
1: አላወቀም ባለቤቱ መሆኗል
0: አላወቀም። እንደዚያ በመባል መቼም እንግዲህ ባጭሩ ያው ተወለደ
1: ዳዊት። ያባቱን በጎች የሚጠብቅ ረኛ ጠንካራ ደፋር እምነት ያለውና መዝሙር የሚወድ በበገናና በማሲንቆ አምላኩን የሚያመሰግን ነበር።
0: ንጉሰ ዳዊት በበረሃ ፍየሎቹን በመጠበቅ የሻይን የሱ ወንድሞች እንግዲያ በመስሪያ ቤት በደንብ በተከበረ በፍርድ ቤት በዚያ ነው የሚሰሩ። እሱ በጣም በተሰደደ እንግዲህ የኔ ልጅ ልጁ አልመሰለውም ጭራሽ
1: አላወቀም። የህዝብ እስራኤል የመጀመሪያው ንጉስ ንጉስ ሳኦል የእግዚአብሔርን ትእዛዝ እንዳልፈጸመና እንዳሳዘነው ለነቢዩ ሳሙኤል ይነገረውና ሌላ ንጉስ እንዲቀባ ወደ ቤተልሔም ሄዶ በእሴ ቤት ከልጆቹ መካከል አንዱን መርጦ እንዲቀባ ከእግዚአብሔር ተነገረውና ወደዛ እንደሄደ ከመጽሐፍ ቅዱስ ታሪክ እንማራለን።
0: በዛን ጊዜ ነበረ ሳኦል ንጉስ ነበረ ለእስራኤል። ሳኦል በጣም በእግዚአብሔር ይጠላ ነበር። የእግዚአብሔር ፍቃድ ስላል ተጸመ ማስቲሁ በቃ አስጠልቶኛልና ሂድና እንግዲህ ልጆቹ የሴ ልጆች አንዱን ሹመው ቅባ ቅዱስ ያዝና ሂድ ዘባለ ነብዩ። አሮ እንዴት ይየ ነው መድኔ ሳኦል ሊገል እንግዲህ ነቢያቶች ንጉሱ ነው ፍቀንትን ያለው ኃይል ያለው ምንም የእግዚአብሔር ነብይ ቢሆን ሳሙኤል ፈራ ንጉሱ ይያለ ይህንን ስቅባ ቅዱስ ስቀባው ሊገለ እኮ ነው አለው ለእግዚአብሔር። አይ ሂድና የመጣሁት ልዝቧህ ማለትም እንግዲህ ለመሰዋት ነው ሙሳት ለመሰዋት
1: ለማቅረብ
0: ነው ብለህ በዚህ መላ ሂዳለ። ንጉሰ ነቢዩ ሳሙኤል ሲመጣ ቤትለህም ነው የነበረ የዛን ጊዜ ዳዊት ቤት ሴቤት በጣም ህዝቡ ደነገጠ። እንግዲህ ነቢይ ሲመጣ ግር መጣ ምን ሆነ ምን ሊለን ነው ተባለ። አይዟችሁ አጥናናቸው ሊቃውንቶች ሁሉ ሽማግሌዎች ሁሉ መጡ ወደ ሴቤት። ሴቤት የተከበረ ቤት ነው። እንግዲህ ሳውል አልሰማም ልጆቹ አንዱን ያው ለማንገስ ነው የመጣሁት አለው። ንጉሰ ሳውል የተጠላ ስለሆነ በእግዚአብሔር ያንተ ልጆች ሊሾሙ ናቸው ለንጉሳ ናቸው። እንግዲህ መጡ ልጆቹ አንዱ እንዲያ ያለ የመጀመሪያው ኤልያብ ይባላል። በጣም ፎርመኛ መልከ መልካም ገባ። ቅባ ቅዱስ እንግዲህ በገዛ እጁ መገንፈል አለበት ንጉሱ ሲገባ። አይ በጣም ሲመለከተው ሳሙኤል ይሄ ንጉስ ነው በቃ ይሄ ንጉስ መሆን አለበት ብሎ በፎርሙ በማለው ማስቲቭ አስጠይ ነው።
1: አዎ ሰው እግዚአብሔር አልተቀበለውም።
0: አንተ ፎርሙና ባይንህ ነው መታ እኔ ግን ልብ ነው መረምራለው እግዚአብሔር። ከዚያ ማቢናዳብ የተባለ ሽሚኤ የተባለ ንጣመጡ በጨራሽ ምንም
1: የይሻይ ወይም የእሴይ ታላላቅ ልጆች በነቢዩ ሳሙኤል ለመቀባት ሲቀርቡ እነሱ ለንግስና መመረጣቸውን የሚያሳይ ምልክት አልነበረም ይባላል። ዳዊት ታናሽና እረኛ ስለሆነ እሱ ይሆናል ብለው ስላላሰቡ የቀረበው በመጨረሻ እንደነበረም ይነገራል። ዳዊት ሲገባ ግን የእግዚአብሔር ምርጫ እንደሆነ ታወቀ። ነቢዩም ተደሰተ። ዘይት ቀብቶም ለወደፊቱ የእስራኤል ንጉስ እንደሚሆን አሳየ።
0: ሁሉም በቃ አሁን ነብዩ ምን አለው ኢየሩሳሌምን ሲጨቆ በእግዚአብሔር ትእዛዝ እኮ ነው የመጣሁት እዝም በያደረው ልጅ ለምን ይላል አለ ይዘው አበቁ አለ ግን አለ አንድ

0: ትረኛለ ያው ምናልባት ስለሆነ ይችላል ህፃን ነው አብይ 28 ወጣት ነው እስኪ ጥሩ ተባለ ንጉሥ ዳዊት አይነ መልካም ነው ቀይ ነው በቃ እንግዲህ እዩ እነዚያ ሰባቱ ልጆች ፎርሞ ፎርሞኞች ናቸው በጣም ያማሩሽ ናቸው ለምን ባለቤቱ በህተነ ስርዓት እንግዲህ ትልቁ አንድነቱ ሐሳቡ ይሄን ሲፈጽሙ ከገረዲቱ ጋር መስሎት ስለነበር በጭንቅላት ምናስበው ሁኔታ እንግዲህ በስንት እንትን እንዳለው ከዚህ ትምርት እንማራለን ማለት ነው
1: ልጅ መሆኑን አላወቀም ጭራሽ እስከዛ ማለት ነው
0: ልጅ መሆኑን አላወቀም
1: እሺ
0: ሲገባ ግን እሱ ሲመጣ እግዚአብሔር ትንቢት ሰጠው ለሳሙኤል እንዴ መሲሂ ንጉሴ ሲገባ አንተ ተቀመጣለ ተነስ ተነስና ቅባው ሲለው ያን ቅባ ቁልብ ሲገነፍላል ገነፍሎ ሲል ያው ራሱ ላይ ነው የሚቀባ የዛን ጊዜ ነገሰ ማለት ነው ይሄ እንግዲህ ከምንድን ነው የሚያሽቦት ይሪም ይብዮን እንደሚለው ዝቅተኛ ከን ዝቅተኛ ሁኔታ ለትልቅነት ደረጃ ንጉሥ ዳዊት
1: ከታናሽነት ወደ ታላቅነት
0: ግን ማማሽ ባዙይ ማለት እንደ ውድቅ ነው የሚያዩት የነበር ግን ይሄ ለልጅነት እንዴት ነው በምንድን ነው የደረሰ ይላል
1: ዋው
0: እንዴት ነው የመረጠው እግዚአብሔር ሙዘስ ሶሽ ነበር ለምን እሱ ተመረጠ ሲሉ ህረኛው እንዴት ያደርግ ነበር ሲጠብቅ ፍየሮቹን መጀመሪያ ገልገሎቹን ይሰዳን ለምለሙን ሳር እንዲበሉ ቆየት ብሎ መካከለኞቹን በመጨረሻ ምኩካክቶቹን ምኩቱ ያው ሁሉን ይበላን እንጨቱንም እንትኑ ነው
1: ስርዓት አለው
0: ስነ ስርዓት ሙሴም እንደዚህ አይነት ነው የተመረጠ እና አንተን በዚህ አርገ እንሰሳዎችን እንደዚህ አርገ በዚህ መልክ ከጠበክ ትንሽ ደስተኛ ሆነ ለነሱ ካሰብ የኔን ጾን የኔን ፍየሎች ጾኒ ጾን ፍየሎች መንጋ ብሎ ነው የሚጠራነ እግዚአብሔር ለኛ አንተ የኔን መንጋ እግዚአብሔር ምን ይለዋል አንተ የኔን መንጋ ረኛ ትሆናለ በማለት መረጠው ማለት ነው
1: እሺ አባቱ የንጉስ ዳዊት አባት እሰይ ወይም ሻይ መቻወቀት አለ ልጅ መሆኑ
0: በአባሁኑ ግዜ አሁን ዘና ፍቱ
1: ንክስ ነው ሲፈቀደለት ከእግዚአብሔር ዘንድ
0: ግን እንግዲህ ሷን ባለቤቱ ተናግራለች ግን አላመናት እኔ ነኝ እንዴ አልኩ ግን በምንም እንግዲህ ልጅነት ደም አለ ወንድሞቹን አይመስልም እንዴት አማሳይኩ ብሎ እንግዲህ በሐሳቡ ሁኔታ ገረድቱ ስለነበረ ይመስለው ምሳሌ የለውም እንደ ወንድሞቹ ጫራሽ ለሎቹ ወንድሞቹ መልካቸው የተመሳሰለ ነው ፎርማቸውም ሁለታቸውም ግን እሱ የተለየ ነበር ጅንጂ አይነ መልካም ቀይ አድሞኒ ማለት ልክ የሳውም አድሞኒ ነው የሚለው እንደዚህ አይነት ነው የነበረ በሩሩህ ትሁት ሰው ነበር ማለት ነው
1: የኤሴይ ባለቤት እንግዲህ ያው በነበረው የፍርዱ ሁኔታ እንዴት ሆነ ፍርዱን ትንሽ ስላልነገሩን ባጭሩ ይንገሩን ያው በፍርዱ እንደሚፈቀድላቸው ታውቆ አንድ ላይ መኖር ጀምሯል እንደገና እንዴት ነው
0: ዘው እንግዲህ ከን አሁን ምን ፍርዱ ምን ተፈረደ ሞአቤት እንግዲህ ጦርነት ስለሆነ የተዋጓቸው ሞአብና አሞን የተባሉ ጦርነት የሚዋጋ ማን ነው ወንዶች ናቸው ሞአቤ ነው እንጂ ሞአቤት አይደለም
1: አሃ ሞአባውያን ወንዶች ናቸው የሞአብ ሰዎች ህዝብ እስራኤል የሚዋጉ
0: ሰው ትውልድም ቢሆን እንዳይጋቡ የተባለ እንጂ ሴቶች ተዋጊዎች ስላልሆኑ ከቤት ውስጥ ስለሆነ ሞአባውያት ወደ እስራኤል ከመጣሽ መዳር ትችላለሽ ከእስራኤልን ሃይማኖት እንደተቀበለሽ ለምሳሌ ይችሩት ምትባል ስትመጣ ለነኦሚ ጋር አማቷን የነበረሽ ህዝብሽ በመጥፍበት ሞታለ ብዙ መሐላ ቃል ጊዳን ገብታ ነው እስራኤል ይሆነሽ ስለዚህ ተፈቅዷን በዚህ በፍርዱማ ያው ምሽቶን ግን የዳዊት ሁኔታ እንደተለያየ ነበር አሁን ይሄ ሲሾም ግን እብን መስሐቦኒ እኛ ሁለት ገንብተን ህፃን ይሄን ህፃን እንደዚህ ተለያይተን ቆየን በማለት በጣም ስታለቅስ ነበርሽ በጣም እንባዋ ነው ይሁን ላይ ያደረገ ደም እናትና በጣም ሲሾም እሱ ትልቅ ደስታ የተሰማት ውነት ወጣ በማለት
1: የህዝብ እስራኤል ሁለተኛው ንጉስ ዳዊት ገና ወደ ንግስና ሳይመጣ በወጣትነት ዘመኑ የፍልስጤምን ተዋጊ ጎልያድን በወንጭፍ ድንጋይ መጥቶ በመግደል በእስራኤል ሁሉ ታዋቂ ሆነ ጎልያድን ድል ካደረገ በኋላም በንጉስ ሳኦል ሰራዊት ውስጥ በማገልገል በጦርነቶች አሸንፏል ምንጭ አንደኛ ሳሙኤል ከ16 እስከ 31
0: እንግዲህ ንጉስ ዳዊት ብዙ ነገር ነው የሰራው ግን ዋናው ትልቅ ለህዝብ እስራኤል የሰጠው ስጦታ እምነት ነው አንድ ነበር ጦርነት ለምሳሌ በጦርነት ህዝብ የእስራኤልን ንጉስ ያረጋጋ ቢሰስ መልኩት እስራኤል ይላል አረጋግቶ ህዝብ እስራኤል እንግዲህ በሳኦል ግዜ ብዙ ችግር ነበር አንድ ጎልያት የተባለ ፍልስጤማዊ ነው በጣም ቁመቱ 6 ክንድ ከስንዝር ይሉታ ስፋቱ አንድ ስሚያክል ህዝብ እስራኤልን ምጣት ይዘው ነበር በፍራት ንጉሰ ሳኦል ሁላ ፈርቶት ነበር አንድ ሰው ለኔ ያምጡ እኔን ያቸነሰ የህዝብ በሙሉ ፍልስጤማዊ እናንተ ተገዥ ሆናል እኔ ካቸነፍኩት ደግሞ እናንተ የኔ ተገዥ ሆናል በማለት በማጉራራት 40 አመት ህዝብ እስራኤልን በጣም ፈርተው ነበር ምጥ ይዟቸው ነበር እንግዲህ ምጥ ማለት ወንዶቹ ላውቁት አይችሉም ወንዶቹ ላውቁት አይችሉም ሴቶች ግን የወለዱት ያውቃሉ ሞትና መዳን ማለት ነው በጣም አስፈርቷቸው ነበር ይሄን ሰውም እንደዚህ እዚህ ደረጃ ያደረሰ ህዝብ እስራኤል ለማስፈራት ለምንድነው ሲሉ ኖኦሚ መመለስ እንጂ ሆነ እንጂ ኖኦሚ ስት ሁለት ምሽሮች ነበሯት አንዷ ምሽራ ኦርፓ ትባላለች የጎልያት እናት ናት አማቷን አራት ክንድ ሸኝታታለሽ ይላሉ አራት ክንድ አራት እርምጃ የሚሏሉ አራት ክንድ ስለሸኝሻት 40 ቀን ይሁን እንግዲህ አትሉ ጠላትም ቢሆን እግዚአብሔር ደግሞ ስጠው ዘእስራኤል እንዲያስፈራራ አሁን እንደጋጣሚ ንጉሰ ዳዊት መጥቶ የሆነ ተልኮ ሰርሃረኛው ኑሮ መቼም እንግዲህ ሁልጊዜ በራሃ ነው እሱ ሲመጣ ይሰው ሲሳደብ ሰው ሁላ ተንቀጥቁ ምንናችሁ ነው አላቸው አይሆይ እንደዚህ ያለ ፍልስጤማ ያስፈራራ የእስራኤልን አምላክ የሚያስፈራራ የሚራገም እየተሳደበ ነው ምገደፍ የተሰደደ አምላክ ምን እናንተ አምላክ ደግሞ ምንድነው እንደዚህ ያለ እነሱን በጣም ዝምራ አሃ ምን ያስደዱ ያላቸው አምስት ወንጭፍ ያዘና አምስት ተጫ በትሩን ያዘና ሻንጣውን አንጠልጥሎ ሳቀ በቃ አጣጣለው እኔ ውሻ ነኝ እንዴ ይሄን የምትሰደዱልኝ ውሻ ነኝ አለ እንግዲህ ሁሉ ብረት የለበሰ ነው ይሄ ጎልያት የተባለ ሰው ግንባሩ ብቻ ናት የሚያይባት በዚህ ቻይኖቹ ግንባሮች እንጂ ሁሉ ብረት ነው ሁሉ ብረት ነው አሁን አንተን ስጋን ወፍ እንዲበሉት ነው እንድትቀበር እንኳን አትሆንም አለው ዳዊት ስማ አንተ በጉልበት ነው የምትመካ እኔ ግን በእግዚአብሔር በእስራኤል አምላክ ተመክቼ ነው የምመጣለና በጣም ሳቀ ይሄን በጣም አጣጣለው ባንዲት ደንጃ ወንጭፍ ሸር አድርጎ ቢሰደው ግንባሩን እንግዲህ አብዛኛውን ጊዜ ምን ይላሉ ግንባሩን ሰው ሲመታ ወደ ኋላ ነው የሚወድቅ እግዚአብሔር ብሎ ግንባሩ ሲመታ ወደ ምን ይወድቃኔ ወደሱ ለምንድን ነው ሲሉ እንግዲህ ዳዊት አንገቱን ቆርጦ መውሰድ አለበት በዛውን ጊዜ እንደዚያ ነው እንግዲህ የገደለ አንገቱን ቆርጦ ይወስዳል ስድስት እርምጃ እንዳይራመድ ለሱ እንዲቀርበው በማለት ደመወዝ ሚንሰጥቶ በአንዲት ደንጃ አውድቆ ህዝብ እስራኤል እንግዲህ ኮሂ ወጥን ያዲ
1: የተከበራችሁ አድማጮቻችን የንጉስ ዳዊት ታሪክ ይቀጥላል። የዛሬው ፕሮግራማችን ይህን ይመስል ነበር። ሮቬን በዛብህ መለሰን በጣም እናመሰግናለን። በሚቀጥለው ሳምንት በቀጣይ ፕሮግራማችን እንገናኛለን። ወርቅነሽ እሸቴ ነኝ። እስከ ሳምንት ቸርን ሰንብት።

እንደ በላይ ነው እንደረመጡ በዚህ ባፈሙዝ ጭራሽ በከረ ግዝት አለብኝ ሞት እንዳልፋ ከፍ አርጎ ተኳሽ አንገት አብራሪ ዝቅ አርጎ ተኳሽ ሁልበት ሰባሪ የዘለቀ ልጅ የበላይ ግሪ ፈሪ ቢመጣ እንደ ንፈልሶ በላይ ቆያቸው አምስት አቡርሶ

0: ሰላም ለእስራኤል አምላክ፣ ሰላም ለኢየሩሳሌም፣ ሰላም ለእናንተ ይሁን ለተከበራችሁ የራዲዮ አድማጮቻችን፣ አባቶቻችን። ፈጣሪ ብሩክ አምላክ የተመሰገነ ይሁን። በዚህ ሳምንት በኦሪት ዘኍልቍ የምናነበው የፓራሻት አሻቡዋ ፓራሻት ባላቅ ይባላል። እንግዲህ ከፓራሻት ባላቅ በፊት የእስራኤል ሕዝብ ከግብፅ ምድር ወጥቶ በበረሃ ላይ ብዙ ታምር አይቶ አሁን ወደ እስራኤል አጠገብ እየደረሰ ነው። አሁን ከዛ በፊት የእስራኤል ሕዝብ በታላቅነት ሲሆን ሜሌክ ሐሞሪ የተባለውን ታላቁን መንግስት ደምስሶ ኦግ ሜሌክ ባሻን የተባለውን ታላቁን መንግስት ደምስሶ አሁን ወደ ባላቅ መንግስት ተጠጋ ማለት ነው። አሁን ባላቅ መንግስትና ህዝቡ በሙሉ በጣም ደነገጠ፣ በጣም ፈሩ ይላል። እንዴት እነኛን ታላላቅ መንግስታት አሸንፈው ዛሬ ወደ እኛ ተጠጉ እና ምን ሊውጠን ነው ብሎ ህዝቡ ሁሉ በጣም ተጨነቀ ይላል። አሁን ከዛ ባላቅ ምንድን ነው ያደረገው? ነገሩን ለማጣራት ሲል ሰላዮች ወደ እነ ሙሴ ወዳሉበት ልኮ ኃይላቸውን ለማጥናት ሙከራ አረገ። ሰላዮችም ሄደው ያዩት ነገር ምንድን ነው? ሁል ጊዜ ሙሴ ሲናገር ነው የሚያወተኝ። ያው ሙሴ መሪውን መሆኑን አወቁ። እሱ ሲናገር ነው የሚያወተኝ እና ተመልሰው ምን አሉት ለባላቅ? ሰውየው ይናገራል ብዙ፣ የተናገረው ነገር በሙሉ ይፈጸምለታል እና ኃይሉ ንግግር ላይ ነው ብለው ነገሩት። አሁን እነሱ አልገባቸውም እንጂ ጸሎት ነው የሚያደርገው ሙሴ። አሁን እሱም ባላቅ ይሄን ሲሰማ የሚናገር ሰው መፈለግ አለብኝ፣ እንደዚያ ከሆነማ በኃይል ተዋግቼ አልችላቸውም። የሚናገር ሰው ሲፈልግ ማን ትዛ ነው? ቢልአም የተባለ በጣም የረከሰ በርኩሰት ኃይልም ከፍተኛ ደረጃ የደረሰ ያው እንደ ነቢይ የሚታይ በአሕዛብ በኩል የነበረ ሰው ነው። አሁን ቢላም መላእክታንን ልኮ ያው ታላላቅ ሰዎችን ልኮ ቢላምን ለማስመጣት ሞከረ። ቢላም ግን አይ እስቲ ዛሬ አምላክ የሚለኝ ልስማ፣ ዛሬ ማታ አደሩና ጠዋት እንገራችሁ አለ። አሁን ጠዋት ላይ አይ መሄድ አልችልም አለ። አምላክ ምን አለው? አትሄድም አለው። ለምን? ለመርገም ነው ለካ የፈለገው፣ ለመርገም ነው። አሁን ከዛ እንደገና በሁለተኛ መልእክት ላከና ባላቅ አሁን ቢላምን ጠየቀው። አሁን ቢላም መሄድ ፈለገ ለመርገም፣ እስራኤል ለመርገም ተነሳ ማለት ነው። አሁን እግዚአብሔር ምን አለ? በል መሄድ ትፈልጋለህ፣ ሂድ ከእነሱ ጋር። ነገር ግን እኔ አፍህ ውስጥ ማስቀምጠው ነው የምትናገር፣ ከዛ ውጭ አንድ ሌላ ምንም ነገር አትናገርም ብሎ ያው ከሰዎቹ ጋር አብሮ ወደ ባላቅ ቤተ መንግስት መጣ ማለት ነው። አሁን ባላቅ እና ቢላም የእስራኤልን ህዝብ ለመርገም ሞክረው ነበር፣ ነገር ግን አልተሳካላቸውም። ከኮረብታ ላይ ሆኖ ህዝቡን ሲመለከቱ ቢላምና ባላቅ መርገሙ ወደ ታላቅ በረከት ተለወጠ ይላል። ይሄ እንግዲህ የአምላክ ታምር ነው። እና ምን ነበር ባላቅ ያደረገው? ባላቅ ቢልአም ኒሱ ልካሌል ኤት አም እስራኤል አክሸ ቢልአም ይስተኬል መያጊባ ሀክላላ አፍካል ብረካ ማይታ ብረካ ሄን አም ለባዳድ ይሽኮን በጎይም ሎ ይትኻሻብ። ምን ማለት ነው? እነሆ ይህ ህዝብ ብቻውን ለዘላለም ይኖራል፣ ከአህዛብም ጋር አይደባለቅም የሚል ትንቢት የተናገረው እና ይሄ ለወደፊት ስለ እስራኤል የተነበየው ትንቢት ነው። እና በዙሐር የተጻፈው ምን ይላል? የተከበራችሁ አድማጮቻችን፣ ይህ አባባል ከኢትዮጵያ ከቤተ እስራኤል ታሪክ ጋር ይገናኛል። ለብዙ ሺህ ዘባታት ዓመታት ከሁለት ሺህ አምስት መቶ ዓመታት በበላይ በኢትዮጵያ ይሁዳውያን በዛ አገር ሲኖሩ በብቸኝነት በዙሪያቸው ብዙ ፈተናዎች ነበሩ። ነገር ግን በአሕዛብ መካከል አልተደባለቁም፣ አሕዛብ ጋር አልተደባለቁም፣ ሃይማኖታቸውን አልቀየሩም። ላለመቀየር ብዙ ጥረት አድርገዋል፣ ብዙ ተዋግተዋል። ቅዱስ ዙሐር የተባለው መጽሐፍ የሚለው ይሄን ነው። ብቻውን ይኖራል ማለት ይህ ህዝብ በሰው ወይም በመላእክት አይመራም ወይም በመላእክት አያምንም፣ የራሱ በፈጣሪ ቀጥተኛ ጥበቃ ስር ነው የሚተዳደረው። ፈጣሪ በገዛ እጁ ጠብቆ ነው ከዚህ ያደረሰን እና በተራራው ጫፍ ላይ ቁሞ ቢልአም የነገ እስራኤልን ድንኳኖች ሲመለከት እንዲህ አለ። ካለቶቹ ራስ ላይ ሆኜ አየዋለሁ፣ ከኮረብቶችም ላይ ሆኜ እመለከተዋለሁ። እነሆ ይህ ህዝብ ብቸኛ ብቻውን ይኖራል፣ በአሕዛብም መካከል አይደባለቅም ብሎ ተናገረ። አሁን ራሺ ምንድን ነው ያለው? ራሺ የሚባለው ቤተ ሃይማኖት ሊቅ ተራራውና አለቱ ማን ነው? አብርሃም፣ ይስሐቅ፣ ያዕቆብ ናቸው አለ። ኮረብቶች የሚሏቸው ደግሞ ሳራ፣ ርብቃ፣ ሊያ እና ራሄል ናቸው። አሁን የአባቶቻችንና የእናቶቻችን ታሪክ እዚህ ጋር አመጣው። አሁን ቢልያም ሲመለከት ይህ ግንዱ ዘሩ በጣም ከባድና ኃይለኛ መሰረት ስላለው ይህ ህዝብ ብቻውን ይኖራል አለ። ማንም ሊያሸንፉ አይችልም። ማለትም በዓለም ላይ ያሉ መንግስታት ሁሉ ሲጠፉ የእግዚአብሔር ህዝብ ግን ለዘላለም ይኖራል ያለው እና የኢትዮጵያ አይሁዳውያን ቤተ እስራኤል ለብዙ ሺህ ዘመታት ብቻቸውን ኖረዋል። በዙሪያቸው ሌሎች እምነቶችና ታላላቅ ተጽዕኖዎች ቢኖሩም ከአሕዛብ ጋር አልተደባለቁም። ላለማደባለቅ ትልቅ ትግል አድርገዋል። እምነታቸውንም ማንነታቸውንም አሳልፈው ላለመስጠት ብዙ ጥረት አድርገዋል እና ነቢዩ ምንድን ነው የሚለው? ነቢዩ አሞጽ የእስራኤል ልጆች ሆይ እናንተ ለእኔ እንደ ኢትዮጵያ ልጆች አይደላችሁምን? ይላል የእስራኤል አምላክ የነገስታት ንጉስ። እና ሲተረጎም ምን ማለት ነው? አንድ የተለየ ምልክት ያለው ሰው ወይም ደግሞ የተለየ አካሄድ ያለው ሰው ሁል ጊዜ ይለያል፣ ሊደበቅ አይችልም። እና የኢትዮጵያ አይሁዳውያን በበጎ ስራቸው እና ኦሪትን በመጠበቅ ውስጥ ጎልተው ይታዩ ነበር። እና ዞሃር ምንድን ነው የሚለው? ዞሃር የተባለው የተቀደሰው መጽሐፍ እንደሚለው ብቻው ይኖራል ማለት ይህ ህዝብ በሌሎች አማልክት አያመልክም፣ በከዋክብትም አያመልክም፣ አይመራም። የሚመራው ባን ነው በራሱ በፈጣሪ ቀጥተኛ ጥበቃ ስር ነው ያለው። ቤተ እስራኤል ህልውና በጣም ታምር ነው። ለምን? ለብዙ ዘመን እዛ ኑሮ ያን ሃይማኖቱን ጠብቆ እዚህ መድረስ ቀላል አይደለም። እና ግን ይሄ ሁሉ እንዴት ነው? እግዚአብሔር በራሱ እጅ ጠብቆ ነው እዚህ ያመጣን ማለት ነው። አሁን ከዛ ላይ ሌላው ትንቢት ምንድን ነው? ድንኳኖችህ ማረፊያዎችህ ምንኛ ያምራሉ ነው ያለው። አዎ ያዕቆብ ሆይ ድንኳኖችህ፣ እስራኤል ሆይ ማረፊያዎችህ ምንኛ ያምራሉ፣ ምንኛ ያማሩ ናቸው አለ። አሁን ሊቃውንት ምንድን ነው ለምንድን ነው ይሄን ያለው ብለው ጠየቁ። ቢላም ይሄን ቃል ለምን ተናገረ? አሁን የእስራኤል ዘሮች የድንኳናቸውን ደጃፍ አንዱ ወደ አንዱ እንዳይታይ አድርገው ነበር የሚገነቡት። ለምን? የአንድን ሰው መብት ላለመግፈፍ እና የግል ምስጢሩን ራሱ ጠብቆ እንዲኖር በማለት ጎጆም በሀገራችን ጎጆ ሲሰራ ራቅ ራቅ ተብሎ ነበር የሚሰራው። እንደዚህ መደዳውን አይሰራም ነበር። ያ ሁሉ የየራሱ ፕራይቬሲ ያለው የየራሱ የግላዊ መብቱን ጠብቆ ይኖራል ማለት ነው። እና ይሄ በጣም የሚገርም ነው። የቤተ እስራኤል ማህበረሰብ በጭምትነት በንጹህነት በቤተሰብ ፍቅር በወላጆችና ለቅሳ ውስጥ የሃይማኖት መሪዎች ትልቅ ክብር በመስጠት በጣም የታወቀ ነው። ድንኳኖችህ ምንኛ ያማሩ ናቸው ማለት ይህ በኢትዮጵያ የነበረው ያማረው ባህልና ስርዓት ነው። በዘመናዊ ዓለም በቤተሰብ ክብር የቤተሰብ ክብር በጠፋበት በዚህ ጊዜ በተለይ በምዕራባውያን ማህበረሰባችን ይህንን ቅድስና ድንኳን ባህል ጠብቆ መያዝ እንዳለበት ለልጆቻችን ይህን ሁሉ ማስተላለፍ እንዳለብን በዚህ አጋጣሚ እናስታውቃለን። ከዛ ሌላው ሶስተኛው ትንቢት ምን ነበር? ኮከብ ከያዕቆብ ይወጣል። አሁን ኮከብ ከያዕቆብ ይወጣል ማለት ይሄ የወደፊት ተስፋ ብርሃን ማለት ነው። አሁን ያን ኮከብ አየዋለሁ ቢልአም ነው የሚናገረው። አሁን ግን አይደለም፣ እመለከተዋለሁ በቅርብ ግን አይደለም። ኮከብ ከያዕቆብ ይወጣል። ዘንግም ከእስራኤል ይነሳል እዘ ኦሪት ዘህልቁ 24 17 ላይ የተናገረው ነው እና ምን ማለት ነው ኮከብ ማለት ከሁሉ የበለጠ ታላቅ ነገር ነው ዘንግ ከእስራኤል ይነሳል ያለው ምንድነው ታላቅ ንጉስ ከእስራኤል ተነስተው በአንድ ዘንግ ዓለምን አንቀጥቅጦ እንደሚገዛ ለወደፊት ነው የተናገረው አሁን መዳን ለእስራኤል መዳን ለእስራኤል በዕብራይስጥኛ ግኡላ ይባላል ለምን በኮከብ ተመሰለ ኮከብ እንዴት ሊያድ ፀሐይ በቀን ብቻ ነው የምታበራው ፀሐይ ቀን ብቻ ነው የምታበራው ኮከብ ግን በታላቅ ጨለማ በሌሊት ውስጥ ያበራል የቤተ እስራኤል የማህበረሰብ በምቸኝነት ረጅም ሌሊት ጨለማ አሳልፏል ነገር ግን ወደ ኢየሩሳሌም ለመመለስ የነበራቸው ጉጉትና እምነት በሱዳን በረሃዎች ውስጥ የመራቸው ብርሃን ያ የኮከብ ተስፋ የኮከብ ብርሃን ነበር ዛሬ በእስራኤል ምድር ወይም በዓለም ዙሪያ ያሉ ወጣቶች የዚህ ኮከብ የዚህ ብርሃን ውጤቶች ናቸው እና መላእክታን ምን ብለው ጠየቁት አምላክን ምን አደረክ ለእስራኤል ህዝብ ምን አደረክለት ለቤተ እስራኤልስ ብለው ጠየቁት አሁን ፈጣሪ የቤተ እስራኤል ታሪክ የሚያይ ሁሉ በበረሃ የተጓዙትን እምነታቸውን የጠበቁትን ዛሬ በእስራኤል ምድር ታላቅ ምሁራን ሆነው በፕሮፌሰር ደረጃ የደረሱ አሉ ዶክተሮች የሆኑ አሉ የሃይማኖት መሪዎች የሆኑ ሊቃውንቶች አሉ የሃቨር ክነሴት እና ሚኒስተር ደረጃ የደረሱ የእኛ ልጆች አሉ ይሄ የተደረገው በአምላክ ፈቃድ ነው እና አምላክ ይሄንን ታላቅ ውለታ አድርጎልናል እና ፈጣሪ ህብረተሰባችንን በደህንነት በሰላም ይጠብቅልን አገሪቱን ሰላም ያርግልን መንግስቱን ተመንግስት ያስማማልን ዳኛውን ከዳኛ ያስታርቅልን በውጭ አገር የቀሩ ወገኖቻችን በሙሉ ያምጣልን ወታደሮች ልጆቻችን ድንበር የሚጠብቁትን ይጠብቅልን የቆሰሉትን በጦርነት የቆሰሉትን ምረቱ ይላክላቸው ሰላም ለእናንተ ይሁን ሻባት ሻሎም
1: ወደ ራብ ይሁዳ ሳለ ለሰጡት ገለጻ እጅግ በጣም እናመሰግናለን። ሻባት ሻሎም።
0: ሻባት ሻሎም።
2: የተከበራችሁ አድማጮቻችን የሰንበት መግቢያና መውጫ ሰዓትን እንጠቁማለን። በኢየሩሳሌምና አካባቢያ 7 ሰዓት ከ13 ደቂቃ ላይ ሲሆን መውጫ ሰዓት ደግሞ 8 ሰዓት ከ31 ደቂቃ ላይ ነው። በቴል አቪቭና አካባቢያ መግቢያ ሰዓት 7 ሰዓት ተኩል ላይ ሲሆን መውጫ ሰዓት 8 ሰዓት ከ34 ደቂቃ ላይ። በሃይፋና አካባቢያ መግቢያ ሰዓት 7 ሰዓት ከ25 ደቂቃ መውጫ ሰዓት 8 ሰዓት ከ36 ደቂቃ። በበኤርሸባና አካባቢያ መግቢያ ሰዓት 7 ሰዓት ተኩል መውጫ ሰዓት 8 ሰዓት ከ31 ደቂቃ። በኤላትና አካባቢያ መግቢያ ሰዓት 7 ሰዓት ከ14 ደቂቃ መውጫ ሰዓት ደግሞ 8 ሰዓት ከ6 ደቂቃ ላይ ነው። ወርቅነሽ እንግዲህ ሰዓታችን እየተገባደደ ነው። መሰናበቻ ጊዜ ነው የሚቀረን።
3: ዛሬ ቴክና የቴክኒክ ባለሙያዎቻችን ሁለት ነበሩ። የመጀመሪያው ራሚ ፌሊክስ፣ አሁን ደግሞ ሚካኤል ልሽባንግ ነው የምናየው። እናመሰግናለን ሁለቶችንም።
2: እናመሰግናለን። እንግዲህ ያለን ስርጭት እየተጠናቀቀ ነው። ከኛ ጋር ለነበራችሁ ቆይታ አድማጮች እናመሰግናለን። ሰንበት ለማጠብቁ ደግሞ ምሽት እንገናኛለን። ለሚጠብቁ ካሁን እንሰናበታለን።
3: የሚጠብቁ ሻባት ሻሎም፣ መልካም ሰንበት እንግዲህ ለሁላችንም።
2: እሺ ሻባት ሻሎም።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።

ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን አመሻችሁ። ሄለተ አረብ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ምሽት እንዲሆን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮምሽሺ ዩዳሌፍ በታሙዝ ታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ደግሞ ጁን 26 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ሰኔ 19 ቀን 2018 ዓመተ ምህረት ሲሆን የቴክኒክ ባለሙያችን ኖያ ማሻህ ስቶን የስቱዲዮ ተረኛ አስተናጋጅ ሰጠኝ ዘመነ። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስት ዜና። የመከላከያ ሚኒስትር እስራኤል ካጽ ለኢራን ዛቻ ምላሽ ሰጡ። በዮርዳኖስና ሰማርያ ቀበሌዎች በፍልስጤማውያን ገጠር ውስጥ የሽብር ጥቃት ለመፈጸም ጥረት አድርገዋል ተብለው የተጠረጠሩ 6 ታዳጊ ልጆች ክስ ተመሰረተባቸው ተባለ። በአስር የሚቆጠሩ ሃይማኖት ጠባቂ ያልሆኑ ዜጎች ዛሬ በብኒ ብራክ ከተማ አካባቢ ሰላማዊ ሰልፍ አካሄዱ። በቬንዙዌላ በደረሰው የተፈጥሮ አደጋ የሞቱ ሰዎች ቁጥር ጨምሮ ከ580 በላይ ሆነ ተባለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። የመከላከያ ሚኒስትር እስራኤል ካጽ ለኢራን ዛቻ ምላሽ ሰጡ። ኢራን በሂዝቦላ ምክንያት እስራኤልን ካጠቃች የእስራኤል መከላከያ ሰራዊት ኢራንን ያጠቃል። ኢራንን የምናጠቃበት ሁኔታ ደግሞ እስካሁን ባልነበረ ሁኔታ በከፍተኛ ደረጃ ነው ብሏል። የመከላከያ ሚኒስትሩ እስራኤል ካጽ ኤክስ በተሰኘው ማህበራዊ ገጻቸው መከላከያ ሚኒስትሩ በተጨማሪ እንዳሉት እኛን ምንም የሚያስቆመን ነገር የለም፣ ያሰብነውን ሁሉ እንፈጽማለን ብሏል። ይህ በእንዲህ እንዳለ እስራኤል መከላከያ ሰራዊት በደቡብ ሊባኖስ የሚያካሄደውን ዘመቻ እንደቀጠለ ነው። እስራኤል ከደቡብ ሊባኖስ ለቃ እንደተወጣ የሚጠይቁ ብዙ አካላት ቢኖሩም የእስራኤል መከላከያ ሰራዊት አካባቢውን ለቆ የማይወጣ መሆኑን መሪዎች እየገለጹ ይገኛሉ። በዮርዳኖስና ሰማርያ ቀበሌዎች በፍልስጤማውያን ገጠር ውስጥ የሽብር ጥቃት ፈጽመዋልና ጸጥታ ደፍርሰዋል ተብሎ የተጠረጠሩ 6 ታዳጊ ልጆች ክስ ተመሰረተባቸው። ከደረሰን ዘገባ መረዳት እንደቻል ነው ተጠርጣሪዎቹ ችግሩን ፈጠሩት የተባለው ዴር ዲቫን በተባለው ገጠር ከራማላ ከተማ አጠገብ ሲሆን ከሁለት ሳምንታት በፊት የብቀላ ድርጊት ለመፈጸም አቅደው ነበር። በመኪና በመሄድ በመስጊድ መግቢያ አካባቢ ቃጠሎ ፈጥረዋል። ሰዎች ያሉበትን አንድ ቤትም ለማቃጠል ሞክረው ነበር ተብሏል። ይህ በእንዲህ እንዳለ በይሁዳና ሰማርያ ችግር በሚፈጥሩ ዮርዳን ላይ ዛሬ የተመሰረተው ክስ አመቱ ከጀመረ አንስቶ እስከ ዛሬ ድረስ ከተከፈተው ጋር 51ኛ ነው ተብሏል። በአስር የሚቆጠሩ ሃይማኖት ጠባቂ ያልሆኑ ዜጎች ዛሬ በብኒ ብራክ ከተማ አካባቢ ሰላማዊ ሰልፍ አካሄዱ። አኪሎኒም አሆፍሽም የተሰኘውን አካል የሚመሩት ኢላይ እንዳሉት ሰልፉ የሚደረገው ሃይማኖተኛ ይሁዳን ባሳለፍነው ሳምንት ላደረጉት ያጸፋ መልስ ነው። በጦርነት የሚያገለግና ልጆቹ በጦርነት የሚሰዋ ማህበረሰብ እንዲሁም ግብር የሚከፍል ማህበረሰብ መሪዎቹ እንደዚህ አይነት ነገር ሊደረግበት አይገባም፣ ገንዘቡን ወስደው የሃይማኖት መሪዎች ህብረተሰቡ በድህነት እንዲቀጥል ማድረግ የለባቸውም፣ በሀገራችን ያለውን የዕለት ከዕለት እንቅስቃሴም እያስተጓጎሉ ነው፣ ለማንኛውም ነገር ገደብ አለው፣ ገመዱን ከሚጠበቀው በላይ ወጥረውታል፣ እኛም ነገሩን በቀላል አናየውም ብለዋል። በእስራኤልና ሊባኖስ መካከል እየተካሄደ ያለው ድርድር እንደቀጠለ መሆኑ ተገለጸ። በዛሬው የሁለቱ ሀገራት ውይይት ትኩረት የተደረገው የእስራኤል መከላከያ ሰራዊት አንዳንድ ቦታዎችን ለሊባኖስ ጦር በማስረከብና ደህንነት መጠበቁን ሙከራ በማድረጉ ዙሪያ መሆኑን አልካዳት የተባለው የሳውዲ አረቢያ ቴሌቪዥን ጣቢያ ዘግቧል። እስራኤል ለሊባኖስ ጦር የምታስረክበው ቦታ ቢጫ መስመር ከተባለው ውጭ እንዲሆን እየጠየቀች ነው ተብሏል። በቬንዙዌላ በደረሰው የተፈጥሮ አደጋ የሞቱት ሰዎች ቁጥር ጨምሮ ከ580 በላይ ሆነ ተባለ። የሀገሪቱ ፕሬዚዳንት ደልሲ ሮድሪጌዝ እንዳስታወቁት በመሬቱ መንቀጥቀጥ ከ580 በላይ ዜጎች ከመሞታቸው ባሻገር ከ3000 በላይ ደግሞ ቆስለዋል። በሰሜን የሀገሪቱ ክፍልና በቬንዙዌላ ዋና ከተማ ካራካስ ብዙ ንብረት ጉዳት ደርሶበታል። 8 የአውሮፓ ሀገራትም እርዳታ አቅራቢ ሰራተኞች ወደ ቦታው ልከዋል ተብሏል። የእስራኤል ልዑክ ቡድን እርዳታ ለማድረግም ወደ ቬንዙዌላ ዛሬ ይሄዳል ተብሎ ይጠበቃል። በሆርሙዝ የባሮ ሽመጥ ያለ ፍቃድ ለማለፍ የሞከሩ 3 ነዳጅ ጫኝ መርከቦች
በተተኮሰባቸው የማስጠንቀቂያ ተኩስ መመለሳቸውን የኢራን ባለስልጣናት አስታወቁ። የኢራን ባለስልጣናት እንደገለጹት አሜሪካና ሌሎች ባህረ ሰላጤው ሀገራት በጋራ የሚሰጧቸው መግለጫዎች ኃላፊነት የጎደላቸውና ለፕሮፖጋንዳ ፍጆታ የሚውሉ ናቸው። የሆርሙዝ ባህረ ሽመጥ ያለቀረጽ ክፍያ ያሳልፍም። የሆርሙዝ ባህረ ሽመጥ አስተዳደር በኢራንና ኦማን አማካይነት የሚመራ ነው ብሏል የኢራን መሪዎች። ስፖርት። የ23ኛው ዓለም ዋንጫ 3ኛው ዙር የማጣሪያ ጨዋታዎች ተጠናክረው በመካሄድ ላይ ናቸው። ዛሬ ምሽት 10 ሰዓት ጀምሮ ሁለት ጨዋታዎች የሚካሄዱ ሲሆን ፈረንሳይ ከኖርዌይ ጋር ይጫወታሉ፣ እንዲሁም ሴኔጋል ከኢራቅ ጋር ጨዋታቸውን ያካሂዳሉ። ለሊት 3 ሰዓት ላይ ስፔን ከኡራጓይ፣ ኬፕ ቨርዴ ከሳውዲ አረቢያ ጋር ይጫወታሉ። ንጋት 6 ሰዓት ጀምሮ ደግሞ ቤልጅየም ከኒውዚላንድ፣ ግብጽ ከኢራን ጋር ይጫወታሉ። የማጣሪያ ጨዋታዎች በቀጣይ ቀናትም ተጠናክረው ይካሄዳሉ። እስካሁን በተካሄዱ ጨዋታዎች ማጣሪያውን ያለፉ ሀገራት ሜክሲኮ፣ ደቡብ አፍሪካ፣ ስዊዘርላንድ፣ ካናዳ፣ ብራዚል፣ ሞሮኮ፣ ዩኤስ አሜሪካ፣ አውስትራሊያ፣ ጀርመን፣ ኮትዲቯር፣ ኔዘርላንድ እና ጃፓን ናቸው። በቀጣይ ቀናት በሚካሄዱ ጨዋታዎች ደግሞ ሌሎች ሀገራት ማለፍና መውደቃቸው ይታወቃል። በመጨረሻም የአየር ንብረት ትንበያ። በነገ ዕለት አየሩ ከዛሬው ጋር ተመሳሳይ ይሆናል። እሁድና ሰኞ ሙቀቱ ይጨምራል ብለዋል የአየር ንብረት ትንበያ ባለሙያዎች። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 28፣ በቴላቪቭና አካባቢዋ 29፣ በአይፋና አካባቢዋ 28፣ በብኤርሸባና አካባቢዋ 32፣ በኤላትና አካባቢዋ 38 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃም።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን የደነት ጉዳይ ቃል አቀባያችን ጥላውን መልኬ በስልክ መስመራችን እንገኛለን። ጥላውን እንዴት አመሸህ?
1: እንዴት ነሰጠኝ የዮደማ ማለኮ ጥላውን ዶክተር ጥላውን ጋር ተመጽቼ ነበር ማዳመጠው። መልካም ሰንበት ላንተም ለአድማጮችን።
0: መልካም ሰንበት ብለናል። እንዴት ነው? ሙዚቃ ነው? ስፖርት ነው? ምንድን ነው የሚያዝናናህ በትርፍ ጊዜ?
1: ከስፖርቱ ሙዚቃውን ሳልመርጥ አልቀርም። ሙዚቃ ቆንጆ ነው። ክላሲካል የሆኑ ሙዚቃዎች በይበልጥ ደግሞ ወጣ ካልኩ ደግሞ እንደ ሳይለንት ሙዚቃውን ትውጭ እንደ ነጥላሁን አንዳንዶቹ እንዴት ነው ከስ ብለህ የምታዳምጣቸው እግረ መንገድ ግን አንዳንድ ስራዎችን እየሰራ የምታዳምጣቸው ሙዚቃዎች አለው አይደል? ጭፈራ በጣም የሌለበት እንደዚህ አይነት ሙዚቃዎች በጣም ይመቹኛል። ስፖርቱ ላይ ትንሽ ችግር አለብኝ። እንደ አይገባኝም ማለት ነው። በቃ የሚገርም ስፖርተኛ ነበርኩኝ፣ ግን እዚህ ሀገር ከመጣሁ በኋላ የስፖርቱ ፍቅር ጭራሽ የለም ማለት ይቻላል፣ ጠፍቷል። እንግዲህ መፍትሄ እናንተ አሁን አንተ የምታቀርበውን የስፖርት እንትን ሳል እንዲህ መታደል ነው ያለውን ምክንያቱም ብዙ ነገሮችን ስለምሰማ አለ ለጊዜው ኖሮ የሳዳምጥ እንዴት ይህን ነገር ሳላቀረው ብዬ ራሴን እጠይቃለሁ።
0: እንደ ነገር ከተከታተሉት ብዙ ይከብድ አይደለም። ለማንኛውም እንግዲህ ሞንዲያል አለስም ማየት ይቻላል። እንግዲህ ዋና
1: አልፎ ያለው
0: ጥሩ መልካም። እንግዲህ አንዳንድ ጉዳዮች አሉ፣ እርሰ ጉዳዮች የምንወያይበት። ከዛ ውስጥ የሊባኖስ ጉዳይ እንዴት ነው? ነው አሁን ድርድር አለ ይባላል፣ እንደገና ደግሞ ትንሽ ችግሮች አሉ ይባላል። ና ይህ እንዴት ነው ሊቋጭ የሚችለው? አሁንስ ያለው እስራኤል ስምትፈልገው ምንድን ነው በደቡብ ሊባኖስ?
1: ይኸውልህ ሊባኖስ እንበል እንጂ ሰጠኝ፣ የሊባኖስ ጉዳይ ከኢራን ጋር የተያያዘ ነው። ምክንያቱም የአሜሪካ መንግስት ከኢራን ጋር የደረሱበትን አሁን እንዴት ነው መጨረሻው የማይታወቀው መንገድ የጀመረው የተኩስ አቁም ስምምነት ሊባኖስን ይጨምራል። እንደውም በመጀመሪያ ቁጥር የተቀመጠ ነው። ምን ማለት ነው? የሊባኖስ ጉዳይ እልባት ካላገኘ ከኢራን ጋር የሚደረገው ሁኔታ መፍትሄ እንደማይኖረው ይህ ደግሞ ምንም እንኳ አሜሪካ ፍላጎቷ በሊባኖስ ያለው ተጨባጭ ሁኔታ ተኩስ አቁም ማለት እስራኤልም የሊባኖስ ማለት የሂዝቡላ ድርጅትም ከሚወስዱት የአጸፋው እርምጃ በለ ወታደራዊ እርምጃ አንዱ እርምጃ ሲወስድ ሌላው አጸፋው እርምጃ ይወስዳል። ያን ነገር እንዲቆም ፍላጎት በአሜሪካ በኩል ቢኖርም በእስራኤል በኩል ያለው አቋም ግን ፍጹም ጦራችን አይወጣም ነው። ምክንያቱም ያለውን ስምምነቱን ማለት አሜሪካ የምታደርጉት ስምምነት ብንቀበለውም ግን ለጊዜው ጦራችን አናወጣም። ምክንያቱም ያው የሀገራችን የሰሜን ክፍል ሰጠ ለማስታወስ ዜጎች ከቦታች ተፈናቅለዋል። የዜጎችን ደህንነት የማስጠበቅ ሁኔታ ደግሞ ህዝቡን ለአሁን ባለው ደረጃ ነገሮች ካቆሙ ያው ነገ ከነገ በኋላ እንደገና ሀይሉን አጠናክሮ አሁንም ጥቃት ይፈጽማል የሚል ስጋቱ ስላለ እስራኤል ይህን ነገር አልቀበለውም እያለች ነው። አሜሪካ የምትፈልገው ሌላ ነው፣ እስራኤል የምትፈልገው የሀሳብ አለመገናኘት ወይም የጥቅም ማለት ይቻላል አለመገናኘቱ አለ። ወደ ውስጥ ስትገባ ወደ ሊባኖስ የህዝቡላ ድርጅት ይህ ነገር አሜሪካ እንደምትፈልገው ከኢራን ጋር ቢሄድ ደስታውን አይችለውም። ምክንያቱም ትልቁ ፍላጎቱ የህዝቡላ ድርጅት መሰንበት ነው። እስራኤል አሁን በጀመረችው አይነት ሁኔታ ከቀጠለች ልታዳክመው እና ጭራሽ አቅሙን ልታሳጠው ስለምትችል ግን በአቋራጭ ሽምግልና ከተገባ ለህዝቡላ ጠቃሚ ነው። ሌላው የማይፈልገው ግን የሊባኖስ መንግስት ነው። የሊባኖስ መንግስት የሚፈልገው የእስራኤል ኃይል የሊባኖስን የህዝቡላን ድርጅት ማለት እንዲያዳክም ፍላጎቱ አለ። ምንም እንኳን ላይ በላይ ያላደ እንዲው በውስጥ ጥላቻ እንዲያደርስባቸው በመንግስት ደረጃ ከፊሎቹ ፕሬዚዳንቱ እና ሌሎቹ ከህዝቡላ ድርጅት ተወካዮች ውጪ ስምምነቱን እንደግፋለን ይበሉ እንጂ የውስጥ ፍላጎታቸው ግን ድርጅቱ እንዲዳከምና እስራኤል በከፍተኛ ሁኔታ እንድትመታቸው ፍላጎቱ አላቸው። ይህ ሳይሳካ መቅረቱ እንዲሁም በግልጽ አንዳንዶች የምናገሩበት ሁኔታ አለ፣ ጥሩ እንደማይሆን እንግዲህ ከወዲሁ በመቶች እስከ 200 ሺህ በላይ የሚሆኑ ዜጎች በደቡብ ሊባኖስ ተፈናቅለዋል። እነሱ ወደ ቤታቸው መመለስ የለባቸውም የመከላከያ ሚኒስትራችንና ጠቅላይ ሚኒስትሩ የሚናገሩበት ሁኔታ አለ። በሌላ በኩል የውሽምግልናው ማለት በአሜሪካ የምታደርገው ደግሞ የማረጋጋት ሁኔታ ይታያል። አሁንም ቢሆን ከኢራን ጋር ያለው ሁኔታ እልባት ካላገኘ ድረስ ሰጠኝ በሊባኖስ ያለው ሁኔታ እልባት ያገኛል ብዬ አላስብም።
0: ድርድሩ ስኬት ያመጣል ወይ? እንደው አንዳንዴ ሰዎቹ ሳይኖሩ መደራደር እዛ በኋላ ውጤት ከሌለው ዋጋ መንከፍል ከሆነ ለምንድን ነው የሚሉ ብዙ ሰዎች አሉና።
1: አውል ጥሩ ጥያቄ ነው ሰጠኝ። ሳስበው የመጨረሻው ድርድሩ ውጤት ይኖር የሚለው በእኔ በኩል ተስፋው የለም። ምክንያቱም አንተ የተጣላን ወይም ቅራን ያለውን ሰው ሁለቱንም ያው ሽምግልና ስትሆን ማለት ሆነ በጣም ያሉት እነዚህን ማስታረቅ ያለ ማረጋጋት ያለብህን ማቅረብ አለብህ። አሁን በዚህ ሽምግልና እኮ የሊባኖስ መንግስትና የእስራኤል አቋም እኮ አንድ እኮ ነው፣ አሜሪካም እንዲሁ። ግን ዋናውና ማሳመን ወይም ደግሞ በኃይልም በለው በዲፕሎማሲ ምን እንጃ መፍትሄ ተፈልጎ እንዲያምንና እጁን እንዲያነሳ የሚፈልገው ህዝቡላ ነው። ህዝቡላ ከዚህ ጨዋታ የለበትም። እንዲያውም በሚገርም ሁኔታ አሁን የአሜሪካ መንግስት ሀሳቡን ቀይሮ እንዲያውም አንዳንዶቹ የሚያደርጉትን እንኳን የውጭ ዲፕሎማሲያቸው በጣም የተሳሳተ ነው እየተባለ የሚተቹበት በአንድ በኩል የሊባኖስን መንግስትና እስራኤልን ለማረጋጋትና ያንን መፍትሄ ለማፈላለግ ሲሄድ፣ በሌላ በኩል ከኢራን ጋር የሚያደርገው ድርድር የህዝቡላን ድርጅት እያጠናከረው ነው። ምክንያቱም እንዲሰነብት እያደረገው ነው። የኢራን የጠየቀችው ጥያቄ አለ። እኛ ጋር ስምምነት ወደ ተኩስ አቁም ስንሄድ የሊባኖስ ተጨባጭ ሁኔታ ውስጥ መግባት አለበት። ይህን አሜሪካ ከመጀመሪያው መቀበሏ ስህተት ነው። ምክንያቱም ሁለት እንዴት ነው አንድን ሀሳብ ይዘህ ስትሄድ መጨረሻውን ታውቀዋለህ። እዚህ ላይ ግን መጨረሻው አይታወቅም። በአንድ በኩል ሊባኖስን ከእስራኤል ጋር የማለት ሁኔታ ታሳያለህ። ይኸው ለአምስተኛ ጊዜ ባሳለፍነው ሳምንት ውይይት ተደርጓለኝ ፍላጎቱ አለ። ኦኬ። በሌላ በኩል ደግሞ ኢራን የምጠይቀውን ጥያቄ ከተስማማነ ከተቀበልከው ታዲያ ምንድን ነው ጨዋታው? እዚህ ላይ አሜሪካውያኖች ምንድን የማያውቁት ነገር አለ? አያውቁም እንዳትላቸው ያውቃሉ በትክክል። እና የእነሱ ምን እንደሚፈልጉ አይታወቅም። ለጥያቄ መልስ ህዝቡላ ውስጥ ገብቶ እሱ ተጫዋች ካልሆነ እሱ ተጠይቆ መልስ ካልሰጠ ድርድሩ የምን ያህል በጉልበት ከሆነ እንዴት እናደርገዋለን? አሁን ብታሰበው እኮ በኃይል የህዝብላን ድርጅት አሜሪካውያን የህዝቡላን ማለት የሊባኖስን የጦር ሰራዊት ወደ አሜሪካ ተወስዶ ይሰለጥንና ወደ ቦታው ተመልሶ የህዝቡላን ትጥቁን ያስፈታል። ህልም ነው ሰጠኝ፣ ህልም ነው። ምክንያቱም ከህዝቡላ ወታደር ታጣቂዎች ማለት ነው አብዛኞቹ የሺ ማህበረሰብ የሆኑና ማለት የሊባኖስ ጦር ሰራዊት ከፊሉ ደጋፊ የህዝቡላ ደጋፊ ነው። እንዴት ሆኖ ነው እስኪ አንዱ ወንድማማችን ተጣላ ብለህ የምትልክበት ወይም ታገል? ምንም አይነት መፍትሄ የሌለው ሁኔታ ነው። ስለዚህ አሜሪካ እኔ እንጃ ግራ የተጋባች መስሎ ይታየኛል። ሊባኖስም ግራ ተጋብቷል። እንዲሁም ክደውናል ሲሉ አንዳንዶች ማለት የተጀመረው ጉዞ ከኢራን ጋር ያለውን ስምምነት ሂዝቡላን ማለት ሊባኖስን ጨምሮ የሚደረገው ምንም ከጥቅሙ ጉዳቱ የማለት ሁኔታ ይታይ ደግሞ ሚያ ነው። እስራኤል ያው ገለልተኛ ሆና ማለት ነው ሁኔታውን ጦሬን አላስወጣም። ምክንያቱም እንደሚጠቅማት አታውቅም፣ እንደሚጎዳት ነው የምታውቀው። እስራኤል አሜሪካ እንደምትለው ካቆመችና ጦሯን ካስወጣች እንደገና ሂዝቡላ ድርጅት እንዲሁም ሀይሉን አጠናፈው ወደ ቦታው የመቅረብ ሁኔታ ነው። ይባስ ብሎ ኢራን አሁን እየዛተች ያለችው ምንድን ነው እስራኤል እስካልወጣሽ ድረስ የማለት ሁኔታ። ከዛም
0: እዛቻውስ እንዴት ነው? በሙሉ እምነትና በሙሉ ድፍረት ነው እየዛተች ያለው። ማንንም አልፈራችም፣ አሜሪካንም እስራኤልንም ብዙም የሚያሳስባት መስሎ አይታይም።
1: ዛሬ ወጡ ጽሁፎች የሚያሳዩት ሰጠኝ ኢራን በትራምፕ እያሾፈችና ንቀዋለች። እንዲሁም የመናቅ ምልክት አሜሪካን ንቃለች። ተመልከት ከተወሰኑ ጦርነቱ ከመቋጨቱ በፊት ተቋጨ ማለት አንችልም፣ እንዴት ነው ለጊዜው አሁን ካለንበት ደረጃ ከመድረሱ በፊት ኢራን እንዴት ነው አለቀላት ተብሎ ሁለቱ ኃያላን እስራኤልም ሆነች አሜሪካ በመሱ እርምጃ በቃ የኢራን መንግስት እንዲሁም ጠፋ፣ ተገረሰሰ፣ ብዙ ይነገር ነበር። ያን ተረስቶ አሁን ያለንበት ሁኔታ በተወሰኑ በአንድ ወር እና አንድ ወር ተኩል ውስጥ ማለት ነው እንግዲህ ያለንበት ሚዛኑ እንደገና ግልባጩ ነው የሚወራው። ኢራን ሀያልነቷን እያሳየች እና እንዲሁም በአሜሪካ ላይ እያሾፈች ምን ማለት ነው? የምጠይቀው ጥያቄ መልስ እየተሰጣት ነው። እንደገና አሁን ባለው ተጨባጭ ሁኔታ ደግሞ የኢራን ተጠያቂ የምትፈልገውን ነገር አሜሪካ እሺ የማለት ሁኔታ አሁን እያየ ነው ያለ ነው። ደግሞ ያው በጣም አነጋጋሪ የሆነው የኢራን የአሜሪካ የግንኙነት ማለት የሰላሙ ድርድር አለ። ከዚህ ጋር ስታየው እንግዲህ የሰፈሩትን 14 አንቀጾች አንዳንዱ ስትመለከት አንድም የእስራኤልንም ሆነ የአሜሪካን ጥቅም የሚያስጠብቅና ከአሁን በፊት ወደ ጦርነት ሲወጣ አንዱን እንኳን የሚያሟላ ምንም አይነት ሐሳብ የለም። የባለስቲክ ሚሳይልን በተመለከተ አይነገርበትም። የኒክቶር ጦር መሳሪያ ግንባታን በተመለከተ ከሁለት ወር ማለት ሁለት ወር ውስጥ ባለው ጊዜ ምናልባት እንነጋገርበታለን ነው። ይህንን የኡራኒየም የማስወጣቱን ሌሎችንም ሌላው እንደገና ሌሎች ግብረ አበሮችን እንደ ሁቲም በለው እንደ ህዝቡላ ሌሎችን ምታግዛቸውን እነሱን በተመለከተም ሌላው ተይዞ ያለውን ገንዘብ ኢራን ትልቁ ችግሯ እንደሆነ ታውቃለህ። ሰጠኛውን ባለንበት ደረጃ የጦር ማለት ፍራቻ አይደለም የገንዘብ እጥረት አለባት። ይህን ገንዘብ እንደምንም ብላ ድርድሩንን ቦታ የሰጠችው ገንዘብ ለመቀበል የተያዘባትን ገንዘብ እንዲለቀቅላት ነው። አሁን ይህን ነገር አሜሪካ በስምምነቱ ምትለቅ ከሆነ በቃ ኢራን የምትፈልገው ነገር ተገኘ። ያ ብቻ አይደለም። ይህ ከአሁን በፊት የሆርሙዝን የባህር ወሽን በተመለከተ ከአሁን በፊት ዓለም አቀፍና ምንም አይነት ማንም እንደፈለገ መግባትና መውጣት የሚችልበትን በቀጣይ ኦማንና ኢራን በሚቀጥለው እንግዲህ ማለት ነው በስምምነቱ እና ከስምምነቱ በኋላ ያው ገንዘብ እየተቀበልን ቀረጥ ማለት ነው እየተቀበልን እስከ 40 ቢሊዮን ዶላር በአመት ገቢ እናገኛለን የሚል ፕሮግራም አዘጋጅተዋል። ምን ማለት ነው? ገንዘብ እንቀበላለን። የአሜሪካ መንግስት በፍጹም አይሆንም እያለ ነው። በጥንቃው ነው እንደማሰበው ከሆነ እንዲሁም ኢራን ሲናገሩ የሚናገሩትን ነገር ደግሞ አስበውበት ነው። እንዲሁም እነሱ ምንቱ ይሳካል። ምን ማለት ፈልጌ ነው? ኢራኖች በኢራን በኩል የሚነገረውና የምናየው ነገር በገሃዱ ዓለም እውን ሲሆን አሜሪካና እኛ ተጽዕኖ ሆኖብን ማለት ነው የምናደርገውና የምንሰራው ነገር ግን እኔ ህልማችን የራቀ መስሎ ይታያል። እነዚህ ነገሮች ስታይ እንዴት ነው ኦማን ማለት እንግዲህ አካባቢው ጭራሽ አስበው የማታውቀውን በራሷ ጊዜ ከአሁን በፊት ኢራን ነበረች እንግዲህ ያው ሆርሙዝ ሁለቱንም ስለሚያዋክላቸው ከአሁን በፊት ኢራን ሁለታችን እንቀበላለን ገንዘብ ሲሉ ነበሩት። ዛሬ የወጡት መግለጫዎች የሚጠቁሙት ግን ኦማን በራሷ ጊዜ ወደፊት ገንዘብ ለመቀበል እሷ ፍላጎት በኦማን መንግስት ፍላጎት እንዳል ተመልከት እንግዲህ የት እንደደረሰን አስበውት ሀልመውት የማያውቁት ነገር ማለት ምን ማለት ፈልጌ ነው? የትራምፕ መንግስት ሌሎች ጥቅማጥቅም ኖሮበት ሌሎች ችግሮች ኖሮበት የውስጥም በለው የውጭ የመንበርከክ ምልክት ቢያሳይ ይባስ ብሎ ግን ኢራን የምታሳየው ሁኔታ በትራምፕ ላይ በጣም የማሾፍና የማዋረድ ምልክት የሚሉ ጽሁፎች እየወጡ ነው። ወደፊት ምን ይሆናል ምናየው። ከወዲሁ ግን ምናየው ከወዲሁ ስታየው ግን እንዴት ነው እንደተጠበቁ አይደለም። የመዋረድ ምልክት
0: ቆየንበት እንደዚህ እያልን ለእኛም ግራ ገባን። ሌላው የአዛ ሰርጥና የሐማስ ሁኔታ ነው። እንደዚህ ተዳፍናል። ሐማስ ግን ውስጥ ለውስጥ አሁንም ትጥቁን እያጠናከረ ነው ይባላል። ለወደፊትም ስጋትነቱ የማይቀር ነው ይባላል። እና እንዴት ነው
1: እሱ የተያዘ ነው? በዚህ ዙሪያም ያው ደክመናል ወይም ደግሞ የፈለግነው ነገር የፈለግናቸው ያቀድናቸው ነገሮች አልሄዱም ማለት ይቻላል። ልብ ብለህ ከሆነ ሰጠኝ አሜሪካ ወደ አካባቢያችን በመምጣት የጋዛን ተጨባጭ ነገር በተመለከተ የተጠረፉት ወገኖቻችን ከተለቀቁ በኋላ ጦርነቱ ከተረጋጋነ ወደ ተኩስ አቁም ከተመለሰ በኋላ ህብረት እንደሰው ዓለም አቀፍ የዓለም ሀገራት ወደዚህ ዓለም ህብረት ያለው ቡድን ወደ ቦታው በመምጣት ክሪያት ጋት ከተማ እንዲሁም ስም የሆነ ስም ተሰይሞ ያን ቦታ መቆጣጠር የሚል ነበር። አሁን እሱ ተረስቶ እንዲሁም ሌላ ስም ሊሰየምለት ሌላ ስም ተሰይሞለት አሜሪካ እጇን አወጣለት ባጭሩ። ምን ማለት ነው? ተስፋ የቆረጠችበት ሁኔታ አለ። አሜሪካ አሁን ስትናገር ነበረው የዶናልድ ትራምፕ ፕሮግራም እዛ ላይም የራቀ ህልሙ ያው እንግዲህ ተስፋ ቢስ የሆነበት ሁኔታ አለ። እየወጣች ነው። ምን ማለት ነው? አሁንም ቢሆን የሐማስ ድርጅት አለቀለት ሲባል የነበረው በከፍተኛ ሁኔታ ድርጅቱ እየተደራጀ ነው። አሁንም እንዲሁም ልብ ብለን ከሆነ በያዝነው ሳምንት እስራኤል በምትወስደው ወታደራዊ እርምጃ ማለት ነው አልፎ አልፎ ለወታደሮቿ በጣም አስጊ ከሆነ እርምጃ ትወስዳለች። ወደ 4 የሚሆኑ አስወንጫፊዎችን ከአሁን በፊት የሀገራችን የደቡብ ክፍል ዜጎች በጣም ያስፈሩ የነበሩት እነሱን የደመሰሰችበት ምክንያቱም ለደህንነት ያስጊ ነው ከሚል ምን ማለት ነው የሐማስ ድርጅት ኃይሉን እያጠናከረ ነው። በእርግጥ በአዛ ዜጎች በሐማስ ድርጅት ላይ ከፍተኛ የሆነ ተቃውሞ እያሰሙ ነው። ሰላማዊ ሰልፎች ይታያሉ አልፎ አልፎ፣ ግን በቂ አይደለም። ግን አልፎ አልፎ ምክንያቱም ሐማስ ጎዳን እንጂ ጠቀምን ሲሉ ዜጎች እንግዲህ ከአሁን በፊት አድርገው የማያውቁት ማለት ነው። ምናልባት የመቀጠል ያለመቀጠል ሁኔታ ወደፊት የምናየው ነው። ምክንያቱም እዚህ ላይ አሜሪካ ሞልቶ እስራኤል ለእነዚህ ተቃዋሚዎች ድጋፍ መስጠት አለባት ድርጅቱን ለማዳግበት። ከወዲሁ ግን ምናየው የሐማስ ድርጅትም ቢሆን አሁን ኃይሉን በከፍተኛ ሁኔታ እያጠናከረ ነው። እስራኤል አልፎ አልፎ እርምጃ ትወስዳለች። እንደሚነገሩ እንግዲህ ከ60 ከመቶ እጅ የሚሆነውን የጋዛን ቦታ ማለት ነው ቢጫ መስመር የምንለውን የእስራኤል ወታደር ኃይል ወይም ጦር ኃይል ይገኛል። ያም ሆነ ይህ የሐማስ ድርጅትም ቢሆን አሁን እንዴት ነው እንዲያውም ምን ይላሉ አሁንም ወደ ጦርነት ከተገባ ምናልባት በኢራንም ሆነ የሁቲም አማጽያን ሂዝቡላን ጨምሮ ወደ እስራኤል አፈሙዝ ማዞር ከተጀመረ ሐማስ ምንም አይነት ጉዳት ልክ እንዳልደረሰበት በአዲስ ኃይል ማለት ነው በእስራኤል ላይ ጥቃት ሊያደርስ ይችላል የሚል ፍራቻ አለ። ምን ማለት ነው? በሐማስ ያለው ሁኔታ ችግር እንዳለበት ነው። እዚህ ላይ አሁን ለመደምደሚያ ሰጠኝ ሐማስንም በጋዛ ያለውን ተጨባጭም ሁኔታ ሆነ የሀገራችን የሰሜን ክፍል የሊባኖስን የህዝብላን ተጨባጭ ሁኔታም ሆነ ሌሎችን ትችቱ ምንድን ነው ያለው? የመከላከያ ኃይላችን ወታደራዊ ግዴታው ይፈጽማል እንዲሁም በጀብድነት ማለት ነው። በዚህም ደግሞ የወታደር አቅሙን የመከላከያ ኃይል አቅሙን አይደለም ለዜጎች ለዓለም አጠቃላይ ለዓለም ሀገሮች ማለት ነው እንግዲህ እውቅናውንና የበላይነቱን አሳይቷል። ግን ባለንበት አንደኛው ክፍለ ዘመን የወታደር ኃይል አይደለም አንተ አካባቢ የፈለከውን ነገር አላማን እውን የምታደርገው። ከዛ ጀርባ የዲፕሎማሲ ስራ መሰራት አለበት። አሁን ትልቁ ትችት በእስራኤል መንግስት መከላከያ ኃይላችን መስዋዕትነት ይከፈላል፣ ወታደሮቻችን እየተሰዉ ነው፣ በየቀኑ በሚያሳዝም ጠዋት እንነሳ ተሰዉ የሚል ወታደሮቻችን እንሰማለን። ተመልከት፣ እንዲሁም የተኩስ አቁም ስምምነት ባለንበት ጊዜ ያለን። ይህ ሁሉ ሲሆን ግን የእስራኤል መንግስት የሚያደርገው ጦርነት አልፎ አልፎ እንዴት ነው እንዲሁም በውጭ ዘንድ አሜሪካ የአሜሪካ መንግስት አሁን ተራራቁ ወዳጆች በጣም ተቀያየሙ ትራምፕ ወይም ጠቅላይ ሚኒስትራችን ጠቅላይ ሚኒስትር ቢናምን የሚባለው የአሜሪካ መንግስት ብሎ እንግዲህ የደረሰበት ውሳኔ አለ ማለት በእውነትም የእስራኤል መንግስት ነካም እንዴት ነው ጦርነቱን ላሸንፍ ብሎ ሳይሆን ለራሱ ለፖለቲካ ጥቅም ስል የሚያደርገው ጦርነት ነው የሚል ግንዛቤና ድምዳሜ ውስጥ ገብቷል። ሰጠኝ ይህ ነው። ይህ ስላለ ጠቅላይ ሚኒስትሩ ጋር አሁን ተቀያየሙ እንዴት ነው አልግባባሉ የሚባሉትን እኛው እስከ ነገ ድረስ ያው ወዳጅ ሀገራችን እንዴት ካደችን በጣም ያሳዝንን በለው እንጂ ውስጥ ግን በውስጥ ያለው መረጃ የሚጠቁሙ እንዳንዳንዶች የውጭ ሀገር የዜና አውታሮች የሚጠቁሙትኝ ጠቅላይ ሚኒስትር ቢናሚን ነታንያው ጦርነቱን ለመቋጨት ማድረግ ጊዜው ማለት እየቻሉና ወደ ዲፕሎማሲ ወደ ሌላ አሰራቂ እንዲሁም ጠቃሚ የሆነ የድርድርና የዲፕሎማሲ ድርድር ማድረግ ሲገባቸው ለራሳቸው ስልጣን ማራዘም ጦርነቱ የማራዘም ሁኔታ በአሜሪካ መንግስት ተቀባይነት ስለሌለውና ተስፋ ስለቆረጡ ሀሳባቸው ፊታቸውን አዞረውብናል። ምን ማለት ፈልጌ ነው? በሐማስ በጋዛ ማለት ነው የሐማስ ምድር ለማጥቃት የሚደረገው በጣም አዳክመ ነውና በጣም ከፍተኛ ወታደራዊ ጉዳት ተደርሶ ማለት ነው በጠላቶቻችን ላይ መጨረሻው ምንድን ያየ ነው ተስፋ ማለት በቃ ላደን ነገሩን ተው ነውና እንዴት ነው አሁን እንደገና እነሱ እንደውም ጎልብተውና ኃይላቸውን አጠናክረው እንደገና አፈን ጉዛቸው። ምን ማለት ነው? የእስራኤል መንግስት ስትራቴጂክ የሆነና የመጨረሻ ጉዞውን የመጨረሻ እቅድ እንደሌለው ድክመቱን የሚያሳይበት ነው። ወደ ሀገራችን በሰሜን ክፍል ከሄድንም የህዝቡላ ድርጅት በተመለከተ በከፍተኛ ሁኔታ ማለት ነው የህዝቡላ ድርጅት በከፍተ አዳክመ ነውና መሪዎቹ ተገለው ልክ መጨረሻ እንዴት ነው እስራኤል እንደውም ከፈለገች ወደ ውስጥም ገብታ የፈለገ ማድረግ ሲገባት አረንጓዴ መብራት ተሰጧት። መጨረሻ ላይ ግን እንዴት ነው በቃ ነገሩን ቸልባት እንዲሁ አይደለም ሆን ተብሎ ጦርነቱ ለማስረዘም የሚደረግ ሁኔታ። ይህንን የተረዳው የአሜሪካ መንግስት አሁን የወሰደው ውሳኔ ማለት የደረሰበት ውሳኔ እስራኤልኛ ይክፋን እንቀየም እንጂ የእነሱ አመለካ ከራሳቸው ጥቅም ጋር አብሮ ስላልሄደ እኛን ወደ ጎን ያደረጉበት ሁኔታ አለ። ስለዚህ ከፍተኛ የሆነ ችግር አለ። ምናልባት ወደፊት መፍትሄ ነ እንጃ፣ ምርጫም የተቃረበ ነው። ያ ነው ለጊዜው አይቀርም። የመከላከያ ኃይላችን ስራውን ሰርቷል፣ እየሰራም ነው። በመንግስት በኩል ግን የሚሰሩ ስራዎች በቂ ካለመሆናቸው የተነሳ ያለንበት ጦርነት ነው ሶስተኛ ዓመቱን እያስያዘ ይገኛል።
0: ጥሩ ጥላሁን፣ በጣም እናመሰግናለን። መልካም ሰንበት።
1: መልካም ሰንበት ለአንተም ለአድማጮችም
0: እናመሰግናለን። ቻው። የተከበራችሁ አድማጮቻችን ፕሮግራማችን እንደቀጠለ ነው። አሁን ከወይዘሮ አቢባ ሲሳይ ጋር ቃለ ምልልስ እናካሄዳለን። ወይም ወጣት አቢባ እንደምን አለሽ?
2: ደህና ነኝ። እንደናችሁ?
0: እኛ ደህና ነን። እንግዲህ ከአንቺ ጋር ቃለ ምልልስ የምናደርገው ወንድምሽን በተመለከተ ባለፈው አመት በአፕሪል ወር ህይወቱ እንዳለፈ ነው ሊዝናና ወጥቶ አሁን እሱ ጉዳይ ፍርድ ቤት እሁድ ቀጠሮ እንዳላችሁና በዛ ጉዳይ እናገረዋለን ስላልሽን ነው። እና እስኪ ስለ ወንድምሽ ንገሪኝ ትንሽ ስለ ደሳለኝ ሲሳይ።
2: ወንድሜ አሁን አመት ከሁለት ወሮ ነው በአራተኛው በ26 በ2025 ነው የሞተው። ነገር ግን እስካሁን ፍትህ አላገኘንም እና ወገን ለወገን ደራሽ ነው እና የኦምሪሾን በዝገብ እርዳታ እንትን ፍርድ ቤት አለ እና ወገን ለወገን ደራሽ ነው እና መጣችሁ ብትካፈሉን ደስ ይለናል።
0: እስካሁን እንዴት ነው? ምንድን ነው ተጠርጣሪዎች ተይዘዋል ወይ?
2: መያዝ የዘውለታ ነው የተያዙ ነገር ግን እኛ በማነቀው እንትን አንዱን ገዳዩን ለቀውታል። እኛ ሳናውቅ እኛ አብረን አልነበርንም ከፍርድ ቤቱ ሲወሰንበት ፍርዱ ማለት ነው።
0: እንግዲህ ያው በአለው በፖሊስም ቢሆን አንድ ፍርድ ቤት እስኪወስን ድረስ ተጠርጣሪ ነው የሚባሉ እና ድርጊቱ ፈጽመዋል ተብለው የተጠረጠሩት አካላት አሁን ከአንዱ ተጠርጣሪ ተለቋል ነው የምትይኝ?
2: አዎ አንዱ ተጠርጣሪ ተለቋል። እኛ ሳናውቅ አሁን የእግር እስረኛ ነው ተብሎ
0: የቤት እስረኛ
2: ከቤቱ ያለ። ነገር ግን ሲፈረድበት የሚያናደው እኛ አልሰማንም ምንም ያሉን ነገር የለም። እንደገጠሚ ነው እኔ ከንትኑ ከፍርድ ቤቱ ምናምን እንትን ኦራህዴሩ ምናምን ስጠይቀው አዎ ምናምን ይቅርታ ለመናገሬ ለእኔ ስለነገሩኝ ነው ምናምን። ግን አንዱ ተጠርጣሪ መንታ ናቸው ደግሞ አንዱ መንታ ተፈቶ ምናምን አለኝ።
0: እንግዲህ ለማንኛውም እኛም በፖሊስ ጉዳይ ያለውን እናጣራለን። ግን አሁን እሁድ ፍርድ ስላለ ህብረተሰቡ ከዛ ላይ እንዲመጣ ነው የምትጠይቀው?
2: አዎ እኔ ደስ ይለኛል መጣችሁ አብራችሁ ቁማችሁ። ለምን ነገ ነገ ወዲያ ከሁሉም ቤት ነው የሚያንኳኳው። ይሄው ወንድሜ አመት እንትን እያረግንለት ከማዶኑ የማኑ ዘለቀ የሚባለው ያው አንድ አይነት ምክንያት ሎዲ በሪያሴ በማለት ጥሩ ነው አላወራንም አላከበርም በማለት ሰው እንዴት ኪሉ እዚህ ሀገር አሁን ታውቃለህ ድመትና ውሻ የሚከበርበት ሀገር ነው። እንዴት ነው አሁን እኛ ላይ ሲሆን ጥቆች ላይ ሎዲ በሪያፌ ምናምን እያሉ በቃ የፈለጋቸውን በቃ እንደ ሰው አላዩንም ገባህ? እና በጣም ነው የሚያናደው። እና ደስ ይለኛል መጣችሁ ከእኛ ጋር ድምጻችሁን ብታሰሙ። ነገ ነገ ወዲያ ከሁሉም ቤት ያንኳኳል። ማያንኳኳ እንዳይመስላችሁ ከሁሉም ቤት ያው ፔታክ ቲክቫ ሆነ ብርሸባ ሆነ እንደዚህ እንደዚህ እያለ ይቀጥላል። እና ወገን ለወገን ደራሽ ነው እና መጣችሁ ከኛ ጋር ቆሙ። በእሁድ በአስር ሰዓት ሀይፋ ቤትሽ ፈታሻ ነው ነው።
0: ጥሩ ያለውን ሁኔታም እኛም እንከታተላለን። እንደገናም በፖሊስ ጉዳይ ያለውን ምን እየሄደ እንደሆነም ያው እናጣራለን። እንግዲህ እሁድ ፍርድ ቤት አለ የሚታይ ችሎት አለ እዛ ተገኙ ነው ያለውን ህብረተሰብ ጥሪ የምታቀርብ?
2: አዎ
0: የሚያግዟቸዋል።
2: እንደገና ደግሞ ማስለማ አለ አሁን ይታያል። ገና በመኪና ሲመጡ ምናምን ሁላ ይታያል ሲገሉት ምናምን እስካሁን አያዩንም። አሁን ለምሳሌ
0: አበቃችሁን ጠይቃችኋል?
2: እሱ ደግሞ አሁን አኒላ ሆላጌሸት ምናምን አለ አሁን ላይ ለእኔ አይሰጡኝም። ፍርድ ከተሰጠ ወዲያ እኛ ምን ያደርግልናል? ማስለሙ
0: ሁኔታውም
2: አሁን ምንም እሱ የመዲናው ጠበቃ ነው እንጂ የሚከራከርልን አሁን እሱ እኔ እንጃ እስካሁን ድምፁን አልሰማሁትም ሲከራከር።
0: ለማንኛውም እንግዲህ ከእሁድ በኋላ እኛም የበለጠ ትኩረት እናደርጋለን። እሁድ እንግዲህ ከአስር ሰዓት ጀምሮ ነው የሚታይ አይደለም ችሎቱ ይላክሽልን?
2: አዎ በአስር ሰዓት ይጀምራል።
0: ጥሩ እንግዲህ ትክክለኛ ሁኔታ ፍርድ የሚታይበት ይሁን እኛም እንከታተላለን። እንግዲህ መጨረሻ የምታስተላልፊው መልእክት ካለ?
2: እና እኔ ጨርሻለሁ። ነገር ግን ዝም አትበሉ። ትላልቆች ሰዎችም ሆናችሁ ወጣቱም ሆነ ነገ እኔ ቤት ይደርሳል በማለት

0: የተከበራችሁ አድማጮቻችን አሁን ወደ ቃለ ምልልስ እናልፋለን። እንግዲህ ላንጋፋው የግጥምና ዜማ ደራሲ አበበ መለሰ ትላንት የውቅና ምሽት ነበረ። ይህን በተመለከተ እንግዲህ ከራሱ ከአቤ ጋር እንዲሁም ደግሞ ከአርቲስት ዘነበ እንዲሁም ከአርቲስት እንቦጥ ጋር ቃለ ምልልስ እናካሄዳለን። እነሱም በስልክ መስመራችን ይገኛሉ። ጤና ይስጥልኝ፣ እንዴት አመሻችሁ? አቤ እንዴት አመሻችሁ?
1: አስተሊን ሰጡ እንዴት ነህልኝ? ሰላም ነህ ወይ? ቡቲዬ ዘኔ ብሮቱ እንዴት ናችሁ? ሰላም ናችሁ ወይ?
2: ሰላም እንደምን አመሻችሁ? እንቦት አቤ ዘግሬት ሰላም ነው ወይ? እንዲሁም ሰጠኝ ወንድማችን እንደዚሁም ላዳመጮቻችን ሰላም ናችሁ ወይ? አመሰግናለሁ።
0: እናመሰግናለን ለሶስታችሁም። እንግዲህ ላቤ ያው ሁልጊዜም ብዙ ሰዎች እውቅና ይሰጡታል፣ የሚገባው ነው የሚሉ ማንም ይከራከር የለም። በዚህ ትላንትም የእውቅና ምሽት ነበረና እስኪ ከአርቲስት ዘነበ በጋሻውን ጀምር። እንዴት ነው የጀመረው ይህ እውቅናውን? ስላቤ
2: እንግዲህ ላቤ ከዚህ ከትላንትናው ዝግጅት የበለጠ የሚገባው ትልቅ የኢትዮጵያ ባለውለታ ነው። አመታቶችን ብዙ አመታቶችን በጣም ድንቅና ውብ የሆኑ ዜማዎችንና ግጥሞችን የፈጠረ ወንድማችን ነው እና ወደ ዝግጅቱ ስንገባ ያው ወንድማችን አርቲስት ናዳብ ነው ያናገረኝ። ያው ይህንን ዝግጅት ካሰቡ ቆይተዋል፣ ግን ተሳታፊ እንደሆን ስለጋበዙኝ በዚህ አጋጣሚ በጣም ነው የማመሰግነው። ዝግጅቱ ራሱ እንግዲህ እኔ ላመሰግናቸው ሞዶ ቤት ኮንፌዴራሲያ ኤፊና እንዲሁም ኃላፊ የሆነ የሰራው ወንድማችን ተስፋዬ በጣም በሚገርም ሁኔታ ይህንን ነገር አዘጋጅተው ማለት እርግጠኛ ነኝ ብዙ ሰዎች እንደዚህ አይነት ነገር ያስቡ ይሆናል፣ ግን ተግባራዊ አድርገው ትላንት የነበረው ዝግጅት ቀላል አልነበረም። በጣም ደስ የሚልና ሰዎችም የተደሰቱበት ዝግጅት ነው።

0: ጠብቀን እስኪ እንቡጥ እንዴት አየሽው የትላንትናውን ዝግጅት?
1: እሺ ሰላም እንዴት አመሻችሁ? የትላንትናው ዝግጅት በጣም ስሜታዊ ነበር። ሁላችንም ምናደርገውን ያጣንበት ቀን ነበር። እውነት በቃ በስሜት ነበር ሁሉን ነገር ስናደርገ ነበርውና ላቤ ያው እንግዲህ በዚህ ነው ምንጠራው አቤ ሌላ ብንጠራው ስለሚቆጣ አቤ ነው ምንለው። በቃ ይሄ ነው የተለመደው። አዎ እና ከዚህ በላይም ያው ሌላ ዝግጅቶችም እያሰብን ያለንበት ሁኔታ ነው ያለ። ብዙ ሰዎች ወደ መርካዝ አካባቢ ሴንተሩ ላይ እንፈልጋለን እያሉ ነው እና እስኪ እናስብበታለን። ግን እጅግ ኢሞሽናል የሚያደርግ ዝግጅት ነበር። በቃላት አይገለጽም የሱ ጉዳይ። ሁላችሁም ታውቃላችሁ ከምን ጀምረን ከምን እንጨርሰዋለን። በጣም ከባድ ነው በእውነት።
0: እስራኤል ሀገር እንደዚህ አይነት ነገሮች ዘግይተዋል። ኢትዮጵያ ለቤ የሚሰጠውን ክብር እናውቃለን። እዚህ ዘገየ አይመስልም ወይ?
1: የዘገየ ይመስላል በእርግጥ ያው ሁኔታው አንጻር
0: ዘግይቶም ቢሆን የደረሰ ያው ደረሰ ነው። ጥሩ።
1: አዎ ይደርሳል። ይቀጥላልም።
0: አቤ እንግዲህ ትላንት በነበረው ወደ ኋላ ያዘገየን እነሱን ስሜት መጀመሪያ እንስማ ብለን ነው። እንዴት ነበረ ያቀባበሉ የውቅናው ምሽት እንዴት ትገልጿለ?
1: ለምለም
2: በጣም የሚገርም ምሽት ነበር። እንቡጡ እንዳለችው ነው። በቃ እኔም ራሴ ስሜታዊ ሆኜ ነው ያመሸሁት። በተለይ በቃ የእስራኤል ሀገር የሚገኙ አርቲስቶች በቃ በጣም ከሚገባው በላይ ልክ የራሳቸው ፕሮግራም እንደሆነ አድርገው ነው ፎቶግራፊን በቲሸርት አሰርተው። በዚህ አጋጣሚ መሲ ነች፣ መሲ ትባላለች እንግዲህ አርቲስት መሲ። እሷ ነች ያለምንም በራሷ ክፍያ በራሷ ወጪ ይህን ፎቶግራፍ በቲሸርት መልክ አሰርተ ያመጣችው። ያን ለብሰው ተደርድረው ሳያቸው ስሜት መቆጣጠር ነው ያቃተኝ። ማለት በጣም እንግዲህ የመጀመሪያ ጊዜ ነው እንግዲህ እውቅና ሲሰጠኝ። በእርግጥ ከዚህ በፊት በጋዲ ባርክን አማካኝነት ከጠቅላይ ሚኒስትር እጅም እውቅና ተሰጥቶኛል፣ ሰርቲፊኬትም ተቀብያለሁ። ይሄ ግን በጣም ለየት የሚለው የገዛ ወንድሞች እህቶች ተሰብስበው አበበ ወንድማችን እያሉ ፊታቸው ላይ ያለውን ፍቅር ፊታቸው ላይ ያለውን ደስታ ወንድሞቼ በቃ ስታያቸው እነ ሚሚን እነ ቡትን ስታያቸው እነ ቅድስቴን እነ ተፌላሊን ተስፔሽን ስታይ በቃ እዛ ውስጥ የነበሩ አርቲስቶች በሙሉ ፊታቸው ላይ ያለው ነገር ስታይ በጣም ስሜታዊ ትሆናለህ። እና እኔ እውነቴን ነው የምልህ፣ እኔ እስከ ዛሬ ከተቀበልኳቸው እውቅናም ከብዙ እንትን ይህትን የተለየ ሆነብኝ በቃ። እና እኔ ራሴ እንደው መድረክ ላይ ሁሉ ወጥቼ እስኩስታሁን ምኑንም ኮ እና በጣም ደስ ይላል። በእርግጥ እዚህ አልተለመደም እውቅና ለሰሩ ሰዎች ምናምን፣ ግን እንደዚህ ደግሞ አሁን በአበሻው ላይ እንደዚህ የሰሩ ሰዎች ምናምን እንትን ሲል በጣም ደስ ይላል በቃ። እና ይህን ያለካ ወጣቱ የሙዚቃ አፍቃሪው ለእኔ ይህን ያህል ቦታ አለው ፍቅር አለው የሚል በጣም እንትን የተሰማኝ። እና ለካ ኢትዮጵያ ብቻ አይደለም፣ እዚህም ብዙ የሚወዱኝ ሰዎች አሉ። ብዙ ሙያውን የሚረዱ ሙያተኞች የምትላቸው በሙዚቃ ሕይወት ውስጥ በእኔ ብቻ ሳይሆን በኢትዮጵያ የሙዚቃ ታሪክ ውስጥ እውቀቱ ያላቸው ስሜቱ ያላቸው ሙዚቃን የሚረዱ መዓት ሕዝቦች አሉ። እነዛ ሕዝቦች ደግሞ ለሙዚቃ ያላቸውን ፍቅር ደግሞ በተደራሲ ወይም ደግሞ በተዋናይ ወይም ደግሞ በአርቲስቱ ላይ ደግሞ ፍቅራቸውና ስሜታቸውን ሲገልጹ ስታያቸው ህዝቡ ራሱ እዛ የነበረው ህዝብ በቃ እኔ ያለው ስሜት እና እኔ ዘና ብዬ በቃ እንደውም የሚያስቁ ነገሮች ከህይወት ገጠሞች አንስቼ ሁሉ ያወራሁበት ሁኔታ ነበር። እና ሰጡ በጣም ልነግርህ ከምችለው በላይ በጣም በጣም በጣም ደስተኛ ሆኜ ነው ያመሸሁት።
0: በጣም ጥሩ ነበር። የሙያ ባልደረቦች አጋሮች አብረው ነበሩ። እኔ መገኘት ፈልጌ ነበር አልቻልኩም። እና እንግዲህ እንደ አይቸው ሁሉ ነበሩ፣ ብዙ አርቲስቶች ነበሩ። እና በጣም ደስ የሚል ነው። እንዲያው እንዲህ አይነት ነገር ሰውን ማክበር ያለውን ነገር እንደዚህ ሰርተሃል፣ ጥሩ ነገር አድርገሃል ማለት አልተለመደም ነበር በዚህ ሀገር። እና እንደዚህ ይቀጥል ነው ምንል። ዘነበ እዚህ ላይ እንደው የምትለዋል? በዝግጅቱ ለአንተም ብዙ አስተዋጽኦ ነበረህ።
3: አዎ እንግዲህ የምለው ነገር ምንድን ነው፣ አንደኛ አቤን ራሱ ስታየው የሚታዩ በጣም ብዙ ነገሮች አሉ፣ የሰራቸውን ስራዎች። እኛ አሁን በእውነት ይኸው እውቅና ዘግይቷል። አቤ በጃችን ላይ አሁን ለምሳሌ እኛ እስራኤል ሀገር ነን ያለ ነው። ከእስራኤል ሀገር ውጪ የሆነ ሰው እስራኤል ሀገር ለመምጣት ይጓጓል። አሁን አቤ ከኛ ጋር ነው ያለው። ይህንን ነገር እንደ ቀላል ማየት የለብንም። የነበረው ስሜት አርቲስቱ ለመጀመሪያ ጊዜ ማለት ይችላሉ፣ እኔ ከመጣሁ እንግዲህ እዚህ ሀገር ቆይቻለሁ፣ የተለያዩ ዝግጅቶች ነበሩ። ለመጀመሪያ ጊዜ በአድንቆት ማለት ነው፣ እንደውም ይገባዋል። አንድ እህት አቤ እንደውም ይናገራል፣ በግል የእጅ ስራ የሰራችውን ነገር ሁሉ ባቤ ያምራል፣ እሱ ይናገሯል። አምጥታ ሰታ፣ ያ ሁሉ ምንድን ነው? ፍቅር ነው። እኛ ፍቅራችንን ያው የእሱን ሙዚቃ በመስራት ያለንን የውስጥ ስሜታችንን እዛ ለህዝቡ በመናገር አቤ ማለት እውነቴን ነው ካለው ታዋቂነት እና ጸባዩ ጋር ባላንስ አይደለም፣ አይሄድም። በቃ ያለው ትትና ያለው የሰውን ማፍቀር ያለው የሰውን ለመርዳት ያለው ፍላጎት። አሁን ትላንትና በጣም ብዙ የተለያዩ ነገሮች ስለ አቤ ተነግረዋል እና አቤ በእውነት በጣም በጣም ያው ደጋግሜ የምነግረው ነው፣ ሁሉም ሰው የሚለው ነው። እንዲያውም ባላጋንን እንደኔ የሚወደው ሰው የለም። ሰጠላ እውነት እኔ ጫጫታ ውተ ሪታ አልፈልግም። አሁን እኔ ራሱ
0: እምቡት አንቺስ ፍቅረሽ እንዴት ነው የምትገልጪው? እምቡት
1: አቤት አቤት።
0: እስኪ አካፊን ዘነበ እኮ በቃ ክሬዲቱን ብቻውን ሊወስድ
1: እኔ ብቻ ነኝ አንደኛ መወደው እያለ እኮ እንትን አለ አቤ። የእውነቱን ይመሰክራል ማን በጣም እንደሚወደው ከሁሉ የበለጠ
3: አቤ። ትንሽ እንዳትል እንዳንቀ ህዝብ ነው የሚቀየም
1: ዘንጨርሳልተው ዞሮ ዞሮ አስታወሰኝ። እንዲያውም አቤ መሰረት አበረን ካሽሉድ በጣም ላመሰግናት ፈልጋለሁ። በሁሉ ስም ነው ማመሰግናት። ቲሸርት አሰርታ ያመጣችልን እሷ ነች። በጣም ነው ልናመሰግናት የምንፈልገው። ከዛ በተረፈ አቤ ብዙ ሰዎች በውስጥ አቤን ሰላም በይልን፣ አቤን ሰላም በይልን ይሉኛል። ግን ብነግር አሁን እንትና እንትና ብለህ አንተ አታስታውሰውም። ያው ህዝብ ነው የህዝብ ልጅ ስለሆን ከህዝቡ ነው እንትን የሚልህና ብዙ ሰዎች በዚህ አጋጣሚ አቤን ሰላም በይልኝ ማይለኝ የለም። ከአሜሪካ ብለው ከአውስትራሊያ ከብዙ ሀገር የሆነች ፖስት አድርጌ ተረባረቡብኝ እና ፍቅራቸውን ገልጸውልሃል በዚህ አጋጣሚ ከብዙ ሀገራት። ሌላው በቃ ትናንትና በነበረው ዝግጅት አንድ ያስተርን ከሰራለት አንድ መጫወት ፈልጌ ነበር ግን
0: እስኪ አሁን ተጫዋቸው እና ትንሽ ደግሞ ከስቱዲዮ ካለን የሱ ስራዎች ማጫወት ፈልገን እስኪ
1: አቤ ሙናይ ልጫወታት ሙናይን ሰርታ
2: በጣም በደስታ ቡቶ
1: ያንተን ስራ እየፈለኩ እየመረጥኩ ነበር ትናንት በጭንቅላቴ።
2: ምን ነው በገባሽ ኖሮ ምን ነው በገባሽ ተጠየቀ እኮ ደሞ እኮ ብሏል እኮ አይቺ እኮ እዛ ላይ ቆመ እኮ በሉ እስኪ እዚህ ካላችሁ ግባ በሉ ምናምን እያለ ነበር እና ያው ዝም ብላችሁ እናንተ
1: ገባ የነበረ እሱ ራሱ። እሺ ሙና

0: ተዋታንገላታኝ እያልኩኝ ስጨነቅ እኔ ለውን እኔ አመሰግናለሁ።
1: በጣም አሪፍ ነው።
0: ቴንክ ዩ። አመሰግናለን ሰጡኝ።

0: አቤ ስራዎችህን እንግዲህ እናስደምጥ። ጊዜም አይበቃም
1: እንግዳለሁ እስቲ ይላል
0: ጊዜ ማይበቃም ሌላ ጊዜ። ግን አሁን ስርጭታችን እየተከታተለ ያለው ባልደረባችን ጥላውን መልኬ እንደው ስላቤ ምናገረው አለኝ ስላለስኪ ወደ ጥላውን ለፍና ጥላውን ስሜቱን ያጋራን። ጥላውን ይስማል
2: ጥላውን ሰማላው አቤ ቅድሚያ ሰላም
1: ጥልሽ እንዴት ነህ? ሰላም ነህ ወይ? ብዙ ጊዜ ብዙ ዘመን
2: ሰጠኝን ምን ለው ነበር መሰለ ያን ከተወሰነ ሳምንታት በፊት የተሰራውን ፕሮግራም አይቼ አቤን እየተነ በጣም ሌት ተቀን አረባክ እያልኩት ለአንተ ሙዚቃ ይሰማኛል።
0: እሺ ከስር ለማሰማት ፈልገን ነው። እሺ ቀጥል።
2: እና ለሰጠኝ ለአንተ ሰጠህ እና ብዬ በጣም የደያውነት ንስቅ ነበር። ለማንኛውም አቤ በጣም አደንቀሃለሁ። በጣም ካሉን ኢትዮጵያን የአርቲስት ሰዎች እንግዲህ የመጀመሪያውን ቦታ የሚሰጠው ነው። ሌላው ኤወል ሰጠኝ አበበ ሌላ ፕላኔት ሌላ አካባቢ ቢወለድ ኑሮ በጣም እንዴት ነው እውቅን ነው። በእርግጥ አሁንም እውቅን ነው እንዳለ ሆኖ ግን የበለጠ ማንነቱ ይበልጥ ግን ባህላችን ሆኖ የዚህን በጣም ግዙፍና በጣም በጣም እንዴት ነው ሙዚቃ ከምንም ጀምረው ባይጽፋቸውም እኳ እሱ የጻፏቸውን ጽሁፎች እና እሱ የደረሳቸውን ድርሰቶች ይዘው ሌሎቹ የሚቀጥሉበት ሁኔታ አለ። ግን ይህንን በጣም እንዴት ነው የእውቀት እንዴት መግለጽ ራሱ እሱ እንዴት ነው ኢትዮጵያ ውስጥ የተጀመረበት ሁኔታ አለ። በቂ አይደለም፣ እስራኤል ውስጥም ብዙ አይነገርለትም። እንዲያውም በእናንተ በኩል ሰጠኝ እንዴት ነው መገናኛ አውታርም አንድ ሙዚቃ በምታሰሙበት ወቅት ሙዚቃውንን ድምፃዩን ብቻ አይደለም ከዛ ጀርባ ያለውንን ፈጣሪውንም ራሱ መነገርም ጸሐፊው ደራሲው ማን ነው እሱንም ራሱ መነገር አለበት። እኛ ባህላችን ሆኖ በብዛት አይነገር ማንነቱ አይታወቅም። የነዚህ ምን ሰማቸው ይኸው ትውልድ ማለት ነው። እኔ ከልጅ እድሜ እስካሁን ድረስ የማዳምጣቸውን ዘመን የማይሽራቸውንን የሙዚቃ ፈጠራዎች ማለት ነው ከጀርባው ያለው እንዳቤ ያለው ትልቅ በጣም በጣም እንዴት ነው ይህን ነገር አጉልቶ ማሳየት ያስፈልጋል። እና ትናንት የነበረውን ቆይታ ያው እድሉ አልነበረኝም ግን በጣም በጣም የምንመካብህና ቆይተን እየቆየን ውሎ ባደረ ቁጥር እንደገና እየጣመንና እያፈቀርን እየወደን እያከበርን ምንል በጣም ጥለህልን የምታልፍ ሁላችንም ኃላፊዎች ነን። እና በጣም ግዙፍ የሆነ ፈጠራ ስራ አለ። አቤ ጤና የምንመኝልህ ጤናውን ነው። እንደ አሳይመንት ግን ለአንተ የምሰጠው አቤ አንተ እዚህ ሀገር ስትኖር እንዲያው በተቻለ መጠን በዚህ ጥበብህ ማለት ነው የተወሰኑትን ይህን የምትወደውን ሙያህን እንዲያው አውቃለሁ እንደምትሰራ ግን ይበልጥ እንዴት ሌት ተቀን ሰርተህ የምትፈልገውን ነገር በታዳጊው ትውልድ ደግሞ አሳርፈው እንደው ጥለው እንድታልፍ ምኞቴ ነው። እና እወድሃለሁ፣ አከብርሃለሁ።
1: አመሰግናለሁ ጥልሽ። ያው አንተ ከረዳኝ ያልከውን ነገር አብረን ተነጋግረን ወጣቶችን ማሳደግ
0: መጻፍ አለበት። አቤ አንተ መጻፍ መጻፍ አለበት፣ ብዙ መሰራት አለበት። እንግዲህ ጥላውንም ያለው ትልቅ ነገር ነው። ብዙ መሰራት አለ ብየምጨምረው ካለ እስኪ ጥላውን ካለ አቤ እኛ ጋር ነህ?
1: አሉ
0: የጨመረው ነገር ካለ ከጥላ።
1: እኔ እንግዲህ ያው ጥልሽን በጣም አመሰግናለሁ። ያው እኔ ድሮ ጥላውን ገሰሰ የሞተ ጊዜ ነው በቃ በጣም በመጨረሻውን የመጀመሪያ የመጨረሻው ኢንተርቪዋችን የነበረው እና ለቅሶ ላይ ነበር እኔ ነዋይ ዘሜ ሰለሞን መርሻ ነፍሱ የማረው እና እያለቀስን ነው በለቅሶ ታጅበን ነው ስለ ጥላውን ኢንተርቪው ያደረገን። ወጣ ብለን እንደ ሜዳ ላይ ነው ያደረግና የሚገርም ኢንተርቪው ነበር ያኔ። እና ያኔ ነው እንግዲህ ጥሌን እንግዲህ መጨረሻም ለመጀመር የተለያየ ነው። እና አሁንም ቢሆን አይሆፕ እንግዲህ ስልኬን እንገናኝና አንዳንድ ነገር እስኪ ደግሞ እንሰራለን። በተረፈ ስለ ትናንቱ ዝግጅት ስንመለስ ማመስገን የምንፈልገው እንትናለ ያው ቅድም የነገርኩ የህዝቡንና የአርቲስቱን ድባብ ነበር። አሁን ደግሞ በእንትን ውስጥ በዝግጅ ውስጥ ያሉ ተስፋዬን ስንሻውን ማድነቅ እፈልጋለሁ። ኤፊ ደግሞ የበላይ ሆኖ እንትን የሚያደርጉ ማድነቅ እፈልጋለሁ። ከዛ በተረፈ ከጀርባ ሆነው ዘመነ መለሰ ወንድሜ፣ ዘኔ ይኸው ወንድሜ፣ እንቡጡ፣ ዮሲ መርሻ፣ ናዳብ፣ ሙሴ አበበ ልጄ፣ እንዲሁም ደግሞ አይች ደግሞ በካሜራውንም ምንንም እያለ ከዛ በተረፈ እዛ ውስጥ የነበሩ እህቶቼ ወንድሞቼ ልጆቼ ሁሉ ነበሩ መድረክ ላይ ሁሉ ወጥተው ነበር ልጆችን ተረቻቸው ነበርና የነበረው እንት ደስ ይል ነበርና ምስጋና በጣም ለመጡትም ላልመጡትም እየደወሉ አለም ጠፋችሁን ይገለጹልኝ ያሉ ለእህቶቼም ለወንድሞቼም እንደ እንቡቴ እንዳለችው በተለያየ መንገድ አሳባቸውን እንትን ያደርጉልኝ ሰዎች አሉ። በተለይ ግን ማዛል ትባላለች በባህላችን የክነት ቡድን ውስጥ ህፃን እያለች እኔ ነኝ የመረመልኳትና እንደው በቃ ከተያየንም በቃ ዘመናት አልፏል። በዛ ዘመን ነው የተለያየ ነው የሚገርም ነገር ብዙ ፎቶግራፎች ባለሳሳት እንግዲህ ወደ 9 ወደ 10 ያሉበት ጉድጉድ ፎቶግራፎችን በውስጥ አድርጋ ሰዓት አድርጋ ራሷ በእጇ ሰርታ በቃ የሚገርም ነገር ሰርታ መድረክ ላይ ይዛል ይመጣችና እኔ በጣም ማመን ነበር የከበደኝ በቃ በጣም ማመን ያቃተኝና ማዚ ባለሽበት ቦታ እግዚአብሔር ይባርክሽ ይሄን ያህል ትልቅ ደረጃና ይሄን ያህል ትልቅ ነገር ተሰርታ ስታመጣልኝ በጣም ነው የደነገኩት። በጣም ልጅ ነበረች ያኔ አባላችን ክነቱን አሁን ትልቅ ሰው ሆና ይዛል ይመጣችና ሰዓት ነው ያው ፎቶግራፎች ያሉበት ሚዛን እና በዚያው አጋጣሚ ባለችበት እግዚአብሔር ይባርካት በጣም አመሰግናለሁ እንፈልጋለሁ። ሌላው እንግዲህ ሁሉንም ታዳሚዎች የመጡትን ሰዎችም አዘጋጆችንም ሌሎችንም በቃ እንግዲህ ሰጡ ደግሞ አንተ ደግሞ እንደዚህ ደግሞ ዛሬ ደግሞ መተ ደግሞ እስኪንም እንደው ባለፈው ኢንተርቪው እናንተ ያው ሁሌ እንገናኛለን ከዛ ደግሞ በሰረፈ ትላንት ባልገኝም እስካሁን ደግሞ ላቀርብ ብለ ደግሞ ስላቀበርከኝ ወንድሞቼንም ቡጥዬን መወዳት ዘኔን እንዳለው በጣም ፍቅር አለና ዘኔ ብዙ ታሪክም አለንና እናንተ ሁሉ ላመስግን እና የሬዲዮ ባልደረቦች በሙሉ ከጀርባ ያሉትን በሙሉ አመስግንልኝ ፈጥዬ ነው
0: አመሰግናለን። ዘነበ መጨረሻ የምትለው ካለ?
3: እኔ መላው ለአቤ በጣም ረጅም እድሜ እንዲሰጠው ለዚህ ዝግጅት ደግሞ ደፋ ቀና ያሉት ከኔም ጋር የሰሩት ለወንድሜ ናዳፍና ለዮሲ ለዘሜ ለሙሴ በጣም ከልብ ላመሰገን እወዳለሁ። ተስፍሽን ጨምሮ አንተም ደግሞ በእውነት የኛው አካል ነህ ላመሰገን እወዳለሁ። ሰጠኝ አመሰግናለሁ።
0: እኛም በጣም ነው እናመሰግን። እንግዲህ ውድ ጊዜያችሁን ሰውታችሁ እኛ ጋር ቃለ ምልልስ አድርጋችኋል። በጣም ነው እናመሰግን። ጥላሁን ባጭሩ በአንድ ደቂቃ የምትለዋለህ?
2: ካተለበት ነው አባ ይሄን ሙያነን ከጫፍ ከጫፍ እንግዲህ በሁሉ ዘንድ ኢትዮጵያ ምን በለዚህ ያደግንበትን የፈጠራ ስራን አሁንም ካተለበት አፍራ ልጆችን ማለት ነው እዚህ አሉ ብዙዎቹ የዚህ ጥማቱ ያላቸው የሙያ ሰዎች አሉ። እነሱንም ከዚህ በተረፈ ሌሎ አንተም ሌሎች ነገሮችን ጽፈ እንዴት ነው ግን መጻፍ ሰጠን ቅድም የተቆመ ነገር አለ አባ መጽሐፍ ወደ መጽሐፍ እኮ መተርጎም ይችላል ነገሮችን እነዚህ ነገር ወደ መጽሐፍ ታሪክ በጽሐፉ ላይም ደግሞ ትኩረት አድርግ። ምክንያቱም እኛ ያንተ አድናቂዎች ያንተ ታዳሚዎችኛ እንጓ በጉጉት ነው የምንጠብቀው። ያን የሰጠኝን የነበረው ኢንተርቪውን ያዳምጨው ሰጠኝን ወዲያውኑ ፕሮግራም ከተፈጸመ በኋላ እደውልለት ነበር ምን እንዴት ነው በቃ ተመጽቼና ማላቀውን ነገር ይሄ ነገር በመጽሐፍ ለምን አላነበውም ያልኩበት ሁኔታ አለ። ማናቃቸው ከሙዚቃው ጀርባ አንተ ግጥምን ወይም ድርሰትን ስትጽፍ ከዛ ጀርባ ሌላ ታሪክ አለ። ያን ታሪክ ብታምኑም ባታምኑም ኢትዮጵያ ውስጥ ያለው 130 ሚሊዮን አቅም እዚህ ያለውም ኢትዮጵያ ስለዚህ መጽሐፍ አለበት። የኛ እንዴት ነው አድርገው እንደውም እያስገደድን ነው በግዴታ መጽሐፍ አለብን።
1: ልክ ነው።
0: ጥላሁን እናመሰግናለን። አንጋፋ የግጥምና ዜማ ደራሲ አበበ መለስ፣ አርቲስት ዘነበ በጋሻው፣ አርቲስት እንቡጥ ፍሳ በጣም ነው እናመሰግን። እንግዲህ ጥሩ ነገር ነው ጅማሮ ነው ይቀጥል። ብዙ የሰሩ ሰዎች መደነቅ አለባቸው። እዚህ ሀገር ያንሳል። ከኛ ጋር ላደረጋችሁ ትብብርም በጣም እናመሰግናለን። መልካም ምሽት። ሻባት ሻሎም።
1: ሁላችሁም ሰላም ቢሆን ላችሁ አመሰግናለሁ። ደህና ሁኑ።
3: አሜን። ደህና ሁኑ።
0: ቻው።
2: ሰጠኝ ዘኔና እነዚህን ነገር የሚያነሳሱት እነሱን ማበረታታት ያስፈልጋል። ወደ መድረክ የሚያመጡት
0: ቀኝ እጃችን ነው ዘኔ።
2: እነሱን እንቦትን ሆነ ሌሎችንም ይህን ነገር የሚያስቡት እነሱ መደነቅና ዘሜ በእርግጥ ብዙ ቦታ አለው ሌላ በማህበረሰባችን እንዴት ነው ብዙ ማይት በጣም ድንቅ የሆኑ ስራዎችን የሚሰራልን ብዙዎቹ ያውቃል። እነዚህ ነገሮችም ለህዝብ እንዴት ነው ነገር መታየት ያለበት ሁኔታ አለ። እሱ መበረታታት ያስፈልጋል። ቀጥልበት ዘኔ
3: እናመሰግናለሁ። ጥሌ
0: ታንቸው። የተከበራችሁ አድማጮቻችን እንግዲህ ምሽቱ ፕሮግራማችን እዚህ ላይ ተጠናቀቀ። ከኛ ጋር ለነበራችሁ ቆይታ በጣም እናመሰግናለን። ለቴክኒክ ባለሙያችን ማያ ማሻህ በጣም ነው እናመሰግን። መልካም ምሽት መልካም ሰንበት እንመኛለን። በደህና ደሩ።